0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም ከመምህርትና የስነ ልቦና ባለሙያ ከሆነችው ወይዘሮ አገሬ መንግስቱ ጋር ቃለ ምልልስ እናካሄዳለን። እሷም በሙያዋ ስለ ወጣቶች የተለያዩ ሐሳቦችን ትምህርቶችን እንድትሰጠን ጋብዘናታል። እንደምን አለሽ ወይዘሮ አገሬ?
1: ሰላም ነው ሰጠኝ። እናንተ እንዴት ናችሁ?
0: እኛ ደህና ነን፣ እናመሰግናለን። ያው ያለው ሁኔታ ትንሽ ያስፈራል፣ ያሳዝናል እንጂ ደህና ነን።
1: አዎ ሰጠኝ፣ ያለው ሁኔታ በጣም ያሳስባል። በጣም የሚያሳስብ ነው።
0: አዎ በጣም እንግዲህ በወጣቶች ዙሪያ አንቺም የምትሰሪበት የሰራሽበትም ሁኔታ አለ። ያው የስነ ልቦና ባለሙያም ነሽ እና እንደው ወጣቶች እንደው ትንሽ ጨከን ያለ ነገሮችን የሚያደርጉበት ሁኔታ እንዴት ትገልጫዋለሽ?
1: ሰጠኝ፣ እንግዲህ መቼም በመጀመሪያ ደረጃም ሰሞኑን የተገደሉት ወጣቶቻችን ነፍሳቸውን ይማር እያልኩኝ ለወላጆችም መጽናናቱን ያድል። ወላጆች ብቻ ሳይሆን የሁላችን ልብ ነው የተሰበረ። ነፍሳቸውን ይማርልን እና ይሄ ሁኔታ በአንድ ቀን የሆነ ጸባይ አይደለም፣ በአንድ ቀን የተገነባ ጸባይ አይደለም። መቼም ያሳዩት የነበረው ይሄ ወጣቶች ጭካኔ ያደረጉት ዘግናኔ ነገር በአንድ ቀን የተገነባ አይደለም። ብዙ ጊዜ ይኸው እንግዲህ በየቦታውም የተሞከሩም ናቸው። እንደዚህ ሰሞኑን እንደደረሰው ጎልቶ ባይታይም በጨካኝነት ባናየውም ብዙ ሙከራዎች ነበሩም የሞቱም አሉ። ይህ ነገር ብዙ ጊዜ ተከማቸ። ካስተዳደግም ከአካባቢም ከሁሉም ተከማችቶ ጸባያቸውን የማይቆጣጠሩበት ዘዴ ንዴታቸውንም በዚህ ባሳዩን ዘግናኝ ሁኔታ የሚያወጡት ጸባያቸውን የሚያደርጉበት ዘዴ ነው የተደረሰው ማለት ነው። ሆኖም ልቅ ልማድ፣ ልቅ እድገት፣ ገደብ የሌለው እድገት ይሄን ነው የሚያሳየው በአሁኑ ሰዓት ወጣቶች በየቦታው ማለት ነው። እንግዲህ
0: ይሄ እንደው ችግሩ ከወላጅ ወይም ከህብረተሰብ ወይም ከትምህርት ውድቀት የመጣ ነው ማለት ይቻላል ወይ?
1: አዎ ሰጠኝ፣ እንግዲህ ከሁሉም ነው፣ ከትምህርቱም ሆነ ከወላጅም ሆነ የራስ የግልም ስሜትም ሆነ እንግዲህ የእያንዳንዱ ልጅ የራስ ጸባይም አለው። ያንም በአንድ ላይ ሆኖ መፍትሄ ሲያጣ ነው፣ ገደብ ሲያጣ ነው። ወላጅም ሆነ በእውነት ትምህርቱን ብቻ ውሎ ይግባ በልቶ ጠጥቶ ተነስቶ የአይጉደለው አይነት ሰው ብቻ አስተማሪ አይደውልብኝ፣ ይህ ብቻ ሳይሆን ወላጅም ከዚህ ላይ ትልቅ ኃላፊነት አለው ማለት ነው። የዚህ ውጤት የጠባያቸው ውጤት ኃላፊነት አለ። ትምህርት ቤትም እንደዚሁ ብዙ ነገሮችን እንግዲህ ይማሩ ወይም ደግሞ ትምህርት ቤቱ ትልቅ ነጥብ ያጣልን፣ በፕሲኮሎጂያ እንደዚህ ነጥብ አመጣ፣ በማቴማቲካ ነጥብ አመጣ፣ ይህ ብቻ አይደለም። ዋናው በእውነት በጸባያቸው ምን ላይ ደረስነ፣ ይሄ ትውልድ ወደዘት ነው ፊቱ፣ እንዴት ነው ሁኔታው? ያለውን ሁኔታ ሁሉ መቆጣጠር ያለበት ትምህርት ቤትም ነው። ቀኑን ሁሉ ሙሉን አብዛኛውን ሰዓቶች የሚውሉ ከትምህርት ቤት ነው። ከትምህርት ቤት ብዙ መንገዶችን ማግኘት አለባቸው። ብዙ ለእድገታቸውም የሚጠቅማቸውን ነገሮች መቅሰም አለባቸው። እንግዲህ በትምህርት ብቻ አይደለም ማለት ነው። ማለት በስሜታቸው ሁኔታ መረዳት አለ፣ መመርመር አለ፣ ማየት አለ፣ ኃላፊነት አለ። ከጓደኝነታቸውን ከውጭም ሆነ በአፍሰካም ሆነ በተለያዩ መንገዶች መረዳት አለ። የዛን ልጅ ስሜት እና እስከ ስሜትም ብዙ ነገሮችን ትምህርት መስጠት፣ ትኩረት መስጠት፣ እንደዚሁም በእውነት ህጎችም ትንሽ አላደለ ጠበቃ አድርገን መያዝ ማለት እንግዲህ ይኸው እንዳየኸው ህፃን ነው፣ ልቀቁት። ሰው ገሏል፣ ህፃን ነው ግን ልቀቁት። ይህ መሆን አይደለም። ይሄ ምሳሌ ለማን ነው? የት ነው የሚወስደን? እኛ እናውቃለን፣ በኢትዮጵያ እያለን ህፃን እያለን እንዴ ነው ህፃን የሶስት አመት ክባር ብዙ ነገሮችን ያውቃል፣ ብዙ ኃላፊነትን ይወስዳል። እና እዚህ ሀገር ግን 13 አመት ሞልቶትም 16 አመት ሙሉ እስከ 18 አመት ህፃን ነው ይባላል። ህፃን አይደለም።
0: ስለዚህ ህጉ እንግዲህ እንዲጠብቅ ህግ የሚደነግጉ አካላት መስራት አለባቸው።
1: አዎ ህጉ ነው ዋናው የሚመስለኝ በህጉም ነው ወላጅም እኮ አንዳንዴ ይፈራል ወይ ምን ይሉኝ እንደዚህ ተቆጣው ብለው ምን ያመጡብኝ ከአስተማሪም እንደዚሁ ከህጉም ራሱ ከዚህ አሁን ከተቀጥናቸው ከወላጅም ሆነ ከህብረተሰብም ሆነ ከልጁ ከግለሰብም ሆነ ህጉ መጨመር አለበትኝ ከዛም እኔ እንደሚመስለኝ ምስረዳ ብሬውት ራሱ ደግሞ መግባት አለበት እዚህ ላይ እንደሚመስለኝ ሰጠኝ ለምን ብትል አብዛኛውን ከአመጋገባቸውም ራሱ ወይም ደግሞ ከውጭ የሚወስዱት የሚቀስሙት ነገሮች ብዙ ነገሮች አሉ።
0: አዎ ጥሩ ለወደፊት እንግዲህ በመንግስት ደረጃ የሚሰራበት ሊሰራ ይችላል አሁን ወደ ህብረተሰባችንም ጉዳይ እኛን በመመለከተና የንችን ሙያዊ ምክርም የምንፈልግበት ስለሆነ እንደው እንደዚህ በችግር ውስጥ ያሉ ልጆች እንደው ምልክት የሚታይባቸው ለየት ያለ ሁኔታ አለ ወይ በታዳጊዎች የሚታዩ ነገሮች ካሉ?
1: አዎ እንግዲህ እነዚህ ታዳጊዎች ያሉበት ራሱ ትልቅ ፈተና ነው። እውነት ይሄው እንደምታዩት ልጁ ደህና ቢሆንም ከደህና ቤተሰብ ቢወጣም በስነ ስርዓት ያደገ ልጅም ቢሆን ከውጭ ሲወጣ ከትምህርት ቤት ሲወጣ ይሄው እንዳየው ይሄ ልጅ ውትድርናውን አገልግሎ በሰላም ወላጆችን እየረዳ እየሰራ ራሱ የማጽማውት ሁላችን ቀኑን አክብረን ለማዋል ስንወጣ ለስራ ብሎ የሄደ ልጅ ነው። እና ብዙ ጊዜ ብዙ ልጆችም አብዛኛውን የሚያጋጥማቸው ከትምህርት ቤት ውጪም ሆነ ከትምህርት ቤት ውስጥም ሆነ ከቤትም ራሱ ብዙ ችግር ይኖራቸዋል። ጥሩ ሊሆንም ቢሉ እና አንዳንዴ እንዳያቸው ግሩፕ ሆነው ነው ይሄ ልጅ እንደዚህ ዋው ፊልሙን እንግዲህ ስናይ ሁላቸውም ተባብረው ማለት ይችላል ያዩም ቆመውም ያዩም እርዳታ ያለቀረቡም ራሳቸው ተባብረው ያዩ ያደረጉናቸው ማለት ይችላል። ምክንያቱም እነሱ አናደርግም ቢሉ አንዳቸው ከዛ ግሩፕ አንዳራረግም ቢሉ ወይም ደግሞ ፈርተው ቢሮጡ ወይም አልሳተትም ቢሉ ኋላ ይቆየናል እኛም ጉልበታችንን እናሳይ በማለት ከጓደኞቻቸው እነሱን እንምሰል በማለት የሚያደርጉም ወጣቶች አሉ የተቸገሩ የተጨነቁ ማለት ነው። በዚህ ሰዓት አንዳንዴ የሚያሳዩና ምንድነው ከቤት አንዳንዴ ወይም ደግሞ አልወጣ ይላሉ ጸባቸው ይቀያየራል ደርሰው ይበሳጫሉ እንደዚህም ደግሞ ጸጥ የሚሉም አሉ። ጸጥ የሚሉት ራሱ በጣም የሚያስፈራ ነው። እንደዚህ የትልትር ነው ከጓደኞቼ ጓደኛቸውን ራሱ ገልጠው አይናገሩም እነማናቸው ጓደኞች ምን ታረጋቸው ምን ትያቸው ምክንያቱም የሚያደርጉት ነገር እንዳይታይ ወይም ደግሞ ሄዳ ታወራችብኝ ይሰማሉ ኋላ ይመቱኛል ወይም ደግሞ ግሊያ ወጡኛል ይሄን በማለት ብዙ ጭንቀቶችን ስለሚወጣጠሩ ያሳያሉ። ወላጅ ብቻ አይኑን ከፍቶ ማየት አለበት
0: ለውጡን መከታተል ያስፈልጋል። አሁን ቀደም ከገለጽሽው አንጻር በጥሩ ደረጃ የሚያደጉ ልጆች ወደ ውጭ ሲወጡ የባህሪ ለውጥ የሚያመጡበት ሁኔታ ካለ የጓደኞች ያካባቢ የቤተሰብ ወይም ደግሞ እንደዚህ የተለያዩ በኢንተርኔት ያሉ ማህበራዊ መገናኛ አውታሮች የሚያደርሱት ተጽኖ አለ ማለት ነው?
1: አዎ እንግዲህ ይሄው እንደምታዩ በተለያዩ አውታሮች የሚታዩን ብዙ ነገሮች አሉ። በጣም በተለይ በእውነት ይሄ ሰውን እንደዚህ ያለ አይደለ

0: ይቀስማሉ። እናት አባት እንዴት ነው የሚናገር? እናት አባት እንዴት ነው ከሰው ጋር ግንኙነት ያለው ሁኔታ እንዴት ነው? እናት አባት እንዴት ነው ከቤት ያለው ሁኔታ? እናት አባት ስል እንግዲህ ወንድምና ጎትም የሆነን አካባቢ መቼም የቤተሰብ
1: አብረው የሚኖሩ
0: እና ያንን ይቀስሙና ሄደው በቃ ልክ ከቤት ያለውን ሄደው እነሱም ደግሞ የበለጠ ከፍ አድርገው ነው የሚያሳዩት ማለት ነው። እና አካባቢም ሆነ ወሸቶት ከብራት ሆነ ወይም ደግሞ ቤትም ሆነ ሁሉም ለእነዚህ ልጆች ተጽዕኖ ለጠባያቸው በጣም ተጽዕኖ ያሳድርባቸዋል።
1: በዚህ ዘንድ በዚህ ጊዜ ወላጅ ምን ማድረግ አለበት? የወላጆች ኃላፊነት ምን መሆን አለበት?
0: የወላጅ ኃላፊነት ሰጠኝ በመጀመሪያ ደረጃ ቅድም ትንሽ ምስራዳ ብርት መግባባት አለበት እንዳልኩት ከዚህ ልጀምርና በእውነት ለምሳሌ እኔ ዛሬ እንደ ዛሬ ብሆን ላለሁ ህፃን እያሉ አሁን ከምግባቸውን ጀምር ምን ገዛው ይሄ ኻቲፍ የምንለው ስኳር ያ የተለያዩ በቃ ይሄ ስኳር ዝጉም የሆነ ምናምን ምን ገዛላቸው ያንን እየሰጠናቸው እየበሉ ያድጋሉ። ለሰውነታቸው ማለት ነው እንግዲህ ለመንፈሳቸው እንትል ለሰውነታቸው። ከዛ ደግሞ ከውጭም ደግሞ ቀስ እያሉ ደግሞ ወደ ሲጋራው አፍሉ ንጹህ ሲጋራ አይደለም ከውጭ ወደቀው ነው ለቅመው የሚያጨሱት ከኪዮስክ ሄደው ምናምኑ ገዝተው አላደን ንጹህ ያልሆነው ገዝተው ነው በትንሽ ገንዘብ የሚጠቀሙበት። ይሄ የራሳችን ከመጀመሪያ ከምግባቸው እንጀምር። ከዛ ደግሞ ጸባያቸው አላደን እኛ ምሳሌ መሆን አለብን፣ በትክክለኛ ምሳሌ መሆን አለብን ብያለሁ። ከዛ ደግሞ እነሱን ማዳመጥ አለብን። ሁልጊዜ ያለ አይደለ በላህ ተጣጣኛ አይደለም ዛሬ እንዴት ነበር ትምህርት ቤት? በቃ እነሱን እንዲያምኑና መተማመንን ውስጥ ራስ ይሄንን ማዳበር አለብን። መተማመን አለብን። አይናችን ከፍተን ጸባዩ ቀየር ሲል ምን ነክቶት ነው? አይ አስተማሪዋ እንዲብላለችና ነዲ ሂጂ ቆይ አስተማሪዋን እንዲህላታለሁ ማለት አይደለም። ወይም ደግሞ ልጅ እንደዚህ በደል ሂጂ ነገ እንደዚህ ላለው አይ ከመጣህማ አንተ ደግሞ ሁለት ጊዜ መጣው ይሄ አይደለም። ይህ እንዴት ሆነ? ለምንድን ነው እንዲህ አይነት ነገር ካለ ችግር ካለ ልጁ የሚያሳየው ጸባይ ወይም ደግሞ የሚረብሸው ልጅ ካለ ከትምህርት ቤት ሄደው በስነ ስርዓት ከአስተማሪ ጋር በስነ ስርዓት እንዲናገሩ ማድረግ መወያየት፣ አስተማሪው ለምን አላየሽ ወቀሳ ሳይሆን ሹታፊ አብረው መመካከር
1: በጣም
0: ይሄ አስፈላጊ ነው። አንዳንዴ ደግሞ ይኸውልህ ምሳሌ የሚሰጡት ብዙ ወላጆች አሁን እንግዲህ አልፎ አልፎ ያየናቸው ስንት ነገሮች ራሱ ወላጅ ወላጅ እና ወላጅ ሲጣላ ታያለህ ከጋን ውጭም ሆነ ከትምህርት ቤት ውጭ። ይህንን ለማን ነው ምሳሌው? ንየው እንግዲህ እነሱ ወላጆች እንደዚህ የተጣሉ ልጆች ምን ያድርጉ?
1: ያኔ ያዩትን
0: ያዩትን በቃ እንደ ልክ በቃ ቀላል አድርገው ይጠቀሙበታል። እና ዋናው ነገር አንድ መሆን አለ። የአስተማሪም የወላጅም ህጉም ሁሉም ተባብሮ አይኑ ከፍቶ በእውነት ነው እነዚህ ልጆች በስነ ስርዓት መንገዳቸውን ማሳየት አለ። እነዚህ እኮ ታዳጊ ልጆች እኮ ገደል የላቸውም። ገደል በቃ አለ
1: ሰራሁን ምንለ ቅርብ ጊዜ ደግሞ ይሄ ሲልክ ስማርትፎን ጋር ናቸው። በዛም ብዙ ነገሮች ያደርጋሉና እኛም ገደብ ልንጥልባቸው ይገባል በዚህ ረገድ።
0: አዎ በተለይ በተለይ ገና ልጆች እያሉ እንግዲህ ትልቅ ጎርመስ ካሉ በኋላ ስልክ ማያሳዩም። አንዳንዴ ማለት አብዛኛው ማያሳዩም፣ ግን ገና ልጅ እያሉ ሲኑን ይሉታል። ያንን ራሱ ስልክም ቢሰጡ ያንን የሚጠቅማቸውና የማይጠቅማቸውን የሚለይ አፕሊኬሽን አለ። እንደዛ ያንን አድርገው መከታተል ማየት ዋናው ነገር እውነቴን ነው። ልክ አባትና እናት አንድ ሁነው ልጅን እንደሚመሩ ከትምህርት ቤትም አንድ መሆን አለ። አንዳንድ ወላጆች እውነቴን ነው ምን አገባኝ እናቴ ሄዳ ነገ እንዲህ ታደርግልኛለች አባቴ እንዲህ ያደርግልኛል እያሉ በቃ ያንን ትቤታቸውን እያዳበሩት የበለጠ ሌላ ቦታ ነው የሚደርሱት። እና ከዚህ ላይ ከትምህርት ቤትም ጋር አብሮ ግንኙነትን በሰላም ማድረግ አለ። ልባችንም አይናችንም መክፈት አለብን ለዙሪያው ሁላችንም።
1: ልክ ነው። እንግዲህ ቀላል ነገር አይደለም። የብዙ አካላት ተሳትፎ የሚያስፈልገው ነው። እንደው በአንድ ጊዜም ለውጥ የሚመጣበት አይደለም እና አጠቃላይ የህብረተሰቡ የመንግስትም የወላጆችም በአካባቢ መስተዳድሮች ኃላፊነት

0: ምን መሆን አለበት?
1: በመጀመሪያ ደረጃ እንግዲህ ዝም ብሎ ሁኔታውን ወደ ኋላ ጣል ማድረግ ሳይሆን አላለ አሁን አንድ ነገር ሲሆን ዋይ ዋይ ዋይ በቃ ለተው ነው በቃ እሺ ሳይሆን ሁሉም ካንድ ላይ ሆኖ ያለንበት ሁኔታ ልጆቻችን የሚወስደው መንገድ የምንመራቸው መንገድ መጥፎ መሆኑን ተረድተን ሁላችንም ተባብረን ማለት ነው ሁሉም ተባብሮ ባለሙያው አሁን እየተቀስቀሰቸው ሁሉም ተባብሮ መንገድ መፈለግ አለበት ሁኔታው መቀየር አለበት የትምህርት ቤቱም ሁኔታ ህጎችን መቀየር አለባቸው የአስተማሪነትም ሁኔታ መቀየር አለበት የወላጅነት ኃላፊነትም በጣም አስተያየቱም ሆነ አመራሩም ሆነ መቀየር አለበት። ፊንላንድ የምትባል ሀገር የትምህርት ሁኔታዋ የተለየ ነው። በጣም የተለየ ነው። ትምህርት ስላበዛች አይደለም በልጆች ታመናለች፣ ክብር ትሰጣለች፣ እነሱም ይከበራሉ፣ ልጆችም ያከብራሉ። ርፍት አለ፣ በየተወሰነ ደቂቃ ርፍት አላቸው፣ ኃላፊነት አላቸው። ብዙ ትንሽ ተምረው ብዙ ቀጣላቸው እንደዚህ ጸባያቸውም በጣም ከአንደኛ ተብለው የሚጠሩ ናቸው በጸባይና በትምህርት አሁን ካልተማርክ ይሄን አክል ካልገባ ይሄን አክል ካላደረክ ከገሌ ካልበለጥ ከገሌ ይሄ ሳይሆን ዋናው ነገር መከባበር መከባበርን ስል ደግሞ ልጅ እንደ ጓደኛ ሆነኛ አይደለም ወይም ደግሞ አንተ እኔ ላከብረህ አንተ አከብረኛ አይደለም ቦታውን እንዲያውቅ ማድረግ አለ ልጅ ቦታውን ማወቅ አለበት
0: በጣም ቦታውን ማወቅ አለበት አሁን እንዳልሽው ከነዚህ ሀገራት እንደ ፊንላንድ ጃፓን አይነቶቹ ብዙ መማር ይቻላል ልጆችን የእስራኤል መንግስትም በእውነት ልጆች ትልቅ ትኩረት መስጠት አለበት ብዙ በጀት ሊመድብ ይገባል በተለይ ደግሞ ከሰዓት በኋላ ማጠናከሪያዎችን ልጆች የሚውሉበትን የስፖርት የሙዚቃ ፕሮግራሞች የሚኖሩበትን ቢጠናከር ልጆች አልባሌ ቦታ ላይ ውሉ ይችላሉና እንደናንተም ያለ ባለሙያ እንደዚህ ብዙ አላችሁ በቀናነት የምትሰጡት ምክር በጣም ጠቃሚ ነውና ለህብረተሰባችን በአጠቃላይ ለእስራኤል ህዝብ የሁሉም ተሳትፎ የሁሉም ትብብር የሚያስፈልገው ነው በጣም ነው እናመሰግን መጨረሻም ታስተላልፊው መልእክት ካለ
1: እንግዲህ ሰጠኝ ሁላችንም ይሄ ያለንበት ጊዜ ለውጥ ያመጣል ብዬ አምናለሁ ለሁላችንም ምክንያቱም መቼም አንድ ሰው እኛ ምን እንደነቀው አንድ ነገር ሲሆን ነው አንድ ክብሽ ተውናው ሲበዛበት ነው የሚያስተካክሉት እና ልክ እንደዛ ክብሽ መቼም ከዛ መድረስ አልነበረብንም አሁንም ደግሞ እንግዲህ ከዛሬ ጀምረን ካሁኑ ከለነበት ሁኔታ አንስተን ለውጥ እንደሚመጣ ነው ሁላችንም በየያለንበት በየቤታችን መጀመሪያ ስራው ዋናው ስራ በየቤታችን ነው ከዛ ወደ ህብረተሰቡም ሆነ ወደ እንግዲህ ወደ መንግስት አካልም ሆነ
0: ሁላችንም እንተባበር በተለይ በየሰፈሩ በየከተማው ብዙ ከተሰራ ከፍ ሲል አገር አቀፍ ደረጃ ይሆናልና እዚ ላይ ሁላችንም ትኩረት እንስጥ ወይዘሮ አገሬ መንግስቱ ለሰጠሽን ሙያዊ ምክር ትምህርት በጣም ነው እናመሰግን ብዙ ይጠቅማል ብለን ተስፋ እናደርጋለን ውይይታችንን እንቀጥላለን እናመሰግናለን
1: በጣም አመሰግናለሁ ሰጠኝ እኔም

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራም ነው። በዛሬው ፕሮግራማችን ስለ አውሮፓ ሀገራት የሙዚቃ ውድድርና ባህልና ኪነ ጥበብ ለግለሰቦች ህዝብና ሀገር የሚያበረክቱትን አስተዋጽኦ በተመለከተ ዝግጅት ይዘን ቀርበናል። እንድትከታተሉን አስቀድመን እንጋብዛለን። ኪነ ጥበብ ለህይወታችን ብዙ ጠቀሜታ አለው። በተለይ ሙዚቃ ከሁሉም ይበልጣል። ኪነ ጥበብ ለህይወት ከሚሰጠው ጥቅሞች መካከል ስልጣኔን ያሳያል። ደስታና ሀዘንን አይረሴ በሆነ መንገድ ይገልጻል። ባህልን ይፈጥራል፣ ይቀርጻል፣ ከነሴቱም ጠብቆ ያቆያል። ታሪክን በተለያየ መንገድ መዝግቦ ለተከታይ ትውልድ ያሻግራል። ለተፈለገው ዓላማ ውጤታማ በሆነ መንገድ ማለትም ህዝብን ለማስተማር፣ ለመቀስቀስ፣ ለማነሳሳት የማይተካ ሚናን ይጫወታል። መሰላል በመሆን አማኞችን ከፈጣሪ ጋር ያገናኛል። የግለሰቦችን ወይም የህዝብን ህይወት ራሱን በመግለጥ አዎንታዊ በሆነ መንገድ ያሳድጋል፣ ያንጻል፣ ይገነባል። መፍትሄንና አቅጣጫን ይጠቁማል። ጤናማና የተረጋጋ ስብዕናን ይገነባል። በስራ የደከመን አእምሮ ዘና ያደርጋል፣ አዲስ ጉልበትንም ይሰጣል። ሀዘንና ጭንቀትን ያስረሳል፣ ያጽናናል፣ ያረጋጋል፣ መንፈስን ያድሳል። ከኪነ ጥበብ ዘርፎች መካከል ሙዚቃ ለማህበረሰብ ያለው ጠቀሜታ በጣም ከፍተኛ ነው። ኪነ ጥበብ ብዙ ትንታኔ ያለውና ጥልቅ የሆነ ዘርፍ ነው። ኪነ ጥበብ እንደየ ሀገራቱ ባህልና ወግ የሚለያይና ግንዛቤውም እንደዚያው በተለየ መልኩ ምልከታ ያለው ዘርፍ ነው። የኪነ ጥበብ ዘርፎች ብዙ ሲሆኑ ትንታኔያቸውም እንደዛው ብዛት አለው። የኪነ ጥበብ ዘርፍ ከሆኑት መካከል አንዱ ሙዚቃ ሲሆን ሙዚቃ የዓለም ቋንቋ ነው ይባላል። የሙዚቃ ጥቅም፣ ሙዚቃ ድልድይ ሆኖ ትውልድን በባህል ያገናኛል፣ እውቀትን በጥበብ ያስተሳስራል፣ አእምሮን ያበለጽጋል፣ መንፈስን ያስደስታል፣ በሀዘንና ደስታ ጊዜም ድጋፍ ይሆናል። የባህል እድገት የሚለካው ህዝቡ በሚጠቀምባቸው መሳሪያዎቹ፣ በቋንቋው፣ በአመጋገብ ባህሉ፣ ባለባበስ ወግ ልማዱ፣ በማህበራዊ ትስስሩ፣ በእምነቱ እንዲሁም ሰብአዊ ክብሩን በማስጠበቁና በመሳሰሉት ዘርፎች ነው። ሙዚቃ ሲተረጎም በግለሰብ ስሜት ውስጥ ያለን ሁኔታ ለመግለጽ ብቻ ሳይሆን ማህበራዊ እውቀትንና ልምድን ለማንሸራሸር፣ ግንኙነትን ለማጠንከር፣ ግንዛቤን ለማስፋትም ጭምር ጥቅም አለው። ከዚህ ተነስተው ነው ሀገራት ትስስራቸውን በማጠናከር በዓለም አቀፍ ደረጃ የሙዚቃ ውድድር የጀመሩት። የአውሮፓ ሀገራትም የእርስ በርስ ግንኙነታቸውን ለማጠናከር ሲሉ የሙዚቃ ውድድርን በየዓመቱ ያደርጋሉ። ይህም አንዱ ሌላውን እንዲያውቅ በደንብ አግዟል። ለቱሪስት ፍሰትም አይነተኛ ሚና ይጫወታል። የሙዚቃ ውድድሩ ብዙ ገንዘብም ወጪ ይደረግበታል። የአንድ ማህበረሰብ የባህል እድገት ከሌላው ማህበረሰብ ልማዳዊ አሰራሮች ጋር የራሱን አጣጥሞ የሚጓዝበት መንገድ ሲኖረው ነጻነቱ፣ እድገቱ ተጠብቆ እንደሚዘልቅ በታሪክ ተመስክሯል። ሙዚቃም ለዚህ በጣም አስተዋጽኦ ያበረክታል። በሙዚቃ የጋራ ልምድ፣ የጋራ አስተሳሰብና ስልትን ማዋቀር ይቻላል። በሙዚቃ ባህል ሲገለጽ እነዚህን ሁሉ ሁኔታዎች አጣምሮ ይዛል። ኢሮቪዥንና እስራኤል የአውሮፓ ሀገራትን በባህልና ኪነ ጥበብ ለማቀራረብ ብሎም የህዝብ ለህዝብ ትስስር ለመፍጠር ታስቦ የተጀመረው የአውሮፓ ሀገራት የሙዚቃ ውድድር በኢብራይስቱ ኢሮቪዥን፣ በእንግሊዝኛው ደግሞ ኢሮቪዥን በመባል ይታወቃል። ባህልና ኪነ ጥበብ ሀገራትን ማስተሳሰሩና የህዝብ ለህዝብ ግንኙነትን መፍጠሩ ሳይታለም የተፈታ ጉዳይ ነው። እስራኤል ምንም እንኳ በአውሮፓ አህጉር ባትገኝም ከአካባቢው ሀገራት ጋር ባላት የፖለቲካ ችግር ምክንያት በአውሮፓ የስፖርትም ሆነ የኪነ ጥበብ ውድድር እንድትሳተፍ እድሉን ሰጥተዋታል። የአውሮፓ ሀገራት የሙዚቃ ውድድር ከጀመረ በርካታ አስርት ዓመታትን አስቆጥሯል። እስራኤልም በአብዛኞቹ ተካፍላለች። እስራኤል በ1978 1979 1988 እና 2018 ዓ ም ለአራት ጊዜ ያክል አሸንፋለች። እስራኤል በ1978 በፈረንሳይ ፓሪስ፣ በ1979 በእስራኤል ኢየሩሳሌም፣ በ1988 በእንግሊዝ በርሚንግሃም፣ በ2018 በፖርቱጋል ሊዝበን አሸንፋለች። እስራኤል የመጀመሪያውን የኢሮቪዥን ሙዚቃ በ1978 ዓ ም ያሸነፈችበት ዘፈን አባኒቢ በመባል ይታወቃል። ይስካር ኮሄንና ሌሎች በትብብር ያቀረቡት ሙዚቃ ነበር። በ1979 ዓ ም ጋሊያታሪ ሀላቭ ድቫሽ በተባለው ዜማ ማለትም ማርና ወተት በተሰኘው እስራኤል አሸንፋለች። በ1998 ሀሌሉያ ዳና ኢንተርናሽናል፣ 2018 ዓ ም ቶይ በተባለው ዜማ ኔታ ብራዚላይ አሸንፋለች።
እስካሁን በተካሄዱ የኢሮቪዥን ውድድሮች አየርላንድ እና ስዊድን 7 ጊዜ በማሸነፍ አንደኛ ሲሆኑ ፈረንሳይ፣ ሉክሰምበርግ፣ ሆላንድ እና እንግሊዝ 5-5 ጊዜ አሸንፈዋል። እስራኤል 4 ጊዜ፣ ኖርዌይ፣ ዴንማርክ፣ ጣሊያን፣ ዩክሬን፣ ስዊዘርላንድ እና ኦስትሪያ 3-3 ጊዜ አሸንፈዋል። ስፔን እና ጀርመን 2 ጊዜ፣ ሞናኮ፣ ቤልጅየም፣ ዩጎዝላቪያ፣ አስቶኒያ፣ ላቲቪያ፣ ቱርክ፣ ግሪክ፣ ፊንላንድ፣ ሰርቪያ፣ ሩሲያ፣ አዘርባጃን እና ፖርቱጋል አንዳንድ ጊዜ አሸንፈዋል። እስራኤል በዚህ ዓመትም ተወዳዳሪዋን አዘጋጅታለች። የሙዚቃ ውድድሩ ሙሉ ስርጭት በካን 11ኛው ቴሌቪዥን ጣቢያ ይሰራጫል። ኖአም ዳንኤል በታን እስራኤልን በመወከል ውድድሩን ለማቅረብ በዝግጅት ላይ ይገኛል። ልምምድም እያካሄደ ነው። ኖአም በ12ኛው ቴሌቪዥን ጣቢያ በተካሄደው ኮሃባባ ቀጣይ ኮከብ በተባለው የሙዚቃ ውድድር አሸናፊ ሆኖ ነው እስራኤልን በመወከል በአውሮፓ ሀገራት የሙዚቃ ውድድር እንዲሳተፍ የተመረጠው። ኖአም ሚሼል በተሰኘው ዜማው እስራኤልን ይወክላል። ሚሼል በሚል ርዕስ የሚያቀርበው ዘፈኑ በኢብራይስጥኛ፣ ፈረንሳይኛና እንግሊዝኛ 3 ቋንቋዎች የተዘመዘ ዜማ ነው። ሚሼል ስለተባለችው ሴት በማፍቀሩ ያጋጠመውንና በሷ ምክንያት ወድቆ መነሳቱንና እሷን መተውን የሚገልጽበት ዘፈን ነው። ኖአም በ70ኛው የአውሮፓ ሀገራት የሙዚቃ ውድድር ሚሼል የተባለውን ዘፈኑን በመጪው ሳምንት ያቀርባል። ውድድሩ በኦስትሪያ ዋና ከተማ ቬና ይካሄዳል። የሙዚቃ ውድድሩ ሜይ ወይም ግንቦት ወር የሚካሄድ በመሆኑ በመጪው ሳምንት ግንቦት 12 እና 14 የግማሽ ፍጻሜ ውድድሮች የሚካሄዱ ሲሆን የፍጻሜው ውድድር ደግሞ ግንቦት 16 ቀን 2026 ዓ.ም ይካሄዳል። ለኖአም ቤታን መልካም እድልን እየተመኘን ሚሼል የተሰኘውን ዜማውን በመጋበዝ የዛሬውን የባህልና ኪነ ጥበብ ፕሮግራም በዚህ እናጠናቀቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለኖአም በድጋሜ መልካም እድል።

ቁሳዊ ስኬት የትኛውም ስኬት ልፋት አለው የትኛውም ከፍታ ውጣውረድ ይኖረዋል የትኛውም የተሻለ ነገር ዋጋ ያስከፍላል ማንኛውም ፍላጎትም የሚፈልግብን ነገር ይኖረዋል ንብረት የሚፈራበት ገንዘብ የሚገኝበት ሀብት የሚከማችበት መንገዶች ብዙ ሊሆኑ ይችላሉ ብዙዎች አፍርተውበትና አከማችተውበት ይሆናል ነገር ግን ከጀርባቸው ያለው ጉዳይ ይበልጥ ሚዛን ይደፋል ገንዘቡ እንዴትም ይምጣ እንዴት ነገር ግን ምን ይዞል መጥቷል የሚለው ዋናው ጥያቄ ነው ደስተኛ አድርጎሃልን ንብረቱ እንዴትም ይፈጠር እንዴት ምን ጠቅሞሃል ለሰዎች እንድትደርስ አድርጎሃልን ዝናውም በየትኛውም ዘርፍ ይፈጠር ግን ዝነኛ ላደረገህ ማህበረሰብ ምን እንድታበረክት አገዘህ ምን አደረክለት አንዳንዴ ከውጭ ስኬት የሚመስሉ መዳረሻዎች ውስጣቸው ባዶ ሆኖ ይገኛል ከደረጃቸው አንሰው ከሚጠበቁበት ከፍታ ወርደው ይስተዋላሉ ዝና ገንዘብ ዕውቀት ማህበረሰብን ህዝብን ቤተሰብን ራስን እስካልጠቀመ ድረስ ሁሉም ዋጋቢስ ነው መልካም ነገር የሚባሉ ነገሮች ሁሉ በመጨረሻ ራስን ህብረተሰብን ቤተሰብን እስካልጠቀሙ ድረስ ዋጋ የላቸውም አዎ ጀግናዬ ግብህ ቁሳዊ ስኬት ብቻ አይደለም ጥቅም አልባዝና ምንም ማያግዝም አዎ ጀግናዬ ግብህ ቁሳዊ ስኬት አይደለም ጥቅም አልባዝና ምንም አይረባም ለማህበረሰቡ የማይጠቅም አገልግሎት የሌለው ንብረት ምንም ማለት አይደለም የፈለከውን ገንዘብ ማግኘት ስኬታማ አደርግህም የፈለከውን ገንዘብ አለማግኘትህም ስኬት አልባ አደርግህም ሳይኖርህ ለሰው መኖር ለሰዎች መትረፍ ትችላለህ በተቃራኒው ይያለህ ከራስህ በላይ ላትኖር ትችላለህ ያለውንና የሌለውን የሚለየው አንደኛው ስኬት መለኪያ ለሰዎች መኖር ሌሎችን መርዳት ለወገን መድረስ መቻል ነው መኖርህ ንብረት ማፍራትህ ሀብት ማካበትህ ለውጥ እንድታመጣ ካላደረገህ ምንም ትርጉም የለውም ቁስ ቢበዛ ነገ ወይ ራሱ ይጠፋል ወይም አንተ ጥለኸው ትሄዳለህ አዎ የስኬት ሳቢህን ከፍ አድርገው አረዳድህን አስተካክለው ከቁስ በላይ ህይወትን ስለማትረፍ ከገንዘብ በተሻለ ሰውን ወደ መታደግ ቀይረው ልፋትህ ለቁስ ሳይሆን ለትልቁ የህይወት አላማ ለማይቀየረው የሰውነት መለኪያ ይሁን ድካምህ ትርጉም ላለውና በሰው ልጅ ህይወት ላይ እሴት ለሚጨምር ረብ ላለው ነገር ይሁን ባንድም ሆነ በሌላ ትደክማለህ የሰው ፊት ይገርፋል ለአደጋ ትጋለጣለህ ትጨነቃለህ ራስህን ችግር ውስጥ ትከታለህ የኋላ ኋላ የምታተርፈው ነገር ግን ትርጉም አልባ ዋጋቢስ እንደሆነ በራስህ ማዘንህና መሰበርህ የማይቀር ጉዳይ ነው የሚመራህ አላማ የሚነዳህ የውስጥ ግለት እንቅልፍ የሚነሳህ ህልም መጨረሻው ገንዘብ ሀብት ወይም ዝና አይደለም መጨረሻው በሰው ህይወት ላይ ተጽዕኖ መፍጠር እሴት መጨመር እጹብ ድንቁን የአምላክ ስጦታ ምድር ላይ ማውረድ ነው ስለዚህ ስኬትህ ከምን አንጻር ይመዘናል የሚለውን ቆም ብለህ አስተውል ዝናህም ሀብትህም ክብርህም ለሰው ልጆች ጥቅም ስካሉ አለ ድረስ ምንም ዋጋ የለውም ምንጭ ምክረ አምሮ ለተሻለ ነገር

ዝም ብለህ አድርግ። አንዳንዴ ካንተ ጋር የማይሄዱ ከሐሳብህ የማይስማሙ ህልምህ የማያሳምናቸው ተስፋህ የማይታያቸውን ሰዎችን መራቅ መነጠል መለየትና እነርሱን መክፋት ላስፈልግ ይችላል። እግረ መንገድህን ህይወትህን ለመቀየር ራስህን ለማሻሻል ማንነትህን ለማሳየት በልክህ ለመኖር በመታደርገው ጥረት በሁኔታዎች መሃል ዙሪያህን እየቀየርክ ውሎህን እያስተካከልክ አመለካከትህን እያሳደግክ ትመጣለህ። ይህም ተግባርህ ምንም ቢያደርጉልህ ምንም ቢያደርጉብህ ዝም ብለህ ማደግህ ብቻ እነርሱን ወደ ኋላ ያስቀራቸዋል። ፍጥነትህ ከእነርሱ ይነጥልሃል። ውሎህ በብዙ ርቀት እንድትቀድማቸው ያደርግሃል። አዎ፣ ዝም ብለህ እደግ፣ ዝም ብለህ ተመንደግ። ድምፅህን አጥፍተህ ራስ ላይ ሥራ። ጠንክረህ መለወጥህን ቀጥል። ይተውህ ወይም ልትተዋቸው ያልቻልካቸው የቅርብ ሰዎች ቢኖሩና በእርግጥ የሚገቡህ የሚያስቡልህና የሚጠቅሙህ ከሆኑ በኑሮህ መቀየርህ በሕይወትህ ከፍ ማለትህ በብዙ ዘርፍ ማደግህ ሊጎረብጣቸውና ግንኙነታችሁን ሊያበላሸው አይችልም። ነገር ግን ዝቅ ስላልክ ደረጃህን ስላሳነስክ ወርደህ አቀርቅረህ ስለሰራህ ከሰው በታች የሚያውህ ራስህን በመሆንህ ትክክለኛ ማንነትህን በመግለጽህ በምርጫህ በማደግህ አይናቸው የሚቀላ የሚቀኑብህና የሚናደዱብህ ከሆኑ ለራስህ በመታመን የለውጥ ጉዞህን መቀጠሉ ብቸኛው አማራጭ ነው። አዎ፣ ወዳጅ ብሄድ ወዳጅ ይተካል። በሕይወትህ የሚገጥሙ ሰዎች በሙሉ የእድሜ ልክ አይደሉም። ዓላማህን ከያዝክ ከአንተ ጋር የሚስማሙ የሚጠቅሙህ አንተም ደስ ብሎህ የምትጠቅማቸው ሰዎች ይመጣሉ። በክፉ ቀን ከደረሱልህ፣ ስትወድቅ ካነሱህ፣ ስትፈልጋቸው ከሚደርሱልህ ሰዎች የትኛውም እድገትህ ላይለይህ ይችላል። ከሚያሴሩብህና በጀርባህ ከሚወጉ ሰዎች ግን እድገትህ በሚገባ ይነጥልሃል። ዕለት ዕለት መቀየርህ መንገዳችሁን ይለየዋል። አንድ ቀን ትችት የማትሰማበት፣ ለነቀፋ ጆሮ የማትሰጥበት፣ ለተቃውሞ የማትመለስበት ጊዜ ይመጣል። ያም ሰዓት በእርግጥም በራስህ የምትተማመንበት በእድገትህ የምትኮራበትና የራስህን አቅጣጫ ያስክበት ሰዓት ነው። ዝም ብለህ ደግ፣ ዝም ብለህ ተቀየር። ማራገፍ ያለብህን ሸክምም በሂደት እያራገፍክ ተጓዝ። ዝም ብለህ ደግ፣ ዝም ብለህ ተለወጥ፣ ዝም ብለህ ተቀየር። በጸጥታ በሚስጥር በማውራት ሳይሆን በሥራ ዝም ብለህ ደግ። ምንጭ ምክር አምሮ ለተሻለ ነገር። የተከበራችሁ አድማጮቻችን፣ ከላይ ባቀረብነው ጽሑፍ ትንሽ ትምህርት እንዳገኛችሁ ተስፋ እናደርጋለን። አሁን አንድ ሙዚቃ እንጋብዛችኋለን። ከሙዚቃው በኋላ ተመልሰን እንገናኛለን። ¶¶

ውድ አድማጮቻችን በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። ወደ ቀጣይ ዝግጅት እናልፋለን። ለውጥ ውበት ነው። ጫናው አይቀርም፣ ሸክሙም አይቀልም፣ ጭንቀቱም አይጠፋም። ብቻ ለሁሉም መድኃኒቱ መንቀሳቀስ መቻል፣ መቀየር መቻል፣ አንድ ነገር ማድረግ መቻል ነው። በውጥረት የተሞላ ህይወት አጣብቂኝ የበዛበት ጉዞ ከጅምሩ ከባድ ነው፣ አሰልች ነው፣ ፋታ አይሰጥም፣ ውስጥን አያረጋጋም። በሐሳብ ከማበድና በተግባር ከመውደቅ የትኛው እንቅልፍ ይነሳል? በርግጥም ሐሳቡ ማብቂያ ስለሌለው እንቅልፍ መንሳቱ አይቀርም። አድርገህ ብትወድቅ ትነሳለህ፣ በሐሳብ ግን መውደቅ የለምና ሁሌም እያብሰለሰልክ እንዲሁ አንዳች ነገር እየጠበቅክ ፍርሃትህን እያስታመምክ በምናበህ በፈጠርከው ገደል እየተሸበርክ በስጋት እንድትኖር ያደርግሃል። መደረግ ያለበት ነገር በጊዜው ካልተደረገ የሚያመጣው ነገር ቢኖር ተደራራቢ ሸክምና ጭንቀት ብቻ ነው። አዎ ለውጥ ውበት ነው። በአዎንታዊ ለውጥ ውስጥ ሰላም አለ፣ መረጋጋት ይኖራል፣ አእምሮ ያርፋል፣ ነፃነቱን ያገኛል፣ ወደ ራሱ ይመለሳል። ከራስ በላይ ሁሉን አካታች እርምጃዎችን ለመከተል ያስችላል። በየትኛውም ጤነኛ መንገድ ከመጣ ለውጥ የህይወት ዘመን ስጦታ ነው። ፈቅደህም ሆነ በግዳጅ ግባበት፣ በረከትን ይዞልህ ይመጣል። ነገር ግን ሁሉም ለውጥ እድገትን አያመጣም፣ ለስኬት አያበቃም፣ የተሻለ ነገርን አያስገኝም። ጥረትን ማቆም ለውጥ ነው፣ ተፈላጊ ለውጥ ግን አይደለም። ያለህበትን ቦታ መቀየር ፈርተህ ከጓደኞችህ መለየት አስጨንቆህ የዘወትር ልማድህን መተው አሳስቦህ ለራስህ መሆን አቅቶህ የለውጥን አስገራሚ ውጤት ተውና የተቀየረውን አካባቢን ለመመልከት ጊዜ ታጣለህ። እድገትን ትፈልጋለህ፣ ነገር ግን ጊዜያዊ ምቾትህ እንዲነካህ አትፈልግም። ትልቅ ነገር ትመኛለህ፣ ነገር ግን ለትልቅነት የሚያበቃህን ነገር አታደርግም። ስለ አስደናቂ ሰዎች ማውራት ትወዳለህ፣ ነገር ግን አንተም ማስደነቅ እንደምትችል አታምንም። አዎ አንዳንዴ አብዝተህ የጠላኸው ብሎም የተጠየፍከው ነገር ወሳኙን የለውጥ ሚና የእድገት ክንድርሻ ሲጫወት ታገኘዋለህ። አጉል ራስህን የማሳነስ ልማድህን ስትታገል የተሻለ ሰው ሆነህ ትገኛለህ። ባልጠበቅከው መንገድ አብዝተህ የገፋው ነገር እየታገለህ ሰው ፊት አቁሞ የድፍረትህ ምክንያት ይሆናል። ምርጫ ማጣትህ፣ ከጎን ሰው አለመኖሩ፣ የሚረዳህን አለማግኘትህ፣ ሙሉ ትኩረትህ አንድ ነገር ላይ ብቻ ማድረግህ በተወሰነ መልኩ አስጨናቂና ፈታኝ ቢሆንም ፍሬው ግን ያማረና ማርቂ ነው። ችግርን እየተጋፈጠ ለብቻው እየታገለ ሌት ተቀን ፍዳውን እየበላ አደገ ልጅ በምቾት ካደገው ልጅ በተሻለ ለትልቅ ደረጃ መብቃት ይችላል። የመጣባቸው መንገዶች የጥንካሬው ምክንያቶች ናቸው። ለውጥን ፈርተህ ሸሽተህ ተጠይፈህ አታስቀረውምና አምነህ ለውጤት እንዲያበቃህ እንዲያሳድግህ ከፍ እንዲያደርግህ ፈቃደኛ ሆነ ተገኝ። መምጣቱ ካልቀረ በአዎንታዊነት እንዲጠቅምህ አድርግ። ለውጥ ውበት ነው። እመርበት፣ አጊጥበት። ምንጭ ምርጥ ጽሑፎች።

በጣም ብዙ አትሁን። በጣም ብዙ የምትናገር ከሆነ ተዋሻለህ። በጣም ብዙ የምታስብ ከሆነ ድብርት ውስጥ ትገባለህ። በጣም ብዙ የምታለቅስ ከሆነ ያይን ይታህን ታጣዋለህ። በጣም ብዙ የምታፈቅር ከሆነ ማንነት ይጠፋል። በጣም ብዙ ስለ ሰዎች የምታስብ ከሆነ ዋጋህን ሰዎች ያጡት ይመጣሉ። በጣም ብዙ የምትጫወት ከሆነ አብዛኛውን ጊዜ ማንም ከቁም ነገር አይቆጥረህም። በጣም ብዙ የምታምን ከሆነ በሰዎች ትከዳለህ። በጣም ብዙ የምትሰራ ከሆነ በውጥረት ትሞታለህ። በጣም ብዙ የምትመገብ ከሆነ ከመጠን በላይ ውፍረት ውስጥ ትገባለህ። በጣም ብዙ እንቅልፍ የምትተኛ ከሆነ ስራ ፈት ትሆናለህ። በጣም ብዙ ገንዘብ የምታባክን ከሆነ ለወደፊት ምንም ጥሪት አይኖርህም። በጣም ብዙ መዋቢያ የምትጠቀም ከሆነ ያንተን ውበት እያጣኸው ትመጣለህ። በጣም ብዙ ነገር የምትመለከት ከሆነ ትኩረትህን እያጣኸው ትመጣለህ። በጣም ብዙ ስለ ህይወት የምታስብና የምታሳድድ ከሆነ ሁሉንም ነገር ታጣለህ። በጣም ብዙ ነገር የምትጠብቅ ከሆነ በጣም ትከፋለህ። በጣም ብዙ አትሁን፣ ምክንያቱም ያ በጣም ብዙ ነገር ብዙ ይጎዳሃልና ሁሉንም ነገር በመጠኑ አድርግ። የጽሑፉ ምንጭ የላቁ እይታ

አዎ ከያኔው እንዳለሽ ከበቂ በላይ የተዋብሽ ጸዳለ ደማቅ ልዩ ነሽ የሚስተካከል የሌለሽ ከፍጥረታት ተራ በተሰለፊ ሁሉንም ቀድመሽ የምትታልፊ አገር ዓለሙን ያስናቅሽ የቆንጆ ቆንጆ ልዩ ነሽ ዓለም እንዲህ ጸንታ የቆመችው ህይወት ጠንካራ ምርኩዝ ያገኘችው ህዋን ባንቺ ነው ደግፈሽ ዘሻቸው የማልቀውን ፍቅርሽን መገበሻቸው የጨለመውን አብርተሽ የጠወለገውን አለምልመሽ ያዘነውን አጽንተሽ የደፈረሰውን አጥርተሽ የደበዘዘውን አፍክተሽ የበረደውን አሞቀሽ ያዳምን ስሜት የምትቃኘው በተሰማራበት በስኬት የምታስጉጁ አንቺ ነሽ ህዋን ምስጋና ይቸርሽ ተነግሮ የማያልቅ እልፍ ነውና ስራሽ ስትፈልጊ እናት እህት ሚስት ሆነሽ እንደዋልታ ማገር ደግፈሽ የእጆችሽን ስራ ፍትፍትሽን እያጎረሽ የልብሽን መዋ ፍቅርሽን እየመገብሽ በመውደድሽ እጽ ውስጥን እየፈወሽ የአዳምን ህይወት ያጸናሽ ከፍጥረታት ሁሉ ድንቅ የሆንሽ ከልዩም ልዩ ልዩ ነሽ ጊዜ ጊዜን እየዘለለው ዘመን ዘመንን እየሻረው ዓለም ልዩ በሆነ ስልጣኔ ብትመጥቅም ከጨረቃ ከማርስ ከጁፒተር ቢታረፍም ሌላ የመኖሪያ ፕላኔት ቢፈጠርም መቻል አንቺ ህይወት ልትጸና ከሌለሽ በምድር ሁሉም ነውና መና እናም ህዋን ኑሪ ለዘላለም በሁሉም ተከብረሽ በሰላም በጤና በደስታ ክፉ ነገር ሳይነካሽ ልዩነሽና ለህይወት ቅመም ይሆንሽ ልዩነሽና ለህይወት ቅመም ይሆንሽ

የተከበራችሁ አድማጮቻችን ለዛሬ ብለን ያዘጋጀነው የመዝናኛ ፕሮግራም ይህን ይመስላል። ላዳመጣችሁና ከኛ ጋር ቆይታ ስላደረጋችሁ ከፍ ያለ ምስጋና እናቀርባለን። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። የዛሬውን ፕሮግራም አዘጋጅ ያቀረብኩላችሁ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት በማለት በጀመርነው ዜማ እንሰናበታለን። ሰናይ ጊዜ፣ በደህና ቆዩልን።

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን አላችሁ? ሁለቱ እንደ ብራን ዘመን አቆጣጣር ዮም ሻባት ካፍ ቤት በኢያር ታፍሽን ፔቫቭ እንደ አውሮፓን ዘመን አቆጣጣር ማይ 9 2026 እንደ ኢትዮጵያን ዘመን አቆጣጣር ግንቦት 1 2018 ሲሆን የቴክኒክ ባለሙያችን ሚካኤል ኦልሽባንግ ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ሁኔታዎችን ወያያለን። እንዲሁም ሳምንታዊ የመዝናኛና ቁም ነገር ማስጨበጫ ፕሮግራማችን ሰዓቱን ጠብቆ ይቀርባል። ቆይታችሁ ስርጭታችን እስኪጠናቀቅ አብሮን እንዲዘልቅ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። የሰሜን እስራኤል ኗሪዎች ከሂዝባላ እየደረሰባቸው ያለውን ጥቃት መንግስት ልባት እየሰጠው ባለመሆኑ በህይወት ታሉት በታች በህይወት ከለሉት በላይ ነን ሲሉ ተናገሩ። እስራኤልና ሊባኖስ በሚቀጥለው ሳምንት ለድርድር በዋሽንግተን ይገናኛሉ ተባለ። ፖሊስ ይመኑ ዘለቀን የግድያ ሁኔታ አጣርቶ በማጠናቀቅ ፋይሉን ለአቃቤ ህግ አስረክቧል። በማጋብ ፖሊሶች ላይ ስጋት አሳድሯል ተብሎ የተጠረጠረ የርሃት ከተማ ኗሪ በፖሊሶች ተመቶ ህይወቱን ማጣቱ ይፋ ሆነ። ትሩክ የሐማስ ሰዎች በመድረ እየሰለጠኑ አይደለም ስትል በእስራኤል የወጣውን መረጃ አስተባበለች። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። የሰሜን እስራኤል ኗሪዎች ከሂዝባላ እየደረሰባቸው ያለውን ከፍተኛ ተጽዕኖና ጉዳት አስመልክተው ሲናገሩ መንግስት በሰላም ወጥተን በሰላም የመግባት ደህንነታችንና የኢኮኖሚ ደህንነታችን የማስጠበቅ ግዴታ አለበት ብለዋል። በአሁኑ ሰዓት በአካባቢያችን በሰላም ወጥተን በሰላም የመግባትና የኢኮኖሚ ደህንነት የለንም። ከሁለት ዓመት ተኩል ወዲህ የአካባቢያችን ደህንነት ከድጡ ወደ ማጡ ከጊዜ ወደ ጊዜ በመሄዱ አሁን በሰሜን እስራኤል ያለን ህይወት ከሞቱት በላይ በህይወት ታሉት በታች ነው። ሰላም የለም፣ ጦርነትም የለ። ኖርማል ነው ለማለት የሚያስቸግር፣ ኖርማል አይደለም ለማለትም የሚያስቸግር። ሀገሪቱ የተኩስ አቁም ስምምነት ላይ እንደሆነ ታስባለች። ይሁን እንጂ ከሂዝባላ ወደ ሰፈራችን ሌት ተቀን ይተኮሳል ሲሉ የሰሜን እስራኤል ነዋሪዎች ተሆኑት መካከል ዮኤል አበርቡህ ተናግረዋል። እስራኤል ሰሞኑን በሊባኖስ ቤሩት ከተማ አንድ ከፍተኛ ሂዝባላ ባለስልጣንን መግደሏን ተከትሎ ሂዝባላ በትናንትናው ዕለት ወደ ሰሜን እስራኤል ሶስት ሮኬቶችን ተኩሷል። አንዱን ሮኬት የእስራኤል መከላከያ ሰራዊት ያከሸፈው ሲሆን ሁለቱ ሮኬቶች ደግሞ ክፍት ቦታዎች ላይ መውደቃቸው ተዘግቧል። የእስራኤል መከላከያ ሰራዊት በሊባኖስ የሮኬት መወንጨፊያዎችን እያደነ ለማጥቃት እየተዘጋጀ መሆኑ ሲዘገብ፣ ሂዝባላ ወደ እስራኤል ሮኬቶችን አጠናክሮ እንደሚተኩስ እየተገመተ ነው። እስራኤልና ሊባኖስ በሚቀጥለው ሳምንት ለድርድር በዋሽንግተን የሚገናኙ ሲሆኑ በሚያደርጉት ድርድር ዘላቂ የሆነ የተኩስ አቁም ስምምነት ለማድረግና ሂዝባላን ትጥቁን ለማስፈታት እንዲሁም ሁለቱ ሀገራት ድንበርን በተመለከተ የውይይታቸው ዋና ዋና ነጥቦች እንደሚሆኑ ይፋ ተደርጓል። አንዳንድ ማነታቸው ይፋ ያልሆነ እስራኤላውያን ባለስልጣናት ሁለቱ ሀገራት የድርድር ቡድን እንደሚያቋቁሙ ገልጸው ድርድሩ በሚካሄድበት ወቅትም የእስራኤል መከላከያ ሰራዊት በሊባኖስ መገኘቱ ይቀጥላል ብለዋል። አንድ ማንነቱ ይፋ ያልሆነ ወታደራዊ ከፍተኛ ባለስልጣን እስራኤል በምታደርጋቸው የተለያዩ የጦርነት አቅጣጫዎች ለመውጣት እያደረገችው ያለው ጥረት መውጫ ቀዳዳ ጠፍቷል። ከእነዚህ የጦርነት አቅጣጫዎች ለመውጣት እስራኤል ሁለት አማራጮች አሏት። እነሱም ወደ ጦርነት መመለስ ወይም ከኢራን ጋር ስምምነት ላይ መድረስ ነው ብለዋል። ኢራን የኒውክሌር ፕሮግራሟን ትታ ስምምነት ላይ መድረስ አትፈልግም። አሜሪካም ኢራን የኒውክሌር ፕሮግራም እቅዷን እስካልተወች ድረስ ለኢራን ግትር አቋም እጅ አትሰጥም። በዚህ የተነሳ የተጀመረው ድርድር በተጀመረበት ላይ ይገኛል ብለዋል። በዚህም የተነሳ የእስራኤል መከላከያ ሰራዊት ሊነሱ ለሚችሉ ነገሮች ተገቢውን መልስ ለመስጠት ዘወትር በተጠንቀቅ ላይ ይገኛል ሲሉ ተናግረዋል። በደቡብ እስራኤል ራሐት በመትባለው ከተማ ኗሪ የሆነ በአምሳዎቹ ዕድሜ ክልል የሚገኝ ግለሰብ የሚያሽከረክረውን መኪና ፖሊሶች እንዲያቆም ሲጠይቁት አላቆምም በማለቱና በደህንነታቸው ላይ ስጋት በማሳደሩ በፖሊሶች በጥይት ተመቶ ሕይወቱን አጥቷል። ግለሰቡ አህመድ ሰኢድ ናዕሚ የሚባል ሲሆን ማጋብ የሚባሉት የፖሊሶች መኪናውን ጠርጥረውት ለፍተሻ እንዲያቆም ሲጠይቁት ለማምለጥ በመሞከሩ የተነሳ እንደ ምንም ብለው አስቁመው ሊፈትሹት ሲሉ አካኪ ዘራፍ በማለቱ ሕይወታቸውን አደጋ ላይ ለመጣል በመነሳቱ በጥይት ተመቶ መገደሉን ተናግረዋል። የእስራኤል ፖሊስ ይህ ክስተት የተከሰተው ባሳለፍነው ለሊት አረብ ለቅዳሜ አጥቢያ መሆኑን አስታውቋል። ፖሊስ በየመኑ ዘለቀ ግድያ ላይ ሲያደርግ የነበረውን ምርመራ አጠናቆ ፋይሉን ለአቃቢ ሕግ አስረክቧል። ፖሊስ በግድያው ዋና ተጠርጣሪ ለፍርድ እንዲቆም የማያወላዳ ሐሳብ መኖሩን ለአቃቢ ሕግ ባስተላለፈው ደብዳቤ ለማወቅ ተችሏል። ነፍሱን ይማረውና የፒታቲክቫ ከተማ ኗሪ የነበረው ወጣት የመኑ ዘለቀ በበርካታ ወጣቶች ተደብድቦና በጩቤ ተወግቶ ሕይወቱን ያጣው እስራኤል የ78 ዓመት የነጻነት ቀኗን ባከበረችበት ቀን ነበር። ወጣት የመኑ ዘለቀ በዘለቀን በመግደል ተሳትፈዋል ተብለው ተጠርጥረው 19 ወጣቶች በቁጥጥር ስር ተደርገው የነበሩ ሲሆን እንዲሁም የምርመራ ሂደቱን ለማስተናከል የተለያዩ ነገሮችን አድርገው የነበሩ አዋቂ ሰዎችን በፖሊስ ቁጥጥር ስር ተደርገው ነበር። ፖሊስ ሁሉንም ሲያጣራ ተሰነበተ። በኋላ ከዋናው ተጠርጣሪ ጀምሮ ለፍርድ መቆም አለባቸው የሚላቸውን ተጠርጣሪዎች ለፍርድ እንዲቆሙ ለአቃቢ ሕግ ፋይሉን አስተላልፈዋል። ምንም እንኳ ባሳለፍናቸው ሁለት ቀናት አሜሪካ በሆርሙዝ ሰርጥ ጥቃት ማድረሷ ቢታወቅም ኢራን ከአሜሪካ የቀረበላትን የመደራደሪያ ሐሳብ እስካሁን ባንክሮት እያሰበችበት ነው ተብሏል። ሐሙስ ሌሊት ለአርብ አጥቢያ የአሜሪካና የኢራን ኃይሎች ሆርሙዝ ሰርጥ አካባቢ የተኩስ ልውውጥ ቢያደርጉም የተኩስ አቁም ስምምነቱ ተከብሮ እንደሚቀጥል ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ኢራን ሆርሙዝ ሰርጥን እያቋረጠ ወዳለ የአሜሪካ የጦር መርከብ ተኩስ በመክፈት ለመጉዳት የሞከረች ስትሆን ወዲያውኑ የአሜሪካ የጦር መርከብ የኢራን ወታደሮች ወደሚገኙበት አካባቢ ተኩስ በመክፈት ምላሽ ሰጥቷል። አሜሪካም ትሁን ኢራን ተኩሱን እነሱ ቀድመው እንዳልጀመሩት ቢናገሩም ሰርጡን አቋርጠው ለመሄድ ጉዞ ላይ በነበሩ የአሜሪካ የጦር መርከቦች ከኢራን በተከፈተ ጥይት መጎዳታቸውን አሜሪካውያን ባለስልጣናት ተናግረዋል። ዶናልድ ትራምፕ የአሜሪካ የጦር መርከቦች ከኢራን የተሰነዘረባቸውን ጥቃት ተቋቁመው ሆርሙዝ ሰርጥን ማለፋቸውን ጠቁመዋል። ኢራን ኖርማል የሆነች ሀገር ብትሆን ኑሮ አሉ ዶናልድ ትራምፕ በአሜሪካ የጦር መርከቦች ላይ ጥቃት ለማድረስ አትሞክርም ነበር። ሀገሪቱ እየተመራች ያለችው ቅጥ ባጡ ሰዎች በመሆኑ እንኳንም የኒውክለር መሳሪያ ባለቤት አልሆኑ እንጂ አጋጣሚው ተመቻችቶላቸው የኒውክለር መሳሪያ ባለቤት ቢሆኑ ኑሮ ይጠቀሙበት ነበር ብለዋል። እነዚህ ቅጥ ያጡ ሰዎች የዓለም ስጋት እንዲሆኑ አጋጣሚውን አንሰጣቸውም። አሁን የቀረበላቸውን ስምምነት የማይቀበሉ ተሆነ ከዚህ በፊት እንደቀጠቀጥናቸው አሁንም ደጋግመን እንቀጠቅጣቸዋለን ብለዋል። ኢራን በበኩሏ ሐሙስ ለአረብ አጥቢያ በሆርሙዝ ሰርጥ ታይቶ በነበረው ጥቃቱ የተከፈተባት በእሷ ላይ መሆኑንና የጥቃቱ ሰለባ እሷ መሆኗን እየተናገረች ነው። ይህ በእንዲህ እንዳለ የአሜሪካ የስለላ ተቋማት በአባቱ ምትክ ኢራንን ለመምራት የተሾመው ሙጅተባ ሐሚናይ በትክክል የት እንዳለና የጤንነት ሁኔታ ባይታወቅም ኢራንንና አሜሪካ እያደረጉት ባለው ድርድር ከፍተኛ ሚና እየተጫወተ መሆኑን መረጃዎች አሉን ሲሉ መረጃ አውጥተዋል። የአሜሪካን የስለላ ተቋማት ዋቢ በማድረግ መረጃውን ለሕዝብ ይፋ ያደረገው ሲኤንኤን ጦርነቱ እንደተጀመረ ሙጅተባ ሐሚናይ ቢቆስልም ሀገሪቱንና ድርድሩን እየመራ ነው ሲል ዘግቧል። የተለያዩ እንቅስቃሴያቸው ለኢራን መንግስት አግዟል ተብለው 10 የተለያዩ ታላላቅ ካምፓኒዎች በአሜሪካ መንግስት ማዕቀብ ተጥሎባቸዋል። የአሜሪካ የገንዘብ ሚኒስቴር መስሪያ ቤት ለኢራን መንግስት አግዘዋል ያላቸውን ካምፓኒዎች ማዕቀብ መጣሉን ይፋ ባደረገ ሰዓት ከኢራን መንግስት ጋር በህገወጥ መንገድ የንግድ ግንኙነት የሚያደርግ ካምፓኒዎች ሁሉ ማዕቀብ ይጣልባቸዋል ሲል አስጠንቅቋል። ካምፓኒዎች ማዕቀቡ እንደተጣለባቸው ይፋ የተደረገው ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ ሲሆን፣ ማዕቀብ ከተጣለባቸው ካምፓኒዎች መካከል በቻይና 2 እንዲሁም በደቡባዊ ቻይና በምትገኘው ሆንግ ኮንግ ከተማ 3 ካምፓኒዎች እንደሚገኙ የአሜሪካ የገንዘብ ሚኒስቴር መስሪያ ቤት ዋቢ በማድረግ ሮይተርስ ዘግቧል። ቱርክ የሐማስ ሰዎች በቱርክ ምድር እየሰለጠኑ ነው ተብሎ በእስራኤል ሚዲያ ይፋ የተደረገውን መረጃ የሐማስ ሰዎች በቱርክ እየሰለጠኑ አይደለም ስትል አስተባበለች። የቱርኩ ፕሬዝዳንት ራጂብ ታይፕ ኤርዶዋን ቢሮ ዛሬ ቅዳሜ ይፋ እንዳደረገው የሐማስ ሰዎች በቱርክ ጥይት የመተኮስ ስልጣናና ድሮኖችን የመጠቀም ስልጣና እየተሰጣቸው ነው መባሉን ከእውነት የራቀ ሲል አስተባብሎታል። የመረጃው ዋነኛ ዓላማ አለ የፕሬዝዳንት ኤርዶዋን ቢሮ በአካባቢያችን ዘወትር ቋሚ ሰላም እንዲኖር የምትሰራውን የቱርኩን ስም ሆን ብሎ ለማጠልሸት የታሰበ ነው። በእስራኤል ግን የሐማስ ሰዎች የቱርክ ሲቪል ዜጋ መስለው የተለያዩ መሳሪያዎችን የመጠቀም አቅም እንዲኖራቸው በተለያዩ ህዝባዊ የመሳሪያ ማሰልጠኛ ቦታዎች ሲሰለጥኑ መታየታቸው በሚዲያ ተወርቷል። ሐማስ ሰዎቹን በቱርክ ወታደራዊ ብቃት እንዲኖራቸው ያሰለጠነ ለሚፈልገው ዓላማ መዋል እንዲችሉ ወደ ሊባኖስ፣ ዮርዳኖስና ወደ ይሁዳና ሰማርያ ቀበሌ በማስተማራት በጥብጥ ሊነሳባቸው በሚችሉ ቀጠናዎች በማስቀመጥ ቀጣይ የእስራኤል የደህንነት ስጋቶችና ፈተናዎች እንዲሆኑ ለእስራኤል ወጥመድ ያዘጋጀላት መሆኑ እየተተነተነ ነው። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ከመምህር ዮሴፍ ረዳኸኝ ከዘውትር ተሳታፊያችን ጋር ነው። እሱም በስልክ መስመራችን ይገኛል። መምህር ዮሴፍ ሻባት ሻሎም፣ እንደምን አረፈድክ?
1: ገብርኤል ሻባት ሻሎም ለአንተም ለአድማጮችን ሰላም።
0: ሁሉ ሰላም መምህር ዮሴፍ?
1: ሰላም ነው፣ ሰላም ነው።
0: መልካም። እስኪ እንደው አሁን በጣም በዛሬው ዕለት እየወጡ ካሉ መግለጫዎች ወይም የአካባቢው ኗሪዎች እንጉርጉሮን ጀምር። እውነታቸውም ነው፣ የሰሜን እስራኤል ኗሪዎች በሂዝባላ ላይ የሚደርስባቸውን ችግር መንግስት እየቀረፈልን ባለመሆኑ እንዴት ነው ማድረግ ያለብን የሚሉ ጥያቄዎችን እያነሱ ነው። በሚቀጥለው ሳምንት መንግስት ደግሞ ከሂዝባላ ሳይሆን ከሊባኖስ ጋር ለመገናኘት በዋሽንግተን ቀጠሮ ይዟል። እነዚህን ሁለቱን አስታርቆ ለመሄድ መንግስት የሚያደርገው መንገድ አለ። ግን የህዝቦች እንጉርጉሮ ትክክል ነው ከሚለው እንነሳና እስኪ ያለውን ሁኔታ እናውራበት።
1: አዎ ገብርኤል፣ የህዝቦች እንጉርጉሮ በትክክል ነው፣ በጣም እውነታቸውን ነው። ይህ ደግሞ ለመንግስት ያልጮሁ ለማን ይጮሃሉ? በእርግጥ በዚህ አካባቢ ያለው ሁኔታ እኛ በጦርነት በነበርነው ሁኔታ ያለውን ይዘን ብናየው እስካሁን ድረስ እየተሰቃዩ ያሉበት ሁኔታ ነው። መንግስት ደግሞ ያው እንደምታውቀው በአሜሪካ ጫና ገና ከኢራን ጋር እደራደራለሁ በማለት እና በሌሎችም ስትራቴጂካዊ ነገሮች እስራኤል እና ሊባኖስ የተኩስ አቁም ስምምነት እንዲያደርጉ ተደረገ። ጥያቄው ግን ሊባኖስ እና እስራኤል የተኩስ ስምምነት ሲያደርጉ ሂዝቦላን አላካተቱም። ባለማካተታቸው ደግሞ ያው ሂዝቦላ ነጻ እንደሆነ ራሱን በማየት ያው ተኩሱን እንደቀጠለ ያለበት ሁኔታ ነው። እንግዲህ እስራኤል እና ሊባኖስ የተኩስ አቁም ስምምነት ሲያደርጉ ደግሞ እንደጠቀስከው በዜና ላይ የተለያዩ ንግግሮችን ያደርጋሉ። በመጀመሪያ ደረጃ በኢምባሲ ደረጃ፣ ከዛ ቀጥሎ ደግሞ አሁን ሌላ የሚጨምሩት ሰው አለ። ይሄ እንዳለ ሆኖ ግን የህዝቦችን ሮሮ ስንመለከት የሚደረገው የውይይት ስምምነት፣ የሰላም ስምምነት ከአገረ ሊባኖስ ከህዝበ ሊባኖስ ጋር ችግር ፈጣሪው አሸባሪ ድርጅት ሊባኖስ ውስጥ እና የተምታታ ነገር ነው። ይህን የምተምታታ

0: ይሄ ሰሜን ሰዎች ሰላም አያገኙም ሮሯቸውም በጣም በጣም እውነተኛነት አለው። በዚህ ላይ እስራኤል ገብታ መደምሰስ ጠፍቷት አይደለም። በነገራችን ላይ ከኢራን ጦርነት በፊት የታቀደ ከፍተኛ የጦር ኃይል ነበርና በነገር ግን እንደ ውሳኔ የተወሰደው መጀመሪያ የኢራኑን ጉዳይ እንጨርስ የሚል ነበርና አመለጣቸው። ያም ሆነ ይህ ሊባኖስ ያሉ ሂዝቦላ ከመውደም ተርፈዋል በዚህ ውሳኔ መሰረት ማለት ነው። አሁን እያደረጉ ያሉት እንግዲህ ኢራን በምትነካ ሰዓት ያው የሂዝቦላ አይን ያለቅሳል። ያን ነው እያደረጉ ያሉት። ሁለመናው የሂዝቦላ ሁለመናው ከኢራን እንደመሆኑ መጠን ሂዝቦላን ከኢራን ጋር ደምረን ነው የምናስበው፣ ነጥለን ልናስበው አንችልም። እና በየጊዜው የሚደረገው ነገር በእውነት ያቆስላል፣ ያማል። በተለይ በዚህ አካባቢ የሚኖሩ ሰዎች በሰቀቀን ነው የሚኖሩት። ይሄ ተመዘግዛጊ ሮኬት ሲቆም ድሮንና አሁን ደግሞ የመጣው ራክፋን የሚሉት ነገር አዎ በጣም ያለ ድምፅ መጥቶ ብዙ ነገር ሊያደርግ ይችላል። እና ሮሯቸው ትክክል ነው።
1: በጣም ልክ እንደው አሁን አንዳንድ ሰዎች አልዋጥላቸው ያለው አንተ በትክክል አሁን ሰንጥቀ ያየሁን ነገር ነው። ሊባኖስና እስራኤል ነገ ስምምነት ላይ ደረሱ፣ እሰየ፣ ለቀጣይ ለበርካታ ዓመታት ሰላም ለመሆን ይፈራረሙ። አስቸጋሪው ማን ነው? ሂዝባላ። እሱ ደግሞ ኃይል የሚሰጠውና በል አድርግ አታድርግ የሚባለው በኢራን። ኢራን ደግሞ በአሜሪካ ትገዛ በማንም አትገዛ፣ እንደውም ማንም እንዳይነካት የኒውክለር ባለቤት ለመሆን የምትማትር አገር ናትና አሁን ይሄ እዚህ ውስጥ እያለ እስራኤልና ሊባኖስ ሰላም መፍጠሩ ጥሩ እያለ ግን ይሄ ሰላም ለሰሜን እስራኤል ነዋሪዎች የሚፈይደው ነገር አይታየንም ብለው መንግስትንም የሚሞግቱ አሉ። መምህር ዮሴፍ፣
0: አዎ ትክክል ነው። አይታይም ሆነ እውነት ጠቅሼላለሁ እኮ አይታይም። ምክንያቱም ከሊባኖስ ጋር እንደ ሀገር ከሊባኖስ እንደ ሰላማዊ ህዝብ እስራኤልና ሊባኖስ እኮ ሰላም ነው። አሁን የሚበጠብጥ ያለ ሰርጎ ገብ ተቀጥላ የሆነ ድርጅት ነው እና በእርግጥ አሜሪካና እስራኤል ከሊባኖስ ጋር እንደራደር የሚሉት ስትራቴጂካዊ ስርዓት እንጂ ይሄ ይፈጠራል ሰላም ይፈጠራል ነገ ሂዝቡላ ትጥቁን ይፈታል በሚል አይደለም። የሚገርም ነገር እንዴት ነው አንድ አባባል አለ ድሮ አበው ሲተርቱ እንደዚህ ይሉ ነበር፣ ዶሮን ሲደልሏት መጫኛ ጣሏት የሚባል ነበር። አሁን ግን ዶሮን ሲደልሏት ውሃ ፍልተው ገላሽን ልናጥበሽ ነው አሏት ይባላል። እንግዲህ ስትራቴጂያቸው ይሄ ሊሆን ይችላል ማለት ነው።
1: በጣም ሌላው እንደው መምህር ዮሴፍ አሁን በጣም እያነጋገረ ያለው ሐሙስ ሌሊት ለአርብ አጥቢያ አሜሪካና ኢራን በሆርሙዝ ሰርጥ ተታኮሱ ተባለ። ከዛ የተኩስ አቁም ስምምነት ከዛ በፊት የተደረገው ግን አይነካም ይሄን አይጠይቅም ተባለ። አሁን ተኩሱ ረግቧል። በሌላ በኩል ይሄን ሆርሙዝ ሰርጥ ለአሜሪካ አሳልፋ በመስጠት ኢራን ሰላም የምትፈጥር ወይም ድርድሩ የምትቀበል አይመስልም። የኒውክሌር ፕሮግራም ህልሟን ጭራሽ እዛ ውስጥ መናገር አትፈልግም። አሜሪካም ይሄን አሁን ኢራን እየተናገረችባቸው ያለውን ነገር እሺ እንደፈለጋችሁ ብላ ተቀብላ ወደ ስምምነቱ ምትሄድ አትመስልም። ወደ ጦርነት ነው የምንመለስ ወይስ እንደዚሁ አሁን እየተከራከሩ ነው የምንቀጥል? ምን ነው ሊሆን የሚችለው? የሁለቱ ሀገራት እስራኤል መዛ ውስጥ ስላለችበት የእነዚህ ሀገራት አሁን ያለው ፍጥጫ?
0: አዎ እንግዲህ አንድ ስንኝ ልስትህና ከዛ በኋላ ወደ ነገሩ ገባለሁ። ጠፍ እያለ ብላ ዱለት ከቅልጥሙ ያስመልሰው የለ እንዲህ ሲለው አቅሙ መኖር ፈልጎ እንጂ ቢሆንማ መሞት ያጠጣው ነበረ የዝሆኑን አሞት ይላል። አሁን ያለው ሁኔታ በዛ ቀጠና ወይም ደግሞ ባሉን ግንባሮች ያለው ይሄ ስንኝ ይገልጸዋል። ምናልባት ባንዴ ማር መስመስ፣ ባንዴ አገርን ማጥፋት፣ ባንዴ ህዝብን ማጥፋት በጣም በጣም ቀላል ነው። ግን ንጹሐን ህዝብ አለ፣ የምታስብለት ወታደር የራስህ አለ፣ ብዙ አይነት ነገሮች ይታሰባሉ። በሚታሰቡ ጊዜ ምናልባት የፍርሃት ይመስላል፣ አንዳንድ ጊዜ ደግሞ እንዲሁ የለዘብተኝነት ይመስላል። ግን አይደለም፣ ቀስ እያሉ ነው። አሁን እንግዲህ ወደ ኢራን ስንመለስ አሜሪካ በሁለት ነገሮች አትደራደርም። የመጀመሪያው እንደጠቀስከው በዜና ላይም የኑክለር ወይም የዩራኒየም ጉዳይ ሲሆን፣ የሁለተኛው ጉዳይ ደግሞ ይኸው የሆርሙስ አወዛጋቢው የባህር በር ወሽመጥ ነው እና ይሄ ከሆነ

0: ሁለቱንም አሜሪካም በሁለቱ አትደራደርም፣ ኢራንም በሁለቱ አይደራደሩም። ባለፈው ጊዜም ነግሬያለሁ፣ ሁለቱም እያደረጉ ያሉት የጊዜ መግዣና ስትራቴጂያቸውን ወይም መላመታቸውን የማሻሻል ሁኔታ ላይ ነው ያለው። እና ይሄ ከሆነ ደግሞ ኢራን በበኩሏ የሆርሙስን የባህር በር በቁጥጥር ስር ማድረግ ትፈልጋለች። የራሷ ነው የኔ ነው ትላለች። የተቀቅመውም ዩራኒየም የራሴ ነው የኔ ነው ብቻ ሳይሆን እንዲያውም ለወደፊቱም ገና የማበልጸግ ምኞቷ አላበቃላትም። እንግዲህ ሰሞኑን ለአሜሪካ አዲስ አሜሪካ ለኢራን አዲስ ስምምነት ሰጠው ነበር፣ አዲስ የስምምነት ሰነድ። ይህን ኢራን መልስ ትስጣተው አላውቅም፣ በትክክል አልሰማሁም። ግን የዚህ ሰነድ መልስ ይሄን ዩራኒየም አወጣለሁ ሆርሙስን እከፍታለሁ ከሆነ እሰየው፣ እኛስ ምን እንፈልጋለን? አዎ አሜሪካ እንደዛ ትላለች። በሌላ በኩል ደግሞ ይህንም አልመልስም ወይ ሆርሙስን ብቻ ከፍታለሁ ወይ ዩራኒየሙን ብቻ እሰጣለሁ ካለ እንግዲህ አንዱን ልጅ ምናልባት ለጊዜው አንድ እጅ ማንሳት ሁለቱ አልተነሳም ማለት ነው። ይሄ ደግሞ ለአሜሪካ ሊሆን የማይችል ነው። ሲጀመር ኢራንም ይሄን የማታደርግ ነገር ናት። እና ምናልባት ሁለቱም በኩል እንዲሁ ምናልባት የጦር ስልታቸውን እያዘጋጁ ይሆን እያመቻቹ ይሆን የሚል ነገር አለ። እንደውም ባለፈው የሰማሁት ምንድን ነው ኢራን ምንድን ነው ይባል የረዥም ተምዘግዛጊ ሚሳይል ዋሻዎቿን እየጠራረገች እያስማማችና እያዘጋጀች ያለችበት ሁኔታ ነው የሚል አለ።
1: ልክ ነው ተወርቷል
0: ገብርኤል። ይሄ ነገር ዞሮ ዞሮ የማይቀር ጉዳይ ነው። ምክንያቱም አሜሪካ ኢራን ካልተንበረከከች ወደኋላ እማትል ናት። ኢራን ደግሞ እንበረከካለሁ የምትል አይደለችም። ስለዚህ እየተቆራቆሱ አሁን እንኳን በቀደም ሐሙስ ዕለትም ያየነው ጉዳይ አለ። ይሄ እንደገና ብልጭ ብሎ የጠፋው በጉማጅ መወራወር ምናልባት ለወደፊቱ የሚመጣውን ያመለክታል ማለት ነው።
1: አሁን ኢራን ይህን ሆርሙዝ ሰርጽን አሳልፌ አልሰጥም፣ አሜሪካ የበላይነቷ በዛ ላይ አያድርም እያለች ያለችው ዋነኛ የኢኮኖሚ ምንጯ በዚህ ሰርጽ ስለሚሆን ነው ወይስ አለመሸነፍ ብጭ ማለት ይሄንን ነገር ከማጣ ሆርሙዝ ሰርጽን ከማጣ ጦርነትን ቢሆን መርጣለሁ በማለት ነው? ምንድን ነው እዛ ላይ ያላት እንትን መምሪያ ውስ
0: አሜሪካ እኮ በበላይነት ልውሰደው አላለችም። ይከፈት ለዓለም ተፈላጊው ነገር ይዘዋወር ኢኮኖሚ ይጎዳ ነው ነው።
1: አዎ ትልቁ ጥያቄ
0: ኢራን ደግሞ እንዴ ኢኮኖሚ የሚጎዳ ከሆነ እኔስ ምን ፈልጌ እንደውም የበለጠ ይጎዳ ብላ ዘግታለች።
1: አዎ
0: አሁን ይሄ ደግሞ ዓለምን እያወዛገበ ያለና ተቃውሞ እየፈጠረ ያለ ሁኔታ ነው። እንግዲያውስ እንደዚህ የምታደርጉ ከሆነ እናንተ መዘጉ ከሆነ እኛም እንዘጋለን። ይሄ የፉክክር በር ሆኗል። እና ኢራን ይዘግይም ይቅደምም ይህን የሆርሙስ በር መክፈቷ አይቀርም። ምክንያቱም ከኢራን ብቻ ሳይሆን ከዛ አካባቢ ያሉ የሚፍራጽ ሀገሮች እንደ ሁሉም ብዙ አሉ እዛ አካባቢ እየወጣ ወደ ዓለም የሚሰራጭ የነዳጅ እና የጋዝ እንዲሁም የተለያዩ ንጥረ ነገሮች ይተላለፋሉ። ይህ የማይከፈት ከሆነ ብዙ መርከቦች ቁመው ነው ያሉ በነገራችን ላይ። ይህ የማይከፈት ከሆነ እኛም ዘግተን የእናንተን መርከብ እናንተ የምትፈልጓቸው መርከቦችም አያልፉም የሚል ነገር ነው ያለው። እንግዲህ በእንደዚህ እየተወዛገቡ እያለ ኢራን አሜሪካ ለምታደርገው ማንኛውም እርምጃ ከአሜሪካ በላይ ሮሮ የምታቀርብበት ቦታ ምንም የለም። ምንም አሁን ወደ ተባበሩት መንግስታቶች ሲሄድ ተኩስ አቁሙን የተስማማነበትን እንዲጣሱት ብትል ለማን አቤቱታ ታቀርባለች? የላትም። እንደገና ደግሞ አቅሟም ተዳክሟል። ብዙ የተዳከመ አቅም ያላት እንግዲህ በምናየው ሰዓት ምናልባት አንዳንድ ነገሮች ሊኖሯቸው ይችላሉ። አንዳንድ የተደበቀ ነገር ሊኖራቸው ይችላል። ግን ይሄ አይበገሬነት ጊዜያዊ ነው። ምክንያቱም የአንድ የቆሰለ አንበሳ እስከ ሞቱ ድረስ እየተንፈራጨ ምናልባት ሊናከስ ይሞክራል። ያ ነው ያለው ሁኔታ።
1: እንደ ሌላው በዚህ ኢራን ጉዳይ አንድ የመጨረሻ ጥያቄ ከዛ ወደ ሌላ እናልፋለን። አሁን ጦር ይሄ ድርድሩ ሳይሳካ ቀርቶ ወደ ጦርነት ምን መለስ ከሆነ ይላሉ አንዳንዶች ይሄን የኢራኑን አገዛዝ ለመጣል ግዜ ከመናጠፋ ኢራን አሉ የሚባሉ ዋና ዋና ቁልፍ ቦታዎችን የነዳጅ የኃይል መስጫ የኃይል ማመንጫ ቦታዎችን እነሱ ነው ባጭር ግዜ መጥቶ እንትኑ ነው ይሄ አገዛዙ ነው ራቆታል በማስቀረት አንዳንዶች ደግሞ እነሱ ቢመቱ ማገዛዙ እስካለ ድረስ ነገ ይቀጥላቸዋል የሚላልና እዚህ ላይ አቋምህ ምንድነው መምህር ዮሴፍ?
0: ያው ለነዚህ መሰረተ ልማት የሆኑ ያገርን ጦር ሀብቶች የነዳጅ ማከፋፈያዎች የኃይል ማመንጫዎች እና ሌሎችም ስትራቴጂካዊ የሆኑ ቦታዎች ቢመቱ ኢራን ራቁቷ እንደሆነለች ምናልባት አገዛዙ እንዳለ ቀጥላለው የሚልበት ሊሆን ይችላል። ማንኛውም ሀገር ማንኛውም ባለስልጣን ስልጣኔን በገዛ ፈቃዴ ለቀቀለው ከሚሉ ሀገሮች በጣም ትንሾች ናቸው። ኢራንም ለቀቀለው አይደለም ግን
1: በተለይ ተሸንፎ ለቀቀለው ሚል የለም።
0: አዎ በተለይ እንደውም ሌላ ሀገር መጥቶ ለቀቀው ቀርቶ ያ ማለት ደግሞ ምናልባት እነዚህ መሰረተ ልማቶች ካጡ ሁሉን ነገር አጡ ማለት ነው። ለህዝብ የሚያቀርቡት የላቸውም። ለሰራተኛ የሚያቀርቡት ነገር የለም። ለወታደር ደሞዝ የሚከፍሉት የለም። ያ ማለት እጃቸው ተሳሰረ ማለት ነው። በዚህ ሰዓት ባለስልጣኖች እንኳን እንኑር እንቀጥል ቢሉ ህዝቡ ሊነሳ ይችላል። ሞትን፣ ተራብን፣ ዳቦ የሚለው ነገር ወደ ህዝቡ ይወርዳል ማለት ነው። ይሄ አንደኛው መንገድ ነው። ሌላው መንገድ ግን ምናልባት ልባቸውን አረፍርፎት ወይም ደግሞ ለህዝባቸው አዝነው የሚሆን ከሆነ ስልጣን ለቀናል የፈለገ መጥቶ ያስተዳድር ሊሉ ይችላሉ። አይታወቅም። ግን ይሄ የመጨረሻው አባባሌ በጣም ሊሆንም አይችል ነበር።
1: በጥንቃቄ ሊታይ የሚችል ሌላው መምህር ዮሴፍ ባሳለፍነው ሌሊት ረሃብ በምትባለው ከተማ በአምሳዎቹ የእድሜ ክልል የሚገኝ ግለሰብ እንደሚባለው ከሆነ ማጋብ ፖሊሶች መኪናውን ጠርጥረው የሚያሽከረክረውን መኪና አቁም ሲሉ ታላቆምን በማለቱ ተከታትለው ካስቆሙት በኋላም ለፍተሻ ሲጠየቅ የነሱን ህይወት አደጋ ላይ ሊጥል በሚችልበት ሁኔታ በመገኘቱ በጥይት መተውት ህይወቱን አጣለ የሚባል ነገር አለና እንደው እዚህ አካባቢ ራሃት አካባቢና እንደው ባረቡ ማህበረሰብ ራስ በራሳቸው የመገዳደል ፖሊስ የህግ ሰው ቁሙ ሲሏቸው አልቆምም ብሎ ከህግ ሰዎች ጋር ደግሞ እኩል በኩል ጥቃት ለማድረስ መሞከር እንደው ምናልባት የዜጎች ዛካቢ ያሉት የፖሊስ እጅ አጭር ስለሆነ ነው ማለት ገብቶ ሁሉን ነገር ጉራንጉሩን ፈትሹ አቅም ስላላሳጣቸው ነው። ምንድነው ዘካቢ ያለው ባህል እንደዚህ ይሄን ያክል ከፖሊስ ጋር ግብግብ?
0: በአዲኖት የሚባል ነገር አለ። በአዲኖት ማለት ቀስ በቀስ ማለት ነው። ምክንያቱም ከዚህ ህብረተሰብ ውስጥ አንድ ግዱድ ሙሉ በወታደርነት ያገለግላል ጎን ያሉ ናቸው ማለት ነው። አሁን ችግሩ እነዚህም ያገለግሉ ሳይሆን ችግሩን የሚፈጥሩት ከአገልግሎት የወጡና እንዲሁ በአገልግልነት ያልነበሩ ናቸው። በዚህ ቀጠና የሚፈጠሩ ችግሮች በጣም ብዙዎች ናቸው። በጣም እነዚህ ችግር ፈጣሪዎች ደግሞ የማይፈሩ የማይበገሩ ራሳቸውን ከህግ ውጭ አድርገው የወሰዱ ህብረተሰቦች ናቸው ማለት ወንጀለኞች ናቸው። እነዚህን ወንጀለኞች እንግዲህ አደብ ለማስያዝ ያው ህግ አገር መኖር አለበት። ግን ህጋዊ ያልሆነ መሳሪያ በማስተላለፍ እጽ ሐሽሽ በማዘዋወር ወይም ተክሎ በማሳደግና እነዚህን ለህብረተሰቡ ለዩዲ ወዝብ ሁሉ በመሸጥ አስገድዶ በመድፈር በጎዳና ላይ ከመጠን ባለፈ ፍጥነት መኪና በማሽከርከር የደቡብን ንጹሃን ነዋሪዎች በመዝረፍ
1: ስጋት ላይ አዛካቢ ያሉ ሰዎች ስጋት ላይ ነው የሚኖሩት።
0: አዎ ህጋዊ ያልሆነና አስፈሪ ተኩስ በየጊዜው በመተኮስ መንግስትና ህዝብን እያመሱ ያሉ ሰዎች ናቸው። ኦኬ አሁን ከበርሸባ ጀምራ እነሱ ከሚኖሩበት አነስተኛ ሰፈር ኦፋኬም እስከ ክራት ጋት የሚደርስበት ሁኔታና በዚህ አካባቢ ያሉ ሰዎች እየተሰቃዩ ያሉበት ሁኔታ ነው። አሁን እንደዚህ ከሆነ እነዚህ ሰዎች ምንም መሳሪያ አላቸው? ደፍረው ዘርፈው የፈለጉትን አድርገው የሚኖሩ ናቸው። እና እንደመሆኑ መጠን ህግ ወደ እነሱ በሚገባ ሰዓት ራሳቸውን ከህግ በላይ አድርገው ይወስዳሉ። በሚወስዱ ሰዓት ደግሞ ተመልከስ ፖሊስ በሚመጣ ሰዓት ወይ ምሽማር አገብል ተከታትሎ እንግዲህ ሊይዝ የሞከረውን ይይዛል ሊያመልጥ የሞከረውን ደግሞ ይመታል። ምናልባት ለግር የተላከው እይት ከልቡ ካረፈ ይሄ ሰው ይመታል።
1: አዎ
0: እንግዲህ ህግ ቁም ካለ መቆም አለበት። ካልቆምክ ደግሞ ትመታለህ።
1: መጣ
0: ታዲያ ወንጀለኛው ተቀምጦ ይሄን የህግ አስከባሪ በእንደዚህ አይነት ሁኔታ ሰው እንግድልሃል ብሎ ማሰር እንግዲህ ይሄ እያሳየን ያለው
1: ስርዓት አልበኞች የፈለጉትን እንዲያረጉም ነው የሚያበረታታ።
0: እንደዚህ የፍርድ መጓደል በተለይ በዚህ መንግስት በእነዚህ ሁለት አመት ተኩል ሶስት አመት ያለው የፍርድ መጓደል የሚያሳየን ወንጀለኛን የሚያበረታታ እንደገና ደግሞ የተለያዩ አላስፈላጊ የሆኑ የህግ ፍጆታ የሚጠቀሙበትና ምን ተገኘ ምን ተፈጠረ ተብሎ ሌላ አዲስ ነገር የሚመሰረቱበት ሆኗል። ይሄ በመሆኑ ፖሊስና ምሽማራ ግብል ወደዛ ቦታ ቢሄድም ሊያስከብረው የሚችለው ህግ የት ሊያደርሰው እንደሚችል ስለሚያውቅ ራሱን ይገታል። ማሱን ይገታ ከሆነ ደግሞ ወንጀለኞች እንደፈለጉ ይፈነጫሉ ያለው ሁኔታ ይሄ።
1: መልካም እንደው እንደማጠቃለያ ምትለው ካለ መምህር ዮሴፍ?
0: እንደማጠቃለያ የሚለው ያው እንግዲህ ይሄ መንግስት እስካለ ድረስ ምናልባት ሲለወጥ ከግማሽ አመት በኋላ ነገሮች የሚስተካከሉ ካልሆነ አሁን ባለው ደረጃ ወንጀለኛን መያዝ ቀርቶ የምትፈልገውን ሹም መሾም የማትችልበት ደረጃ እያየን ነው። እና ምናልባት አባቶቻችን እንደሚጸልዩት መንግስትና ሀገራት ታሳጣን የሚሉት ነገር አለ።
1: አዎ ልክ ነው።
0: ሌሎች ደግሞ ምናልባት ፍርድ ሊጨምሩ ይችላሉ። ፍርድ ግን ተዛብቷል በመኩሌ።
1: አንዳንድ ጊዜ ከርቀቱ ነው ዙም አውት የምንለው ከርቀቱ ነን ስን ያሁን ያለው መንግስትና በተለይ በከፍተኛው ፍርድ ቤትና በመንግስት የህግ አማካሪ ያለው ውጥረት ያንድ ሀገር ሰዎችም አይመስሉም። በጣም ተጠላልፈዋል መምህር ዮሴፍ፣ በጣም ተጠላልፈዋልና አስቸጋሪ ነው ይሄ ነገር። ወደዚህም ወይም ወደዚህም አንድ መፍትሄ ካልተሰራለት ለሀገሪቱ በጣም አስጊ ነው። ምክንያቱም ከላይ ያሉት ትላልቅ ዞኖች ነው ያለ ድምጻዊ ቴዲ አፍሮ እነሱ እንትኑን ከሰበሩት ከዛ እንደኛ አይነቱ ዜጋ ምንም የማንሳት አቅም አይኖረውም። እና ይሄ ነገር ልባት ቢሰጠው በጊዜ በተለይ ነገሮች ከመበላሻታቸው በፊት የሆነ ነገር ቢደረግ ጥሩ ነው ያየኸው።
0: በእኛ በኩል እንደዛ ነው የሚታየው። በሌሎች በኩል ግን እያንዳንዱ የራሱን ስለሌለ አስቸጋሪ ነው።
1: የራሱን ይይ ግን ልክ ነህ።
0: መንግስቱ በምርጫ መቀየር አለበት ነገሮች እንዲቀየሩ።
1: መምህር ዮሴፍ ለሰጠን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። ሻባት ሻሎም።
0: ሻባት ሻሎም።

0: ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ሳምንታዊ የመዝናኛ ዝግጅታችን ነው። እናንተን ያዝናኑ ያስተምራሉ ያልናችሁን የተለያዩ ዝግጅቶች ይዘን ቀርበናል። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። በመጀመሪያው ዝግጅታችን ስለ ጓደኝነት የተጻፈ ጽሑፍ እናቀርባለን። ጓደኝነት ሰዎች ጓደኝነት የሚመሰርቱት ወይም የጀመሩትን ጓደኝነት የሚያጸኑት በአብዛኛው ስሜታቸውን የሚረዳና በጋራ የሚያስማማቸው ነገር ሲኖር ነው። ከጊዜ ወደ ጊዜ አንዳቸው የራሳቸውን አስተሳሰብና ጠባይ እየተው የጓደኛቸውን ይከተላሉ። ቀድመው ይጠሉት የነበረውን ነገር በጓደኛቸው ምክንያት እየወደዱት ቀድሞ የያዙትን ምግባር ተተው የጓደኛቸውን ምግባር ይከተላሉ። በአጠቃላይ በክፉም ሆነ በደግ ከቅን ሰው ጋር ቅን ትሆናለህ፣ ከክፉ ጋር ደግሞ ክፉ ትሆናለህ እንደተባለው ባልንጀራቸውን ይመስላሉ። ለዚህ ነው ጓደኛህን ንገረኝና ማንነትህን እነግርሃለሁ የሚባለው። በጓደኝነት ለበርካታ ዓመታት አብሮ መቆየት ያቀራርባል። በጋራ የሚስማሙበት ነገር እየበዛ ስለሚሄድ ምስጢር መጋራት፣ በሐዘንና በደስታ መረዳዳት ይኖራል። ብዙ ገጠመኞችን በጋራ ማሳለፍ ስለሚኖርም እስከ ሕይወት ፍጻሜ የማይረሱ ትዝታዎችን ማፍራት ይቻላል። ሆኖም ግን ይህ ግንኙነት በፈተናዎች ውስጥ አብሮ ለመዝለቅ አስተማማኝ አይደለም። ከሁለቱ ጓደኛማቾች የአንዱ የሕይወት ፍልስፍና ሲቀየርም ያስተሳሰራቸው የጓደኝነት ክር እየላላ ይመጣና ሁለቱም የየራሳቸውን መንገድ መከተል ይጀምራሉ። ሁለቱም ከሐሳባቸውና ካሉበት ሁኔታ ጋር የሚስማማ አዲስ ጓደኛ አፍርተው ይኖራሉ። ይህ አይነቱ ጓደኝነት በተመቻቸ ሁኔታ ውስጥ ጊዜን ለማሳለፍ እንጂ ከዚያ ያለፈ ግብ ስለማይኖረው ማናቸውም ጓደኝነቱን ለማጽናት የሚያስፈልግ መስዋዕትነት ቢኖር ለመክፈል አይገደዱም። በጓደኝነት ውስጥ መዋደድ ሊኖር ይችላል። ፍቅር ተብሎ ለመጠራት ግን ሚዛን አይደፋም። አሁን ኢንተርኔት ድረገጽ ላይ ያገኘነውን አጭር ጽሑፍ እናቀርባለን። በሕይወት ውስጥ አንዴ ከሄዱ የማይመለሱ ሶስት ነገሮች፣ ጊዜ፣ ቃልና አጋጣሚ። በሕይወታችን ውስጥ ልናጣቸው የማይገቡ ሶስት ነገሮች፣ ሰላም፣ ተስፋና ታማኝነት። በሕይወት ውስጥ እጅግ ዋጋ ያላቸው ሶስት ነገሮች፣ ፍቅር፣ እምነትና ጓደኝነት። በሕይወት ውስጥ እርግጥ ያልሆኑ ሶስት ነገሮች፣ ህልም፣ ስኬትና እድል። አንድን ሰው ሰው የሚያደርጉ ሶስት ነገሮች፣ ጠንክሮ መስራት፣ ቅንነትና ጽናት። በሕይወት ውስጥ አንድን ሰው ሊያጠፉ የሚችሉ ሶስት ነገሮች፣ ሱስ፣ ትዕቢትና ጭንቀት።
1: ሰውነት ገጣሚ በቃሉ ሙሉ። ጭንቅላት ዓለም ነው፣ እድል ደግሞ እንዳንገት። ስንዞር የሚታይ ባግራሞት በድንገት፣ ካንገት በታች ያለው ትውልድ የሚያስቀጥል እድሜ የሚባለው የመኖሪያ ዘመን ሕይወት ነው ይባላል። አካል አጠቃላይ አንድ ላይ ሲተመን ይቅርታ፣ ሰዎች በማወቅም ሆነ ባለማወቅ ይቀያየማሉ። ቅያሜ ባላሰብነው ሁኔታ ከቅርብም ሆነ እንዲሁ ከምናውቃቸው ሰዎች ጋር ያኮራርፋል፣ ያቀያይማል፣ ያራርቃል። ታዲያ ይህ ቅያሜ ልባችን ውስጥ መጥፎ ስሜት ሳይቋጥር ማርከሻውን ይቅርታን መቀበልና መስጠት አማራጭ የሌለው መፍትሄ ነው። ይቅርታ መቼና እንዴት? ሰዎች እንዲሁ ለራሳቸው ጉዳይ ወጥተው የማያውቁትን ሰው ሲገፉ ይቅርታ ይጠይቃሉ። የማያውቁትን መንገድ ወይም ቦታ እንዲያመላክቷቸው ለመጠየቅ ሲፈልጉ ደግሞ በመጀመሪያ ይቅርታን በማስቀደም የሚጀምሩ ሰዎች ጥቂት አይደሉም። ይቅርታ የትህትና ምልክትም ነው። ይቅርታ በሰዎች መካከል ብቻ ሳይሆን ከአምላክም ይለመናል። ሀገርን የሚመሩ ባለስልጣናት፣ በእውቀት ካደጉ ሊቃውንት እስከ ተራ ሰው ድረስ እንደበደለ ስለሚያምን አምላኩን ይቅር በለኝ ሲል ይሰማል። በሐሳብ አለመግባባት ሲፈጠር፣ ትንሽ መገፋፋት ሲከሰት ጀምሮ ያሉትን ጥቃቅን ጉዳዮች ጨምሮ እስከ ታላቅ በደል ድረስ በይቅርታ ይሽርና ሰዎች ሲግባቡ፣ አብሮ መኖር ሲቀጥሉ፣ መልካም ነገሮችን ሲሰሩ፣ ለአዲሱ ትውልድም መልካም ነገርን ሲያስረክቡ ይስተዋላል። ይቅርታ የትህትና መገለጫ፣ ያርቆ አሳቢነት ማመላከቻ፣ የአንድነቱ ማሰሪያ፣ ታላቅነትን የሚያሳይ ትልቅ ምስጢር ነው።

0: ይቅርታ ለራስ የሚሰጥ ድንቅ ስጦታ ነው። ሰው ይቅር ማለት ሲጀምር ህይወት ይጀምራል ይባላል። ሰዎች ሰውን የሚበድሉት አንድም አላዋቂ ሆነው ሌላም ያልገባቸው ነገር ስላለ ሊሆን ይችላልና ይቅርታ በማድረግ ታላቅነታችን እናሳያቸው። አንዳንዶቻችን የራሳችን ህይወት ብንዳስስ በርካታ ነገሮችን ልናይ ልንገነዘብ እንችላለን። ይቅር ባንል ኖሮ በጣም ጠቃሚና በርካታ ነገሮችን ልናጣ እንችል ነበር። በይቅርታ ጓደኝነትን፣ ፍቅርን፣ ትዳርን፣ ልጅን፣ መከባበርን፣ ስልጣንን፣ ንብረትን፣ አብሮነትን፣ ሌላም በርካታ ነገሮችን ያተረፍን እንኖራለንና ለይቅርታ ትልቅ ዋጋ እንስጥ። ይቅርታ ማድረግና ይቅርታን መቀበል በህይወታችን ወሳኝ ጉዳይ ነው እንላለን። እንዳታጣ ተስፋ።
1: የተከበራችሁ አድማጮቻችን በዝግጅታችን ዘና ያላችሁ ትምርትም እያገኛችሁ እንደሆነ ተስፋ እናደርጋለን። አሁን አንድ ሙዚቃ እንጋብዛችሁና ተመልሰን እንገናኛለን።

የተለያዩ አታር ኢንተርኔት ላይ ያገኘናቸውን አስተማሪና የታዋቂ ሰዎች አባባል እናቀርባለን። ፍቅር ማለት እንደ ውቅያኖስ ሰፊና ጥልቅ ነው። የሚሞትለት ዓላማ የሌለው ሰው ለመኖርም ብቁ ዓላማ የለውም። ማርቲን ሉተር ኪንግ። ተስፋ መቁረጥ ሲሰማኝ በታሪክ ሁሉ ምንጊዜም የእውነትና የፍቅር መንገድ ማሸነፉን አስባለሁ። ጨካኞችና ነፍሰ ገዳዮች ነበሩ ለጊዜው የማይደፈሩ መስለው የሚታዩት፣ ሆኖም በመጨረሻ ሁልጊዜም ይወድቃሉ። ማህተመ ጋንዲ። ባለው ነገር የሚረካ ሀብታም ነው። ሶክራትስ። በዚች ምድር ሁሉ ነገር ያልፋልና ስታገኝም ከልክ በላይ አትደሰት፣ ስታጣም አብዝተህ አትከፋ። በአስቸጋሪ ፈተና መሃል እድል ተቀምጣ ሊሆን ይችላል። አልበርት አንስታይን። አንድ ነገር ለመስራት አንተ የራስህ የሆነ የተለየ አቅምና ችሎታ እንዳለህ እመን። ሰዎች በተፈጥሯቸው ከቤተሰቦቻቸውና ከአካባቢያቸው በሚወርሱት ልምድና እውቀት የተለያየ አቅምና ግንዛቤ አላቸው። ስለዚህ አንተም አንድ ነገር ለመስራት የሚያስችል የተለየ ነገር እንዳለህ እመን። ላንተም ሆነ ለሌሎች ሰዎች በጎ ሐሳቢ አምሮ ይኖርህ። አንተ ለምታደንቀውና ለምትሰራው ነገር እችላለሁ አደርጋለሁ በማለት አዎንታዊ እምነት ካለህ በጉዞ ሁሉ ያለው ድካም አይታወቅህም። ሌሎች ለሰሩት ነገር ደግሞ ሳይገባህ ከመትተች ወይም ከመታደንቅ ያን ነገር ሲሰራ ያለፈበት ጉዞና ድካም እንዳለ በበጎ አምሮ በተታሰበው ለሰዎች ጥሩ አስተያየት ልሰጣቸው ትችላለህ። በህይወት ጉዞህ ላይ ዳገትና ቁልቁለቱ አስቸጋሪ ቢሆንም በመጨረሻ ግን በድል እንደምትጣናቅቅ እመን። የመጨረሻውን ድል ባሰብክ ጊዜ ድካሙን ቸል ትለዋለህ፣ አቅምም ይኖርሃል። አንዳንዶቻችን በህይወታችን አንድ ነገር ስንፈልግ ያ እንዲሳካ ሌላውን በዙሪያችን ያለውን ሁሉ ነገር እንረሳዋለን። ለምሳሌ ቤተሰብ፣ ስራ ወይም ሌላ ትኩረት ልንሰጠው የሚገባ ነገር ሊሆን ይችላል። ጭራሽ እንረሳውና እንዲሳካልን ለምንፈልገው ነገር ብቻ ስንባዝን ሳናስበው የምናጣቸው ነገሮች ይበዙና በጉልምስናችን ጊዜ ሊኖረን የሚገባን ነገር ይባክንብናል። ስለዚህ ለሁሉም ነገር ተመጣጣኝ ትኩረት እንስጥ። አንዳንዴ ነገሮችን በቅጡ ባልተረዳን ሁኔታ የተለየ ጥቅም እናገኛለን ብለን በስሜታዊነት የምናደርጋቸው ነገሮች ሌሎችን በመጉዳት ወይም ተመልሶ ራሳችንን ዋጋ የሚያስከፍል ሁኔታ በመፍጠር ይጎዳናልና ባልገባን ነገር ላይ በስሜታዊነት እርምጃ ለመውሰድ አንሞክርም።

እንኳን መረንበት ገጣሚ ልዑል መኮንን እንኳን መረንበት ራይት ሆነን ለሰው ለመክሰል ለመቁሰል ኑሮ መቻነሰው ለለት ጉርስ ላመት ልብስ ላንዲት ቁራጭ ራዛ ደም እየገበረ ላብ እየሰፈረ ተስፋ ለሚገዛ ያለድሜ ለሚጎብጥ ለመልካችን አምሳል ለመክሰል ለመቁሰል ህይወት መቼ ያንሳል ምን አለበት ታዲያ ከሁሉ አይኖች ጋራ በቅን መተያየት ሸክም ላለበት ሰው ውለታ ሳይቆጥሩ ትንሽ ይቅር ማለት ትንሽ ለፈገግታ ምክንያት ማፈላለግ በደግነት ማከም የህመምን ፈለግ ቃል አለማራገብ የምላስን ሰዓት እየሰሙ ማለፍ ቶሎ ቶሎ መርሳት ካፍ እየቀደሙ ፍቅር ብቻ መልቀም ሰውን በዚህ መውደድ ሰውን በዚህ ማከም በሰዎች ድካም ውስጥ ራስን ማየት መቻል ለራስም ለአምላክም ለሰውም ይመቻል ሞቀስ መክሰስ መርገም የሳቱንም መድገም እንኳን ድኩም ገላን ነፍስን ያሰለቻል ዓለምም ፍጥረትም ዘመንም ህይወትም እውነትም እምነትም ሳይደርሱበት ያልቃል አንድ ሰው አንድ ልብ አንድ አካል እንኳን ስለክፋት ለፍቅር መች ይበቃል ታዲያ ለዚህ ሁሉ መግቻ ለዚህ ሁሉ መርቻ ለዚህ ሁሉ መፍቻ ቶሎ ቶሎ መውደድ ይቅር ማለት ብቻ የበለዙን ልቦች በተስፋ እንድንኩል በቅንነት መንገድ ትንሽ እንቸኩል የበለዙን ልቦች በተስፋ እንድንኩል በቅንነት መንገድ ትንሽ እንቸኩል

0: ትያለች።
1: የተከበራችሁ አድማጮቻችን የዛሬው የመዝናኛ ዝግጅት ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። አስተያየታችሁ ባይለየን በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸር እንሰንብት። የዛሬውን ፕሮግራም አዘጋጅቼ ያቀረብኩላችሁ ወርቅነሽ ሸቴ ነበርኩ። ሰላም ሁኑልኝ።

የተከበራችሁ አድማጮቻችን ለባልደረባችን ወርቅነሽቴን እጅግ አድርገን እናመሰግናለን። የመዝናኛና ቁም ነገር ማስጨበጫ ፕሮግራሙን እሷ ነበር ያዘጋጀችልን። እናንተም እንደተዝናናችሁ ቁም ነገር እንደጨበጣችሁበት ተስፋ እናደርጋለን። ከዚህ ቀጥለን ደግሞ አንዳንድ ነገሮችን እንበላችሁ። የሰሜን እስራኤል ነዋሪዎች ከሂዝባላ የደረሰባቸው ያለውን ጥቃት መንግስት ልባት እየሰጠው ባለመሆኑ በህይወት ታሉት በታች በህይወት ከለሉት በላይ ሁነን እንገኛለን ይያሉ ነው። እስራኤልና ሊባኖስ በሚቀጥለው ሳምንት ለድርድር ዋሽንግተን እንደሚገናኙ ቀጠሮ መያዛቸው ይፋ ሆኗል። ፖሊስ የየመኑ ዘለቀን የግድያ ሁኔታ አጣርቶ በማጠናቀቅ ፋይሉን ለአቃቢ ህግ አስረክቧል። ዋነኛው ተጠርጣሪውም ለፍርድ እንዲቆም በፋይሉ ላይ ታይቷል ተብሏል። በማጋብ ፖሊሶች ላይ ስጋት አሳድሯል ተብሎ የተጠረጠረ የራሃት ከተማ ኗሪ በፖሊሶች ተመቶ ህይወቱን ማጣቱን ይፋ ሆኗል። ይህ ክስተት የሆነው ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ ነበር። ቱርክ የሐማስ ሰዎች በቱርክ እየሰለጠኑ ነው ተብሎ በእስራኤል ሚዲያ የተወራው ወሬው በሬ ወለደ ነው። በእስራኤል የተወራው ወሬ ከእውነት የራቀ ነው። የቱርክን መልካም ስም ለማጠልሸት ሆን ተብሎ የተደረገ ነው ስትል የሐማስ ሰዎች በምድሯ እየሰለጠኑ አለመሆኑን የፕሬዝዳንቱ የኤርዶዋን ታይብ ኤርዶዋን ቢሮ ይፋ አድርጓል። የተከበራችሁ አድማጮቻችን የቀኑ ፕሮግራማችን ይሄን ይመስል ነበር። በማታው ፕሮግራማችን በተመሳሳይ ሰዓትና ቦታ እንጠብቃችኋለን። ለባልደረቦች ሙዚቃውን ለመረጡት የመዝናኛ ፕሮግራሙን ላዘጋጀችልን በቀኑ ፕሮግራምም ትንተናውን ለሰጠን ዮሴፍ ረዳኸኝ እጅግ አድርገን እናመሰግናለን። በያላችሁበት ሰላም የሰፈነበት ቀን እንዲሆንላችሁ እየተመኘን ለቴክኒክ ባለሙያችን ሚካኤል ኦልሽቫንግ ምስጋና ይድረሰው። አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም የሰፈነበት ሰንበት ይሁንላችሁ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ህለቱ እንደ ብራን ዘመን አቆጣጠር ዮም ሻባት ካፍ ቤት በኢያር ታፍሽን ፔቫቭ እንደ አውሮፓውያን ዘመን አቆጣጠር ማይ 9/2026 እንደ ኢትዮጵያውያን ዘመን አቆጣጠር ግንቦት 1/2018 ሲሆን የቴክኒክ ባለሙያችን ናቲ ብላንኬት የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ለመወያየት እንግዳ ጋብዘናል። እንዲሁም የደህንነት ጉዳዮችን በተመለከተ ትንተና ሊሰጠን ባልደረባችን ጥላሁን መልኬ ተዘጋጅቶ እየጠበቀን ይገኛል። ቆይታችሁ ስርጭታችን እስኪጠናቀቅ አብሮን እንዲዘልቅ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። ከሂዝባላ በተተኮሰ በሚፈነዳ ድሮን ተመተው በሰሜን እስራኤል 3 የእስራኤል ወታደሮች መቁሰላቸው ተዘግቧል። የቀድሞው ሰዓት አደጋ ተቋም መሪ የነበሩት ብርጋዴር ጀነራል ዴዲ ስምኺ የፓርላማ አባል ለመሆን እየሰሩ መሆናቸውን ዛሬ አስታወቁ። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አደኻኖም ገብረኢየሱስ ሃንታ በሚባለው ቫይረስ የተያዙ ሰዎች ከመርከቡ ሲወርዱ ከሚቀበላቸው አባላት ጋር ለመሆን ስፔን ገብተዋል። የሃንጋሪ አዲሱ ጠቅላይ ሚኒስትር ፒተር ሜደር የተመረጥኩት ህዝቤን ለማገልገል እንጂ ለመግዛት አይደለም ብለዋል። ቱርክ የሐማስ ሰዎች በቱርክ ምድር እየሰለጠኑ ነው መባሉን አጥብቃ ተቃወመች። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። የእስራኤል መከላከያ ሰራዊት በሰሜን እስራኤል የሂዝባላን ኃይሎች ለማጥቃት እያደረገ ባለው እንቅስቃሴ ከሂዝባላ በተተኮሰ ድሮን 3 ወታደሮች መቁሰላቸው ተዘግቧል። የጥቃቱ ሰለባ ተሆኑት ወታደሮች መካከል ያንዱ ወታደር ጉዳት በጣም ከፍተኛ ነው ተብሏል። የመከላከያ ሰራዊቱ ቃል አቀባይ ጉዳት የደረሰባቸው ሁሉም ወታደሮች ለሕክምና እርዳታ ወደ ሆስፒታል ተወስደዋል፣ ቤተሰቦቻቸውም የወታደሮችን በድሮን ተመቶ መቁሰል ተነግሯቸዋል ብለዋል። መከላከያ ሰራዊቱ በደቡብ ሊባኖስ ወደሚገኘው የእስራኤል ወታደሮች የተተኮሱ ድሮኖችን በተከታታይ ማክሸፉን አስታውቋል። የተጎዳ ወታደር እንደሌለም ተናግሯል። በሰሜን እስራኤል መቱላ በሚባለው አካባቢ ከሂዝባላ የተተኮሰ ግን ያልፈነዳ ድሮን መገኘቱን የአካባቢው አስተዳደሮች ለነዋሪዎች አስረድተዋል። በቀጣይ መከላከያ ሰራዊቱ እያደረገ ባለው ጥቃት የተኩስና የፍንዳታ ድምጾች ሊሰሙ እንደሚችሉ የአካባቢው ነዋሪዎች እንዲያውቁ የአካባቢው አስተዳደሮች ከመከላከያ ሰራዊቱ የተሰጣቸውን መረጃ አሳውቀዋል። የሰሜን እስራኤል ነዋሪዎች ከሂዝባላ እየደረሰባቸው ያለውን ከፍተኛ ተጽዕኖና ጉዳት አስመልክተው ሲናገሩ መንግስት በሰላም ወጠን በሰላም የመግባት ደህንነታችንና የኢኮኖሚ ደህንነታችን የመጠበቅ ግዴታ አለበት ብለዋል። በአሁኑ ሰዓት በአካባቢያችን በሰላም ወጠን በሰላም የመግባትና የኢኮኖሚ ደህንነት የለንም። ከሁለት ዓመት ተኩል ወዲህ የአካባቢያችን ደህንነት ከድጡ ወደ ማጡ ከጊዜ ወደ ጊዜ በመሄዱ አሁን በሰሜን እስራኤል ያለን ህይወት ከሞቱት በላይ በህይወት ታሉት በታች ነው። ሰላም የለም፣ ጦርነትም የለ፣ ኖርማል ነው ለማለት የሚያስቸግር ኖርማል ነው ኖርማል አይደለም ለማለትም የሚያስቸግር ነው ብለዋል። ሀገሪቱ የተኩስ አቁም ስምምነት ላይ እንደሆነ ታስባለች። ይሁን እንጂ ከሂዝባላ ወደ ሰፈራችን ሌት ተቀን ይተኮሳል ሲሉ የሰሜን እስራኤል ነዋሪዎች ተሆኑት መካከል ዮኤል አበርቦህ ተናግረዋል። እስራኤል ሰሞኑን በሊባኖስ ቤይሩት ከተማ አንድ ከፍተኛ ሂዝባላ ባለስልጣናትን መግደሏን ተከትሎ ሂዝባላ በትናንትናው ዕለት ወደ ሰሜን እስራኤል 3 ሮኬቶችን ተኩሷል። አንዱን ሮኬት መከላከያ ሰራዊቱ ያከሸፈው ሲሆን ሁለቱ ሮኬቶች ደግሞ ክፍት ቦታ ላይ መውደቃቸው ተዘግቧል። የእስራኤል መከላከያ ሰራዊት በሊባኖስ የሮኬት መወንጨፊያዎችን እያደነ ለማጥቃት እየተዘጋጀ እየመጣ ሲሆን ይህን ተከትሎ ከሂዝባላ ወደ እስራኤል የሚተኮሱ ድሮኖችም ተጠናክረው እንደሚቀጥሉ እየተዘገበ ነው። እስራኤልና ሊባኖስ በሚቀጥለው ሳምንት ለድርድር በዋሽንግተን የሚገናኙ ሲሆኑ በሚያደርጉት ድርድር ዘላቂ የሆነ የተኩስ አቁም ለማድረግና ሂዝባላን ትጥቁን ለማስፈታት እንዲሁም ሁለቱ ሀገራት ድንበርን በተመለከተ የውይይታቸው ዋና ዋና ነጥቦች እንደሚያደርጉ ይፋ ሆኗል። አንድ ማነታቸው ይፋ ያልሆኑ እስራኤላዊ ባለስልጣናት ሁለቱ ሀገራት የድርድር ቡድን እንደሚያቋቁሙ ገልጸው ድርድሩ በሚካሄድበት ወቅትም የእስራኤል መከላከያ ሰራዊት በሊባኖስ መገኘቱ ይቀጥላል ብለዋል። አንድ ማነቱ ይፋ ያልሆነ ወታደራዊ ከፍተኛ ባለስልጣን ደግሞ እስራኤል በመታደርጋቸው የተለያዩ የጦርነት አቅጣጫዎች ለመውጣት ያደረገች ያለው ጥረት መውጫ ቀዳዳ ጠፍቶታል። ከነዚህ የጦርነት አቅጣጫዎች ለመውጣት እስራኤል ሁለት አማራጮች አሏት። እነሱም ወደ ጦርነት መመለስ ወይም ከኢራን ጋር ስምምነት ላይ መድረስ ነው ብለዋል። ኢራን የኒውክሌር ፕሮግራሟን ትታ ስምምነት ላይ መድረስ አትፈልግም። አሜሪካም ኢራን የኒውክሌር ፕሮግራም እቅዷን እስካልተወች ድረስ ለኢራን ግትር አቋም እጅ አትሰጥም። በዚህ የተነሳ የተጀመረው ድርድር በተጀመረበት ላይ ይገኛል። በዚህም የተነሳ የእስራኤል መከላከያ ሰራዊት ሊነሱ ለሚችሉ ነገሮች ተገቢውን መልስ ለመስጠት ዘወትር በተጠንቀቅ ላይ ይገኛል ሲሉ ተናግረዋል። ባሳለፍነው ሌሊት የራሃት ከተማ ኗሪ የሆነውን አህመድ ሳኢድ ናኢሚን በህይወታችን ላይ ስጋት አሳድሯል በሚል ጥርጣሬ በጥይት ተኩሰው የገደሉ ፖሊሶች ምርመራ ተጀምሮላቸዋል። ፖሊሶች ላይ ጥቃት ሲነሳ ፖሊሶችን የሚመረምረው አካል በፖሊሶች ላይ ምርመራ መጀመሩን አስታውቆ በጥይት ተኩሶ ግለሰቡን የገደለውን ፖሊስ ለሁለት ሳምንት ከሚሰራበት ፖሊስ ጣቢያ አረቆታል። ፖሊሱ ጉዳዩን በተመለከተ ምንም አይነት እንቅስቃሴ እንዳያደርግ የታገደ ሲሆን የሟች ቤተሰቦች ዘረኛው የእስራኤል ፖሊስ ጥይት ተኩሶ እንደፈለገ ለመግደል የሚያግደው ነገር የለም ሲሉ ኮንነዋል። የቀድሞው የእሳት አደጋና የነፍስ አድን ተቋም ስራ አስኪያጅ የነበሩት ብርጋዴር ጀነራል ዴዲ ስምኺ በሀገር አቀፍ ደረጃ ወደ ፖለቲካው ዓለም ለመቀላቀል እየሰሩ መሆናቸውን ዛሬ በርሆቦት ከተማ በተደረገላቸው ቃለ መጠይቅ አሳውቀዋል። ዴዲ ስምኺ ወደ ፖለቲካ ለመቀላቀል እየሰሩ እንደሆነ ይፋ ያደርጉ እንጂ የሊኩድ ፓርቲ በሚያደርገው ፕራይሜሪስ እንደማይወዳደሩ አስረግጠው ተናግረዋል። በሀገሪቱ የተለያዩ ስር ነቀል ለውጦች እንደሚያስፈልጉ ረዳለሁ። ለውጥ ለማምጣት ትክክለኛው ሰው እኔ ነኝ ብዬ አምናለሁ ሲሉ ንግግራቸውን አሰምተዋል። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ገብረ ኢየሱስ ቴኒ ሪፋ በምትባለው ደሴት ከኔዘርላንድ የመዝናኛ መርከብ ነገ ይወርዳሉ የተባሉ ሃንታ በሚባለው ቫይረስ የታየባቸውን ሰዎች ከመርከቡ ሲወርዱ ከሚቆጣጠሯቸው ቡድን ጋር ለመገናኘት ዛሬ ስፔን መግባታቸው ተዘግቧል። ከመርከቡ ተጓዦች መካከል የተወሰኑት ሃንታ በሚባለው አደገኛ ቫይረስ መያዛቸው ሰሞኑን በስጋት የተወራ ሲሆን ቴድሮስ አድሃኖም ከመርከቡ ካፒቴን ጋር ግንኙነት መኖራቸውን ኤክስ በሚባለው ማህበራዊ ድረገጻቸው ሲገልጹ ምንም እንኳ በርካታ ሰዎች እየተዝናኑ በሚገኙበት መርከብ ሃንታ የሚባለው አደገኛ ቫይረስ መከሰቱ ቢገለጽም ተጨማሪ ሌላ የመርከቡ ተሳፋሪዎች አለመለከፋቸውን ጽፈዋል። መርከቧ በአጠቃላይ 140 የሚሆኑ ሰዎችን የያዘች ስትሆን ተሳፋሪዎችን ለማውረድ ቴኒ ሪፋ ከምትባለው ደሴት ትደርሳለች ተብሎ እየተጠበቀች መሆኑን ፍንጭ ሰጥተዋል። ከመርከቡ የሚወርዱት የመጀመሪያዎቹ የስፔን ዜጎች ከማንም ጋር ሳይቀላቀሉ ብቻቸውን እንዲሆኑ ወደ ተዘጋጀላቸው ቦታ እንዲያመሩ የተመደቡ ሰዎች እየጠበቋቸው ነው። የስፔን የሀገር ውስጥ ጉዳይ ሚኒስተር ከስፔን ዜጎች ውጭ የሆኑ የመርከቡ ተሳፋሪዎች እነሱን የሚወስድ አውሮፕላን እስካልተዘጋጀ ድረስ በመርከቡ ውስጥ የሚቆዩ መሆናቸውን አሳውቀዋል። ምንም እንኳ ባሳለፍናቸው ሁለት ቀናት አሜሪካ በሆርሙዝ ሰርጥ ጥቃት ማድረሷ ቢታወቅም ኢራን ከአሜሪካ የቀረበላትን የመደራደሪያ ሐሳብ እስካሁን ባንክሮት እያየችው ነው ተብሏል። ሐሙስ ሌሊት ለአረብ አጥቢያ የአሜሪካና የኢራን ኃይሎች ሆርሙዝ ሰርጥ አካባቢ የተኩስ ልውውጥ ቢያደርጉም የተኩስ አቁም ስምምነቱ ተከብሮ እንደሚቀጥል ፕሬዚዳንት ዶናልድ ትራምፕ ደጋግመው ተናግረዋል። ኢራን ሆርሙዝ ሰርጥን እያቋረጠ ወዳለ የአሜሪካ የጦር መርከብ ተኩስ በመክፈት ለመጉዳት የሞከረች ስትሆን ወዲያውኑ የአሜሪካ የጦር መርከብ የኢራን ወታደሮች ወደሚገኙበት አካባቢ ተኩስ በመክፈት ምላሽ ሰጥቷል። አሜሪካም ትሁን ኢራን ተኩሱን እነሱ ቀድመው እንዳልጀመሩ ቢናገሩም ሰርጡን አቋርጦ ለመሄድ ጉዞ ላይ በነበረ የአሜሪካ መርከብ የጦር መርከቦች ከኢራን በተከፈተ ጥይት መጎዳታቸውን አሜሪካውያን ባለስልጣናት ተናግረዋል። ዶናልድ ትራምፕ የአሜሪካ የጦር መርከቦች ከኢራን የተሰነዘረባቸውን ጥቃት ተቋቁመው ሆርሙዝ ሰርጥን ማለፋቸውን ጠቅሰዋል። ኢራን ኖርማል የሆነች ሀገር ብትሆን ኖሮ አሉ ፕሬዚዳንት ዶናልድ ትራምፕ፣ በአሜሪካ የጦር መርከቦች ላይ ጥቃት ለማድረስ አትሞክርም ነበር። ሀገሪቱ እየተመራች ያለችው ቅጥባጡ ሰዎች በመሆኑ እንኳንም የኒውክሌር መሳሪያ ባለቤት አልሆኑ እንጂ አጋጣሚው ተመቻችቶላቸው የኒውክሌር መሳሪያ ባለቤት ቢሆኑ ኑሮ ይጠቀሙበት ነበር ብለዋል። እነዚህ ቅጥያጡ ሰዎች የዓለም ስጋት እንዲሆኑ አጋጣሚውን አንሰጣቸውም። አሁን የቀረበላቸውን ስምምነት የማይቀበሉ ተሆነ ከዚህ በፊት እንደቀጠቀጥናቸው አሁንም ደጋግመን እንቀጠቅጣቸዋለን ብለዋል። ኢራን በበኩሏ ሐሙስ ለአርብ አጥቢያ በሆርሙዝ ሰርጥ ታይቶ በነበረው ጥቃቱ የተከፈተባት በእሷ ላይ መሆኑንና የጥቃቱ ሰለባ እሷ መሆኑን እየተናገረች ነው። ቱርክ የሐማስ ሰዎች በቱርክ ምድር እየሰለጠኑ ነው ተብሎ በእስራኤል ሚዲያ ይፋ የተደረገውን መረጃ የሐማስ ሰዎች በቱርክ እየሰለጠኑ አይደለም ስትል አስተባበለች። የቱርኩ ፕሬዝዳንት ራጅብ ታይፕ ኤርዶዋን ቢሮ ዛሬ ቅዳሜ ይፋ እንዳደረገው የሐማስ ሰዎች በቱርክ ጥይት የመተኮስና ስልጠና ጥይት የመተኮስ ስልጠናና ድሮኖችን የመጠቀም ስልጠና እየተሰጣቸው ነው መባሉን ከእውነት የራቀ ሲል አስተባብሎታል። የመረጃው ዋነኛ ዓላማ አለ የፕሬዝዳንት ኤርዶዋን ቢሮ በአካባቢያችን ዘወትር ቋሚ ሰላም እንዲኖር የምትሰራውን የቱርክን ስም ሆን ብሎ ለማጠልሸት የታሰበ ነው ሲል፣ በእስራኤል ግን የሐማስ ሰዎች የቱርክ ሲቪል ዜጋ መስለው የተለያዩ መሳሪያዎችን የመጠቀም አቅም እንዲኖራቸው በተለያዩ ህዝባዊ የመሳሪያ ማሰልጠኛ ቦታዎች ሲሰለጥኑ መታየታቸውን በሚዲያ ተወርቷል። ሐማስ ሰዎቹን በቱርክ ወታደራዊ ብቃት እንዲኖራቸው እያሰለጠነ ለሚፈልገው ዓላማ መዋል እንዲችሉ ወደ ሊባኖስ፣ ዮርዳኖስና ወደ ይሁዳና ሰማርያ ቀበሌ በማሰማራት ብጥብጥ ሊነሳባቸው በሚችሉ ቀጠናዎች በማስቀመጥ ቀጣይ የእስራኤል የደህንነት ስጋቶችና ፈተናዎች እንዲሆኑ ለእስራኤል ወጥመድ እያዘጋጀ መሆኑ በሀገራችን በከፍተኛ ሁኔታ እየተተነተነ ነው። የሃንጋሪ አዲሱ ጠቅላይ ሚኒስትር ፒተር ሜደር ሀገሪቱን ለመምራት ስልጣኑን በይፋ ተቀብለዋል። ሀገሪቱን ለመምራት ስልጣኑን ሲቀበሉ ቃለ መሐላ በፈጸሙበት ሰዓት ሃንጋሪን ለመግዛት ሳይሆን ለማገልገል ነው የተመረጥኩት ብለዋል። በሃንጋሪ ዲሞክራሲ እና ህገ መንግስት ፊት ቁሜ በግልጽ የምነግራችሁ ነገር ቢኖር አሉ አዲሱ ጠቅላይ ሚኒስትር፣ ተመርጫለሁ፣ ስልጣኑ በእጄ ነው ብዬ ከማንም በላይ መሆን አልፈልግም። በሚሊዮን የሚቆጠሩ የሃንጋሪ ዜጎች ለውጥ በመፈለግ መርጠውኛል። ለውጥ ለማምጣት ጠንክሬ እሰራለሁ ብለዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን የቅራቲያም ከተማ ኗሪ ከሆኑት ወይም ከሆነው ከመምር ሩቬን መሸሻ ጋር ነው ያያለን። እሱም በስልክ መስመራችን ይገኛል። መምር ሩቬን እንደምን አመሸ?
1: እንደምን አመሸህ ገብርኤል?
0: ሁሉ ሰላም? እንዴት ነው?
1: ደህና ነን፣ ሁሉም ሰላም ነው።
0: መልካም። መቼም ወደ ሰሜን እስራኤል በተለይ ወደ ሊባኖስ ድንበር የሚገኙ የእስራኤል ዜጎች የደረሰባቸው ያለው ነገር ቀላል አይደለም። ከህዝባላ የሚሰነዘርባቸው ጥቃት ይሄን ተከትሎ እየተማረሩ ነው። የተኩስ አቁም ስምምነት አለ፣ እዚህ በፊትም ተነጋግረንበታል፣ ወረቀት ላይ ነው፣ ዜጎች እየተማረሩ ነው። መንግስት በርግጣው መከላከያ ሰራዊቱ የሚወስደው ያጠፋ እርምጃ አለ፣ በቂ አይደለም። እዚህ አካባቢ ያለው ትርምስ በዜጎችና በመንግስት በቂ ያልሆነ በህዝባላ ላይ የሚያደርሰው ጥቃት እንዴት እየሄደ ነው? መምህር ሮቬን
1: ይኸውልህን ገብርኤል፣ በመጀመሪያ ደረጃ በሀይፋና በቅራዮት የማስጠንቀቂያ ደወል ነበር በአካባቢያችን። እኛ ምክንያቱም ከሰሜን እስራኤል ግማሽ አካል ነን። ምክንያቱም እስራኤል እንደሚባለው ከሆነ የተለያዩ በሚዲያዎች እንደሚነገረው ምክንያቱም እስራኤል የሂዝቡላን የኮማንደር ራድዋን የጦር መሪ በመግደሏ ምክንያት እነዚህ መሳሪያዎች በተወርሯል። ሶስት ወታደሮቻችንን ቆስለዋል። ከነሱትም አንዱ የጦር መኮንን ከባድ ቁስለኛ ሲሆን፣ ሁለቶች ደግሞ የቀላል ቁስለኝነት ደርሶባቸዋል። ይህንን መንደርደሪያ አደርግና ለጠየቀው ጥያቄ በእውነት በሂዝቡላና በእስራኤል በጃዙር ያለው ስምምነት ከሊባኖስ መንግስት ጣልቃ ገብነትም ይህ አይነት ሁኔታ የገበታ ውሃ ሆነ ነው የምታየው። በምንም ታምር ይህ ሁኔታ በሂዝቡላና በእስራኤል ያለውን የተኩስ ማቆምና ከዛም ሂዝቡላ ከትጥቁ ይፈታል የሚለው የሊባኖስ መንግስት ጣልቃ ገብቼ ነገር እናደርጋለን የሚለው ሁኔታ ከእውነት እየራቀ መጥቷል። ያለው ሁኔታ ምንድን ነው? አሁን እስራኤል የምታደርገው ጥቃት በሂዝቡላ ላይ ቀብ ያገገ በቂ አይደለም የሚለው ሁኔታ ትክክለኛ አባባል ነው። ምክንያቱም በሰሜን በኩል የሚኖሩት ወገኖቻችን በሀገራቸው ስደተኛ ቆይተው እንደገና ሁለተኛ ስደተኛ መሆን አንፈልግም በማለት ይሄ ነው የማይባል ቆይታ በማሰኝ ማታ ነው የሚገኙት። የእስራኤል መንግስት የሚያካሄደው ሁኔታ በአሁኑ ሰዓት በቂ አይደለም የሚል ሁኔታ ነው ያለው። በጠየቀው መሰረት ገብርኤል፣
0: መምህር ዮሴፍ ይቅርታ፣ መምህር ሩቬን፣ አሁን የሂዝባላ ጉዳይ ከኢራኑ ጋር ይገናኛል ይባላል። ኢራን ረፍ ካለችው ያርፋል፣ ኢራን አትለፍ ዝም ካለችው እንደፈለገ ይሆናል። ኢራንና አሜሪካ ደግሞ ስምምነት ለመድረስ የህፃን ጨዋታ ነው፣ ድብብቆች ነው የሚጫወቱ። ያን ያክል በቃ ነገ ወይ ሊጣሉ ነው በደንብ ወደ ጦርነት ሊሄዱ ነው የሚባል ነገር አይታወቅም፣ ወይም ደግሞ ሊስማሙ ነው። በየት የሆነ ቁርጥርጥ ያሉ መግለጫዎች ነው የሚወጡ በዛና በዚህ። በዚህ የተነሳ ከኢራን ጋር የተያያዘ ስለሆነ የሂዝባላ ጉዳይ በአጭሩ የሚፈታ አይመስልም። ድርድር አለ። አሜሪካ አሁን አሸማጋይ ሆና እስራኤልና ሊባኖስን በሚቀጥለው ሳምንት እስራኤልና ሊባኖስ ይገናኛሉ ይባላል። እስከሚቀጥለው ሳምንት ውይይቱ እስከሚሆን የሰሜን እስራኤል ነዋሪዎች እጣ ፈንታቸው ምን ሊሆን ነው?
1: ይኸውልህንን በጣም ከሚገርመው ነገር ምንድን ነው፣ አሁን በብራይስት ኢንተረስት ወይም ጥቅም ነገር አለ። አሁን ያለው ምንድን ነው፣ የእስራኤል መንግስት ያለው ድክመት ምንድን ነው? የራሱን ጥቅም አጉልቶ ባለማሳየት የእስራኤል መንግስት ነው። እንግዲህ በምናይበት ጊዜ ለምሳሌ አሜሪካ የራሷ የሆነ ጥቅም አለት፣ እንግዲህ በሆርሙስ በስመለከተ እና በኢራን በኩል ያለውን ድርድር ይሆናል አይሆንም የሚለው ሁኔታ የእስራኤል ጥቅም ከዛ ውስጥ ጎልቶ አይታይም። ጎልቶ የሚታየው የአሜሪካ ጥቅም ነው። እንግዲህ የአሜሪካ ጥቅም እውን እስከሚሆን ድረስ ድርድሩ ነው ለአሜሪካ የራሷን የፈለገችው እስከምታገኝ ድረስ በእስራኤል ሀገር በሰሜን በኩል ያለው ወገናችን መሰቃየት ማለትና በኢራን በኩል ለሂዝቡላ የሚሰጠው በርቀት ከፍተኛ ግዳፍ ስለዚህ እስራኤል የራሷን ጥቅም አሳልፋ መስጠቷ እጅግ በጣም ህዝቡን በማስቆጣት ላይ ነው የሚገኘው። ይሄንን ነገር ልብ አድርግ ማድረግ አለብን። በአሜሪካና በኢራን በኩል ያለው ይፈራረማን ጦርነት እንደገና ይነሳል የሚለው ሁኔታ የሀገራችን የእስራኤልን ጥቅም በደሙሉ በሙሉ አጥፎ ይዟን ብለን መናገር አያስደፍረንም። ይሄንን የእስራኤል መንግስት በከፍተኛ ሁኔታ አተኩሮና ፎከስ አድርጎ ማየት አለበት።
0: መምር ሮቬን አሁን አሜሪካና ኢራን አሁን እንደሚያደርጉት ጦርነት ሊገቡ ነው ወደ ሰላም ሊመጡ ነው እየተባለ አሁን እንዳለው አሁን እንደምን ነው ታኳ ሆኖ ቢቀጥል የሰሜን እስራኤል ኗሪዎች እንደ መል

0: የተቃረበው የምርጫ ሁኔታ አለ። ይህ አይነት ሁኔታ ሶስት ሁኔታዎች በአገራችን ውስጥ ከፍተኛ ቀውስ የፈጠረው ሁኔታ ነው። ስለዚህ ያንዳንዱ በግራ ክፍል በቀኝ ክፍል ሆነ የአገሩን ኢንተረስ ሳይሆን ማን የበለጠ ድምጽ ያመጣል የሚለው ሁኔታ የአገራችን ኢንተረስ ያንኮታኮተው ነው የምታየው በአሁኑ ሰዓት ገብርኤል።
1: አዎ፣ የፖለቲካው ወደዚህ ሰርጾ መግባት በተለይም አሁን በቅርቡ ምርጫ ነው የሚደረግ። አሁን ራሱ አንዳንድ ግለሰቦች ዛሬ ወደ በሀገር አቀፍ ደረጃ ወደ ፖለቲካው እንደሚቀላቀሉ ይፋ እያደረጉ ነው። ስለዚህ ወደ ካምፔን በህርነ ቁጥር የሰዎችን የአካባቢውን የሰሜን እስራኤል ነዋሪዎች ችግር እንደ ካምፔን እና እንደ መመረጫ እንጂ በትክክል ለመፍታት የሚሰሩ ሰዎችም የሚገኙ አይመስለኝም። እውነት ለመናገር
0: ትክክል አባባል በምታይበት ጊዜ ይህ ሁኔታ እኮ የግል የሆነ ጥቅምን ነው የምታየው። ማነው የበለጠ ድምፅ የሚያመጣ የሚለውን ነው እንጂ በሰሜን በኩል ያለው ወገናችን የሚሰቃየውን ሁኔታ፣ ወታደሮቻችን በየጊዜው ልጆቻችን የሚዋጉት የሚቆስሉት የሚሞቱ ሁኔታ በሂሳብ ወስዶ የሚናገር የፖለቲካ ክፍል አሁን አትሰማም። በጣም ያሳስብ ቢሰማም ቢሆን ከእውነት የራቁ ነገሮች ነው የሚነገሩ። ይህንን ነገር መቅጨት፣ ይህንን ነገር መፍትሄ ማግኘት የእስራኤል መንግስት መሆን አለበት። ይህንን ነገር ያለውንን ሲሆን እስራኤል ከጦርነቱ ካለው ሁኔታ ውዥንብርነት እስከምትላቀቅ ድረስ የምርጫው ሁኔታ መራቅ አለበት ብሎ እንደማሰብ ሩቅ አድርጎ እንደማሰብ ምክንያት መቼ ይደርሳል፣ መቼ ነው እኔ የበለጠ ድምፅ ወስዳለሁ የሚለው ሁኔታ በጣም የሚያሳዝን ሁኔታ ነው ገብርኤል።
1: አዎ፣ እውነት ለመናገር በጣም የሚያሳዝን ሁኔታ ነው። ሌላው መምህር ሩቬን፣ አሁን አሜሪካና ኢራን እያደረጉት ስላለው ይሄ ድርድር ስለሚባለው ነገር እስኪ ዘለን እንግባ። አሁን ምን እየተደረገ ነው ያለው?
0: ምንም ነገር የለም። እዚህ በምታይበት ጊዜ ያለው ድርድር ምንድን ነው? የተለያዩ አገሮች ጣልቃ ይገባሉ እንደ ሽማግሌ እየተባሉ እነዚህ ሁኔታዎች በሙሉ በምናይበት ጊዜ በኢራን በኩል የተጠየቀው ጥያቄ ከአንዴ ሁለቴ ከሁለቴ ሶስቴ የአሜሪካ የምትቀበለው በኢራን መልስ ከጊዜ ወደ ጊዜ የከረረና የፈለጉት እስከሚያገኙ ድረስ የሚል አቋም ያላቸው ናቸው የኢራን። እኔ ምን አይነት እንደሆነ እንጃ። እኔ አሜሪካ ከአንዴ 28 ሰዓቶች እንሰጣለን 24 ሰዓት እንሰጣለን የሚለው ሁኔታ ከዛም በኋላ ተመልሰው ከድርድሩ ጠረጴዛ በሚደርሱበት ጊዜ ለውጥም የለም። እንዲያውም ከለውጡ የከረረ ነው በኢራን በኩል የምናገኘው። ስለዚህ ኢራንን ማን ነው የሚመራት የሚለው ሁኔታ መሮሶ ራሱ የአንዱ ውዥንብር ነው። ማን ነው የኢራን መሪ ብለህ አሁን ደፍረህ የምትናገረው ነገር የለህም። ስለዚህ ከማን ጋር ነው ድርድር የምናደርገው ብለህ በምጠይቅበት ጊዜ መልስ የለም። አሜሪካን በዚህ አይነት ሁኔታ ውዥንብር ያስገባት፣ እስራኤልንም ቢሆን ከራሷ ኢንተረስት ጥቅም ውስጥ ያራቃት፣ እንዲሁም ሌሎችን ሀገሮች ውዥንብር ውስጥ ያስገባቸው በተለይ በዚህ በኩዌትም ሆነ በተለያዩ በኤሜሮ የተውለሚቱ ሀገሮች በዛ ያለው ሁኔታ ሁሉንም ውዥንብር ውስጥ እና ነገሩን ግልጽ ያደረገው በቅቷል። በአሁኑ ሰዓት ያለው ሁኔታ ይሄ ነው ብለህ ለመናገር ደፍረህ ለህዝቡ መረጃ ማቅረብ የማትችልበት ወቅት ነው ያለንበት።
1: አሁን ወደ እንትኑ ስምምነቱ ሳይሳካ ቀርቶ ወደ ጦርነት ቢዞር እስራኤልና አሜሪካ በኢራን ላይ ጦርነት ቢከፍቱ ምንድን ነው እስራኤል ማድረግ ያለባት? መምህር ሮቤን፣ አሁን ያለውን ይሄ የኢራን መሪ የሚባሉትን እነሱንን መጥቶ ይሄን አገዛዝ ማፍረስ፣ የበርካታ ዓመት ጦርነት ማድረግ፣ ወይስ አሉ የሚባሉ የኃይል ማመንጫዎችን መጥቶ ምናልባት ኢራን ኢኮኖሚዋ ሲጎዳ ምናልባት አቤት ምትል ከሆነ ወደዛ መሄድ? ምንድን ነው አማራጭ ያለን አሁን ይሄ እየተባለ ያለው ድርድር ባይሳካ?
0: በመጀመሪያ እየተባለ ያለው ድርድር ባይሳካ ለእስራኤል ፀሐይ ወጣ ብለህ ለመናገር ያስደፍርሃል። በመጀመሪያ ደረጃ እስራኤል ያላት ፕሮግራምና ኢንተረስ ምነው በአሁኑ ሰዓት በኢራን ላይ ከፍተኛ ጥቃት በደረሰ ቁጥር የሂዝቡላ ጉልበት እየተዳከመ እንደሚሆንና አለ አይደለም፣ እባብን በምትገልበት ጊዜ ራሱን ከገደልከው ሁሉ እንትን ይላል። የዛ አይነት ሁኔታ ነው። ኢራንን በተቻለ መጠን በኢኮኖሚም ሆነ በጦርነትም ሆነ በተለያዩ መንገዶች ይህን ያለውን መንግስት ከተጣለና አዲስ መንግስት ከተመሰረተ በኢራን ለእስራኤል ፀሐይ ወጣ ይሆናል። ከዛም ደግሞ ሊባኖስ የራሷ የሆነ ሀገር እንዳላት እፎይ ትላለች። ሂዝቡላ ጉልበቱ እየደቀቀ በሚሄድበት ጊዜ እርዳታ ያለውም የዛን ጊዜ በሰሜን በኩል ያለው ህዝብ

0: በሙሉ ሰላም ይፈጥራል የሚል ከፍተኛ ተስፋ የተጣለበት የዚህ አይነት ሁኔታ በአሜሪካና በኢራን በኩል ያለው ሁኔታ ድርድሩ አቁሞ ጦር ቢከፈት ለእስራኤል ምንጻ ይሰጣል አልከው ጥያቄ የዚህ አይነት ሁኔታ ነው የሁላችንም የምንጠብቀው።
1: አሁን ከኢራን ጋር እስራኤል ያደረገች ባለችው በዚህ በጃ ዙር በአሜሪካ እንደው ምናልባት ስምምነቱን ለእስራኤል የሚጠቅም ከኢራን ጋር ወይስ በኢኮኖሚ ኢራን ድቅቅ ማድረግ ነው ወይስ አይቀሬውን ጦርነት ማድረግ ነው? ለእስራኤል የቱ ነው ከሶስቱ የትኛው አማራጭ ነው ወይስ ሌላ አማራጭ አለ?
0: ሶስቶች አማራጮች ትክክል ናቸው። በመጀመሪያ ደረጃ የኢራን ኢኮኖሚ ማንኮታኮት ያስፈልጋል። በሁለተኛ ደረጃ የኢራን መንግስታው መቀየር አለበት። በሶስተኛ ደረጃ እስራኤል የራሷን ኢንተረስት መጠበቅ አለባት። ይህንን ሶስቱን በምንወስድበት ጊዜ ገብርኤል ለምሳሌ ያህል ኢኮኖሚን ባስመለከተ ኢራን በምትንኮታኮትበት ጊዜ በሀገር ውስጥ የራስ የሆነ የወንድማማች ጦርነትና መንግስቱን የመቀየር ጉልበት ሊኖር ይችል ይሆናል ሰው በቀል በማለት። ይሄ አንደኛው ሲሆን በሁለተኛ ደረጃ በምናይበት ጊዜ ደግሞ ኢንተረስ የሚለው ሁኔታ በኢራን በምትንኮታኮትበት ጊዜ የእስራኤል ጥቅም እየጎላ ይመጣል። ከዛም በአሜሪካና በእስራኤል ያለው በአሜሪካና በኢራን ያለው ሁኔታም የነበረው ድርድር ፈጽሞ ላይ ነገር ወይንም ደለ ህዝብ ጀሮ እየራቀ ሊመጣ ይችላል። እና በዚህ አጋጣሚ ልብ ማድረግ ያለብን ምንድነው አሁን የኢራን ህዝብ በሙሉ ከእስራኤል ጋር ጠበኛ ነው ጠላት ነው ለማናገራችንም ኢራን እና በእስራኤል በኩል ከፍተኛ የሆነ የኗሪዎች ግንኙነት አለ መፈቃቀር ሁኔታም አለ። ስለዚህ ይሄ ሁኔታ በዚያ ይሄን ሁኔታ መሰረት በማድረግ ኢራን ሌላ መንግስት ብትመሰረት በእስራኤልና በኢራን መካከል የሰላም ድርድርና ጥሩ የሆነ የመኖር የህዝብ መስማማት ሁኔታ ይኖራል የሚለው ሁኔታ ከፍተኛ የሆነ የእስራኤል ሀገር ህዝብም ህልም ነው።
1: ሌላው እንደው በጣም ለኛ ህብረተሰብ የሚጠቅም ነገር መምህር ሩቬን በርካታ እንቅስቃሴዎችን በማህበረሰባችን ታደርጋለና እንደው አዳዲስ ነገሮች ካሉ ለማህበረሰቡ በሰሙ እንደዚህ ነው የሚባል እንደው ነገር ካለ ካንተስ መስማት የሚፈልጉ አንዳንድ እንትኖች አሉ። አሁን በተለይ አንተና እኔ እንደው በቅርቡ ማውራት ከጀመርና ያንተን እንደዚህ ትንተና ይወዳሉ በህብረተሰቡ የምታደርገውን እንቅስቃሴ የሚከታተሉ ሰዎች ስላሉ ብዬ ነው።
0: አዎ በመጀመሪያ ደረጃ አላደለም ለወገናችን ለህዝባችን በፖለቲካው ዘርፉም ሆነ በትምህርቱ ዘርፉም ሆነ ብዙ ነገሮችን ለህዝባችን ጎን ቁመን ይሄን ከፍተኛ እርዳታ ማድረግ አለ። በምሳሌ አርገ ቦስ ለምሳሌ የዛሬ 3 4 አመት ያህል ህብረተሰባችን የቲዮሪ ተምረን የመንጃ ፍቃድ እናወጣለን የሚል ህልም አልነበረውም ብዙ። ምክንያቱም በየመጣንባት ሀገር ተምረን ጽፈን አንብበን እድል ከሌላባት ሀገር ነው የመጣ ነው። ሁላችን 80% ብዬ ብናገር አያሳፍረኝም። በአሁኑ ሰዓት ከዚህ ከሶስት አመት ወዲህ ያሉት ወገኖቻችን የቲዮሪያ ፈተና ተምረው ፈተናውንም በቃል ተፈትነው ዛሬ ገብርኤል አባቶቻችን በ67 አመት 70 አመት ያላቸው መኪናቸውን እያሽከረከሩ የልጅ ልጆቻቸውን ከመዋለ ህፃናት የሚያወጡ ቁጥራቸው ብዙ ነው። ከዚህ ሀገር ይሄን ነገር ፕሮጀክት ማንቀሳቀስ ከጀመርኩ ጀምሮ ከጓደኞቻችን ጋር በመሆን ከ4800 የሚሆነው እኛ ህብረተሰብ ቲዮሪያ በማለፍ የልምምዱን እና መንጃ ፍቃድ በማውጣት ከፍተኛ የሆነ ስኬታማ የሆነ መጥቷ ነው። በሁለት ከፍተኛ የሆነ ስብሰባ ነበረኝ ከሚኒስተር ሚሪ ሬጌብ ጋር በኢየሩሳሌም ከሬሞአጻይ ማክርታባርን ወንድሞቻችን የከንቲባ ተመራጩ ነው ምክትሎችን እነሱን ጨማምረን ወደ 12 እንሆን በመድ ይሄን ሁኔታ በማንሳት በህግ መደንገግ አለበት ህብረተሰባችን የፈለገውን መንጃ ፍቃድ አውጥቶ ከተለያዩ ስራዎች አውቶቡስም ሆነ የተለያዩ ገብቶ እንዲሰሩ የሚል ሁኔታ ተፈራርም የመጥቻለሁ። ስለዚህ ዳይነን ሁኔታ በዚህ እንዲቀጥል ወገናችን እንድንረዳ ያለኝ አደርነት ምንድነው ለህዝባችን ችሎታ አለው ችሎታ የለው ማንበብ መጻፍ የሚለው ሁኔታ የሰውን ችሎታ አይገመግምም። ስለዚህ በመጻፍ ማንበባችንም ቢሆን ህብረተሰባችን ከፍተኛ ደረጃ የሚደርስበት ሁኔታ ነው። ይሄን ለምሳሌ ብየጠቁም የማመጣው ሌላ ነገሮችም ሊኖሩ ይችላሉ ወደፊቱ ማለት ነው።
1: መልካም ይሄ ጥሩ አስተዋጽኦ ነው። 4800 ሰው በቃል ተፈትኖ የመንጃ ፍቃድ ባለቤት እንዲሆን ማድረግ ቀላል አይደለም። ይሄ በአንድ ሰው ቦሎስ የሚሰራ ሳይሆን በአገር አቀፍ ደረጃ የሚሰራ ስራ ነው። ስለዚህ እናንተም የሚመለከታቸውን ባለስልጣናት እያገኛችሁ ህብረተሰቡ እንዲጠቀም የምታደርጉት እንቅስቃሴ ሊመሰገን የሚገባው ነው። መምህር ሮቤል፣ አንተም እንዳንተ አይነት እንደዚህ በተለያዩ ከተማዎች የኛ ህብረተሰብ የፍላጎቱ እንዲሳካ ጠንክሮ እንዲታይ አስተዋጽኦ ለሚያደርጉ ሰዎች እኔ በግሌ አድናቆታለኝ። ቀጥሉበት ነው ምል መምህር ሩቤን።
0: አንደኛ አመሰግናለሁ። ስለጨመር ማድረጋት ምንድን ነው ከሚገርም ነገር ስልጥንና አምባስመለከት በምታይበት ጊዜ ገብርኤል፣ ዛሬ ምንድን ነው የምናደርገው? ዙም የሚባላል የርቀት ትምህርት፣ የርቀት ትምህርት ልንልክ ነው ስትል ኢትዮጵያ ማንበብ መጻፍ ሲከብዳቸው ማያውቁት ወንድ አባቶቻችን፣ እናቶቻችን፣ ወንድሞቻችን በዙም ገብተው ሲማሩና በምታይበት ጊዜ ውጤታማ ሲሆኑ ህብረተሰባችን የደረሰንበትን የሚያስደስት ደስ ብሎ የሚያስቅና ግግ የሚሁኔታ መሆኑን ይሄ አስደስቶኛል።
1: እጅግ አድርጌ አመሰግናለሁ መምህር ሩቤን። መቀጠል አለበት ይሄ ነገር። ዞሮ ዞሮ እስራኤል አደገች በለጸገች ሲባል እኛም አብረን ካልበለጸግነ ካላደግነ ወደኋላ ነው ልንቀር ምንችል። ምክንያቱም የሩጫ ጨዋታ ማለት ነው። እዚህ ሀገር ሁሉም ወደ ስኬት ሲሄድ እኛ ወደ በዛ ጎዳና ካልገባን አስቸጋሪ ነው የሚሆን። ጥሩ ነው እንቅስቃሴው። ለዛሬው ለሰጠህን ማብራሪያ እጅግ አድርጌ አመሰግናለሁ መምህር ሩቤን።
0: ጤና ይስጥልን ገብርኤል፣ እኔም አመሰግናለሁ። እንቀጥልበታለን፣ በዚህ ለወገናችን ከጎን መቆም አለን።
1: እሺ እሺ። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ደግሞ ከባልደረባችን ጥላሁን መልኬ ጋር እንወያያለን። እሱም በስልክ መስመራችን ይገኛል። ጥላሁን እንደምን አመሸ?
2: መልካም ሳምንት ገብርኤል። ሰላም ለአንተም ለአድማጮች።
1: መልካም ሳምንት። ሁሉ ሰላም ጥላሁን? በሊባኖስ እንጀምር እስኪ። በሰሜን እስራኤልና በሊባኖስ ድንበር ያለው ብጥብጥ፣ በተለይ አሁን በቅርቡ 3 ወታደሮች መቁሰላቸው በሚፈነዳ ድሮን ይፋ ሆኗል። እዛ አካባቢ ያለው ብጥብጥ እንዳለ ሆኖ ከዛው ሳትወጣ ደግሞ እስራኤልና ሊባኖስ ስምምነት ድርድር ለማድረግ በቅርቡ ይገናኛሉ የሚባለውንም እንድታየው ፈልጌ ነው ጥላሁን።
2: አዎ፣ በአንድ በኩል የተኩስ አቁም ስምምነቱ እንዲጠበቅ እንግዲህ ፍላጎቱ አለ በይበልጥ በአሜሪካ በኩል ገብርኤል። በሌላ በኩል በገሃዱ ዓለም የምናየው ደግሞ የህዝቡላ ድርጅት ምክንያቱም ከዚህ ተኩስ አቁም ስምምነቱን ስለማይፈልገው በቀጣይ ከሊባኖስ መንግስት ጋር የሚካሄደውን ድርድርም ስለማይፈልግ ያው ጠባጫሪነቱ ይበልጥ ደግሞ አሁን ዘመናዊ እንደሱ አመለካከት በእርግጥ የእስራኤል መከላከያ እየወጠረና እያስቸገረ ነው። በጣም በአናሳና ዝቅተኛ ቴክኖሎጂ ወታደሮቻችን ማለት ነው በሚላኩት የራፋን ይሉታል እንግዲህ አናሳ የሆነ እንደ ድሮን የመሰለ የተለያዩ ፈንጆችን ታጥቆ በመምጣት እንዴት ነው ማየት በተሳነ ሁኔታ የእስራኤል መከላከያ ኃይል ጉዳት እያደረሰ ይገኛል። አጻፋዊ እርምጃ ደግሞ በእስራኤል መከላከያ ኃይል እየተወሰደ ነው። ይኸውልህ ከተኩስ አቁም ስምምነቱ ጀምሮ እስካሁን ድረስ አልፎ አልፎ በምትወስደው እስራኤል እርምጃ እንግዲህ ብዛት ያላቸው ከ200 በላይ የሚሆኑ የህዝቡላ ታጣቂዎች እንደተገደሉ ይነገራል። አጠቃላይ በዚህ ጦርነት ከ2000 በላይ የሚሆኑ የድርጅት ታጣቂዎች እንደተገደሉ ይነገራል። ብዛት ያላቸው ጦር መሳሪያዎችና የጦር ተቋሞችም በይበልጥ ደግሞ የጦር መሳሪያ መጋዘኖችና እስከ ትናንትና ዛሬም ጀምሮ የእስራኤል መከላከያ ዛሬ ብቻ ራሱ ከ85 በላይ የሚሆኑ ቦታዎች በእስራኤል አየር ኃይል ተደብድቧል። ያ ማለት ግን ሄዝቡላ ድርጅት አሁን ተጎዳ ማለት አይቻልም። ጉዳት ይደርሳል፣ ግን አሁንም አለሁ በሚል ያው ጦርነቱን ነን በእስራኤል አፈሙዝ እንዳዞሩ ይታያል። ጎን ለጎን ይሄ የዲፕሎማሲ ወይም ደግሞ በአሜሪካ አሸማጋይነት በሚቀጥለው ሳምንት የእስራኤልና የሊባኖስ ልዩ ልዑካን ቡድን ማለት ነው እንግዲህ ተገናኝተው ውይይት እንደሚያደርጉ በአሜሪካ የሚነገርበት ሁኔታ አለ። ከዛም አልፎ ምናልባት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሊባኖሱ ፕሬዚዳንት ጆሴፍ አውን ጋር ተገናኝተው የሚባል ነገር አለ። ምንም እንኳ ጆሴፍ አውን ጊዜው አሁን አይደለም ብለው ቢያሰሙም፣ ማለት የፈለግኩት ገብርኤል ጦርነቱ እንዳለ ነው ማለት ይቻላል። ይበልጥ ደግሞ በዚህ እየተቸገሩና እየተፈቃዩት ያለ ወይም ደግሞ ኖ ሶስተኛ ዓመት 2 ዓመት ከ7 ወር ያስቆጠረው ጦርነት የሀገራችን የሰሜን ክፍል ነዋሪዎች አብዛኛዎቹ ቦታቸውን ለቀው ከወጡ አልተመለሱም። እዛ ያሉት ደግሞ ቦታውን አልለቅም ያሉት ደግሞ እንቅልፍ የላቸውም ማለት ይቻላል። እና ሁኔታው ትንሽ ግራ የተጋባ መስሎ ይታያል።
1: ጥላሁን፣ አሁን ሊባኖስ ከእስራኤል ጋር ሰላም ማድረግ ትፈልጋለች፣ ግን በውስጧ ያለው ሂዝባላ ወደ እስራኤል እየተኮሰ ይበጠብጣታል። ሂዝባላን ለማጥቃት ለመምታት ዝም ለማስባል ሊባኖስ አቅም የላትም። ሰላም መፈለጓ መታራቅ መፈለጓ አንድ ነገር ነው፣ ግን አቅም እስከሌለ ድረስ ሰላም ማድረጉ ለሷ ምንድነው የሚሰጠው ጥቅም ጥላው?
2: ጥሩ ጥያቄ ነው ገብርኤል። ቀድሚያ በጣም መሰር ይሄን ዋናው ቁልፉ ጥያቄ ይሄ ነው ማለት እንዳልከው የህዝብላም ይቅርታ የሊባኖስ መንግስትና የሊባኖስ የህዝብ ጦር የሊባኖስ ወታደር ሰራዊት ጦር ኃይል ማለት ነው የህዝቡላን ድርጅት ማስፈታት አይችልም ይግልጽ ነው ግን እርዳታ ሰላም የሚፈልጉት ለምንድን ነው? የህዝቡላን ድርጅት ስለማይፈልግ ስልጣን ላይ ያለው መንግስት ድርጅቱ እንዲኖር ስለማይፈልግ ከእስራኤል ጋር አሜሪካን ጨምሮ አሜሪካ ዋስትና ሰጣ ሌሎች የአውሮፓ ሀገራት እንደ ፈረንሳይ የመሳሰሉት እውቅና ሰጠው ወደ ተኩስ አቁም ስምምነትና ወደ ዘላቂ ሰላም ከተሄደ ከነዚህ ሀገራት ድጋፍ በመቀበል የሊባኖስ መንግስት እርዳታ በመቀበል በጦር መሳሪያ በገንዘብም በለው በአጠቃላይ መንግስቱን ለበማጠንከር የሊባኖስን መንግስት ድጋፍ በመስጠት በህዝብላ ድርጅት ላይ ተጽዕኖ በማሳደር የመጨረሻው ህዝብላ ድርጅት ትጥቁን ማስፈታት ነው። አሁን ያልከው ጥያቄ መሰረቱ እሱ ነው። አሁን እንዴት ነው? አሁን ባለው ደረጃ እንዳልከው አይችሉም ማስፈታት። እንዲያውም አሁን በህዝብላ ድርጅት እየተዛተ ያለው የሊባኖስ ፕሬዝዳንት ጆሴፍ አውን ከእስራኤል ጋር የሚያደርጉትን ውይይት ድርድር በግልጽ ተገናኝተው ከእስራኤል ጠቅላይ ሚኒስትር ጋር ተገናኝተው ውይይት ከጀመሩ ለህይወቶ ዋስትና የለውም ማለት በህይወታቸው የመጡበት ሁኔታ ደግሞም ከፈለጉ መግደል ይችላሉ። ከአሁን በፊት ከእስራኤል ጋር የተቀራረቡ የህዝብላ የሊባኖስ መሪዎችን የተገደሉበት ሁኔታ አለ። ስለዚህ እሳቸውንም ያሰጋል። ስለዚህ ለጥያቄ መልስ የሊባኖስ መንግስት የሚፈልገው ምንድን ነው? እንዲያውም እስራኤል ዘግይታለች ማለት ይቻላል ገብርኤል። ከአንድ አመት በፊት ምታስታውስ ከሆነ አንድ አመት ተኩል ይሆናል ባልሳሳት ጦርነት ከጀመረና ህዝብላ በተጎዳበት ወቅት ጠይቋል የሊባኖስ መንግስት በድብቅ እንዳሁኑ በይፋ ሳይሆን ውስጥ ለውስጥ እርዳታ ስጡኝ እኔ ጋር ተመሳሰሉ አንድ እጅና ጓንት እንሁንና ከእስራኤል ጋር አሜሪካም ኖራበት የህዝብላ ድርጅት እናዳክም ትጥቁ ማስፈታት እንችላለን ስትል እስራኤል ያኔ አይ ወደ ኋላ ያለችበት ሁኔታ ምክንያቱም እስራኤል በወቅቱ ጦርነቱን ማቆም ስላልፈለገች የራሳችን ደግሞ የራሳችን የፖለቲካ ጥቅም አለ እንደገና ከደህንነት ጋር በተያያዘ ብዙ ምክንያቶች ኖረውት ማለት ነው። ስለዚህ ያን ድል ተጠቅማ እስራኤል የሊባኖስ መንግስትን ሐሳብ ተቀበለው ኖሮ አሁን አንተና እኔ በዚህ ዙሪያ ባላወራ ነበር። ለማንኛውም ኃይል የለውም እርዳታ ስጡኝ እርዳታ ከሰጣችሁኝና ጦሬን ካሰለጠናችሁ ጦሬን እስራኤል እኮ የተወሰኑ ጦር አሰልጣኞችን ኮማንዶዎችንና የጦር መኮንኖችን ወደ ቦታው በመላክ ማሰልጠን ብቻ ነው የሊባኖስን እንደገና የጦር መሳሪያ እርዳታ መስጠትና አሜሪካ በእንደዚህ አይነት ሁኔታ ህዝብላን ማዳከምና ትጥቁ ማስፈታት ይችላል ይባላል። ሳይው ግን የሩቅ ዘህልም ነው።
1: እንዴው ጥላሁን እንዲው ስታየው እኛ የድነ ሰዎች ያን ያክል በየቀኑ የሚደረገው ነገር ከሚወሰነው እንቅስቃሴ ጋር ማን በምን ላይ ተጽኖ እንደሚያሳድር ምናልባት ላናይ እንችላለን። ግን እንዲው ከርቀት ስታየው አሁን ሶሪያ ለእስራኤል ጥሩ ስሜት ባላት ለራሷን ጥቅም ስትል ሊባኖስን ባላት ወቅት የእስራኤል መከላከያ ሰራዊት የትም ሄዶ መምታት በሚችል ወቅት ፖለቲካችን ደካማ ሆኖ ነው በዲፕሎማሲያዊ መንገድ ምንፈልገውን ነገር ማሰር ያቃተን እነሱ ከኛ በላይ ጠንካራ ሆኖ ነው። ምንድነው እዚህ ጋር ያልተናበበው?
2: አሁንም ይሄ ቆዶ በጣም ጥሩ ጥያቄ ነው ገብርኤል። ማለት ማንረዳው ማለት ነው ማለት በአብዛኞቹ ዜጎች ስንሆን ማንረዳው ማይገባን ምንድነው እስራኤል የጦር ኃይል እንዳላት መካከለኛው ምስራቅ እንግዲህ ነገሮች ካልተለወጡ እስካሁን ድረስ በጦር የበላይነቷ እየተረጋገጠ ነው። በይበልጥ የአየር ኃይሏ አይደለም መካከለኛው ምስራቅ በዓለም አቀፍ አሜሪካን ጨምሮ እውቅና ተሰጥቶት በጣም የሚደነቅለት ነው። ግን ይሄን የጦር ኃይሏን በጦር ኃይል የፈለገችውን ርቀት እንኳን ሄዳ እንደ ኢራን የመሰለችውን የመጉዳት ኃይሉ ሲኖራት የዲፕሎማሲ ወይም ደግሞ በዲፕሎማሲ በኩል ግን ነገሮችን ማለት የረጅም ጊዜ ስትራቴጂካዊ የሆነን የአገሪቱን ደህንነት በቀጣይ ከአስር ከአስራ አምስት ከሀያ ዓመት በኋላ አገሬን እንዴት የሚል መሪ እስካሁን የለም ምንም በፍጹም። ምክንያቱም የመንግስቱ ትልቁ ድክመት የሚተችበትም እዚህ ላይ ነው ገብቷል። ለምሳሌ እንደው እግዚአብሔር ብሎ አሁን
1: ስትራቴጂ የመትለም ችግር ወይም እንከን
2: አለብን። ይህን ደግሞ ሳያውቀው ቀርቶ አይደለም። ለምሳሌ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በፖለቲካውን በትል በእንደዚህ አሁን ባልናቸው ነገሮች በጣም የተካኑ በጣም ብልህ ብስ በጣም ጎበዝ እና በጣም ብልህ መሪ ናቸው። ግን ፖለቲካ ሲጨመርበትና የፖለቲካ ርምጃቸውንና የወደፊት ምን እንደሚጠብቃቸው ሲያዩ ስታስበው አሁን ባለንበት ሁኔታ ከኢራንም ሆነ ከሊባኖስ ጋር ጠቅላይ ሚኒስትር ቢንያሚን ጦርነቱን እንዲያቆም ፍላጎት የላቸውም። በአንድ በኩል ከደህንነት ጋር በተያያዘ ያው እንዴት ነው ጦርነቱ ለምሳሌ አሜሪካ ነገ ከኢራን ጋር ስምምነት ከደረሰች ባለው ተጨባጭ ሁኔታ እንደሚጎዳ ስለሚታወቅ ይቃወሙታል። ከዚህ የበለጠ ግን ለፖለቲካ ጥቅማቸው እንቅፋት ስለሆነ ጠቅላይ ሚኒስትሩ ከስድስት ወርና ከአንድ ዓመት ጦርነቱን ቢያቆሙት ነበሩ እስካሁን ድረስ ምን እንደሆን ታውቃለህ? ዜጎች አደባባይ በመውጣት ጦርነቱ ካበቃ በኋላ ጠቅላይ ሚኒስትሩን አንፈልገውትም፣ የተጠየቁበት የፍርድ የተለያዩ ወንጀሎች አሉ፣ ሰላማዊ የተቃውሞ ሰ ያዛ መድረስ አይፈልጉም ወደ ምርጫ ምርጫው ወደ 6 ወርና ወደ 6 ወር የሚጣጋ ጊዜ አለ ወደ ምርጫው ለመሄድ ያስ ከመሆን ድረስ ጠቅላይ ሚኒስትሩ ተነስተው ማቆም ፍላጎት የላቸው በዚህም በዛም ስለዚህ ለጠየቁ በጣም መሰረታዊ ጥያቄ የእስራኤል ምንም እንኳን መከላ ምን ይላሉ መሰለኝ ጦር ጀነራሎችን አንዳንድ ሞሮቹ በይበልጥ ደግሞ በዚህ በፖለቲካው ጠለቅ ብለው የሚረዱትኝ እስራኤል በየመከላከያ ኃይሏ ምንም አይነት ያለምን ህዝብና መንግስት በሚያስደንቅ ሁኔታ ጀብድ ተጽሟል ጀብድ እየፈጸሙ ነው የፖለቲከኞች ወይም ያገሪቱን የሚመሩ ፖለቲከኞች ግን ውድቀታቸው የታየበት ነው ሲሉበት ደምድመውታል ምን ማለት ነው ጎን ለጎን ኃይል ብቻ አይደለም ጎን ለጎን የዲፕሎማሲ ስራ ሊሰራበት ይገባል አሁን ባለው ተጠባጭ ሁኔታ ለምሳሌ ከሊባኖስ መንግስት ጋር ባካቹ እኔ ጋር ሆኑ በማለት እጅና ጓንት ቢሆኑ ሮስ ካውን ድረስ አልቆለት ነበር ኮ ህዝቡላ ድርጅት አሁን እንዲያውም ይሄ ተኩስ አቁም ስምምነት ሲመጣ ኃይሉ ያጠናከረ እየተደራጀ እንዲያውም በአዲስ መልክ የቆመበት ስለዚህ የዲፕሎማሲ ወይም ደግሞ በዛ የረጅም ጊዜ ርቀት ንቅድ በተመለከተ መንግስት ሳቀርቶ ሳይሆን እንዴት ነው ቻልስ ከማለቱና ለፖለቲካ ጥቅሙ ስለማይበጀው ወደ ጎን ያለበት ሁኔታ ላይ ያሳዝናል።
1: መልካም እንደው ወደ ኢራንና አሜሪካ ልውሰድህና አሜሪካና ኢራን ድርድር ያደረጉ ነው ይባላል። በርግጥ ሁለቱም ወደ ጦርነት መመለስ የሚፈልጉ አይመስሉም። ሁለቱም ደግሞ መፍትሄ ለማምጣት ያን ያክል እየቀረቡ አይደለም። ይሄ ነገር እንዴት ነው ወደ ጦርነት መቅረብ አይፈልጉም እነዚህም ሐሳባቸውን ትንሽ ረገብ አድርገው ስምምነት ላይ መድረስም አይፈልጉም ይሄ ነገር እንዴት ሊታረቅ ይችላል
2: አውልህ ዛሬ በጣም ቦምብ የሆነ ጥያቄ ነው ገብርኤል እንዴት ነው ነገሩ
1: አመሰግናለሁ
2: አውልህ ምክንያቱም አንኳ እንትን ነው አንኳር አንኳሩን ነው ገብቷል እንትን ብትለው ያው ያለ ሁኔታ የአሜሪካ ኢራን እስራኤል ሁኔታ ያለንበት ሁኔታ ገብርኤል በጣም እንዴት ነው እኛ ቀድሚያ አጃችን የለበትም እዚህ ላይ አሁን አሜሪካ እስራኤልን ላለን እንጂ እስራኤል የለችበትም እዚህ ጨዋታ ላይ ምክንያቱም አራጊ ፈጣሪዋ አሜሪካ ነች ዶናልድ ትራምፕ ይፈልጉት ነገር አለ እሱን ተከትሎ አድርጉ ስንባል እናደርጋለን እንዴት ነው 51ኛ ስቴት ወይም ግዛት ሆነናል ማለት ይቻላልኝ ያን ያሳዝናል ምክንያቱም እኛ ድምጻችን አይሰማም የፈለግነው ነገር ማድረግ ያደረግን አይደለም እዚህ ላይ ግን አሁን አሜሪካንና ኢራንን ስናይ እንዴት ነው
1: እኔ እዚህ ጋር እንድልያዝ ጠቅላይ ሚኒስትር ቢናሚን ናታንያሁ የፖለቲካ ዕውቀታቸው የነበረው ሁኔታን የመረዳት ከአሁን ካለው ባለም ላይ ካሉ ፖለቲካዎች ቁጥር አንድ የሚባሉ ሰዎች እንደሆኑም የሚያውቁ ሰዎች ይናገራሉ ግን ለምንና መቼ ነው በዶናልድ ትራምፕ እንዲያርጉ ሲባሉ ማረግ እንዲያታርጉ ሲባሉ አደም አለማድረግ የጀመሩት መቼ ነው ለምን ነው ይሄን ሳሳልፎ የሰጡ
2: አውል እንደ ጠቅላይ ሚኒስትሩ እኮ አሁን ከዶናልድ ትራምፕ ጋር ከመቀየምና ለታስተውሳለ የኦባማን መንግስት ከኦባማ ጋር አይጥና ድመት ወይም ደግሞ ከባይደን ጋር የሞኑበት ጊዜ ያው አመለካከታቸው አቋማቸው ስለ ጠቅላይ ሚኒስትሩ ያው ምንም እንኳን በፖለቲካው ቆይቶ ቢጎዳንም ግን በወቅቱ አልፈልግም ካሉ ይችላሉ ጠቅላይ ሚኒስትሩ አሁን ግን ዶናልድ ትራምፕ ማለት ሌላ ሰው ናቸው ዶናልድ ትራምፕ ማለት በቀላሉ ሊቀየሙ ይችላል የተጣሉበት ወቅትም ሲፈታተሙ እንደነበር ታውቃለህ ጠቅላይ ሚኒስትሩ አይደለም ትራምፕ ግን ይዘልፉ እንደነበረ ምን ማለት ፈልጌ ነው ዶናልድ ትራምፕን በጸባይ ማያድና የሚሉት ነገር እሺ እንጂ እንዲካልክ እንደምትጎዳ ስለምታውቅ ጠቅላይ ሚኒስትሩ ጭራሽ የዶናልድ ትራምፕን ሐሳብ ተቃውሞ ሲናገሩ አትሰማም ምክንያቱም እንደውም በግል አይደለም በፖለቲካውና በአገር ደህንነት ዙሪያ ዶናልድ ትራምፕ ከአሜሪካ ጎን በመቆም ማለት ይቅርታ ከእስራኤል ጋር በመቆም በሚጠየቁበት የተለያዩ የክስ ሂደቶች እንኳን ራሱ ምህረት አድርጉላቸው ያሉ በግል እንኳን መጥቃ የሚፈልጉ ናቸው ስለዚህ እነሄን መሪ እንዴት አድርገህ ታስቀይማለህ ስለዚህ ጠቅላይ ሚኒስትር ቢናሚን ኔታንያሁ ተጠቃሚ ከመሆናቸው የተነሳ ዶናልድ ትራምፕን እሺ እንጂ እንዲህ ማለት አይፈልጉም
1: ምናልባት ጠቅላይ ሚኒስትር ቢናሚን ኔታንያሁ ይሄ ክሳቸው በዶናልድ ትራምፕ በፕሬዝዳንት ዶናልድ ትራምፕ ግፊት ሐኒና ወይም ደግሞ ምህረት ቢደረግላቸው ጥሩ ነው ለሳቸው ማለት ነው ግን ዶናልድ ትራምፕ እንዳይከፉ ሲባል አንዳንድ በሀገሪቱ መከላከያ ሰራዊት ጥሩ የተመዘገቡ ውጤቶች በፖለቲካው ወይም በዲፕሎማሲው እንትን ገደል እንዲገቡ አያደርግም ወይ?
2: አሁን ገብርኤል እሱን ወደ ጎን አድርገው ያነ የግል አሁን እንደው ምን እምላለሁ መሰለህ ዶናልድ ትራምፕ ድርግት ጓደኛቸው ወይም ደግሞ እጅና ጓንት ነው አብረው እየሰሩ በአመልካከት አሁን ተግባቡና ለመጥቀም የሚያደርጉት ነገር እንጂ በእስራኤል ዲሞክራሲ የሰፈነባትን እስራኤልን ማለት ነው በእስራኤል ዲሞክራሲ ገብተው ዶናልድ ትራምፕ እንደዚህ አድርጉ ይበልጥ ደግሞ በህግና ፍርድ ቤትን ወደ ጎን በማድረግ ይሄን ካደረጋችሁ ቢናገሩት ከህግ ውጭና በጣም መነገር የማይገባው ነገር ነው ሲጀምር ጣልቃ መግባት አይገባቸውም ግን ከጀርባ ያሉበት ደግሞ ጠቅላይ ሚኒስትራቸው እኮ የሚጠይቁትም ሆነ ጠቅላይ ሚኒስትሩ ባካስ ጠይቁልኝ ብለው በሳቸው መልእክተኛ እሳቸው በሚሉት ነው ዶናልድ ትራምፕ የሚናገሩት ያም ሆነ ይጠቅማል አይጠቅም እንጂ ይሄ እንዴት ነው ማድረግ ማይገባትም አሜሪካ ይሄን በሰው ሀገር ውስጥ ገብታ ባለው ሂድ የፍርድ ችሎት ማለት ነው እንደዚህ አድርጉ ማለት መብቱም የላተም ሆንም የለበትም ለማንኛውም ከመቀራረባቸው የተነሳ እንደውም ይባላል መሰለ የሚቀጥለው ብሔራዊ ምርጫ በተመለከተ የጠቅላይ ሚኒስትር ቢናሚን ነታንያሁን ካምፓይነር ወይም ደግሞ የምረጡ ዘመቻ አንቀሳቃሽና ደጋፊ የሚሆን ዶናልድ ትራምፕ ናቸው ይባላል ምክንያቱም ደሞም ጀምረውታል ጠንካራ መሪ ናቸው ጦርነት ላይ ያሉ እንደውም ናሩ መሰለ ባንድ ወቅት እኔና ይላሉ ዶናልድ ትራምፕ ጠቅላይ ሚኒስትር ቢናሚን ነታንያሁ አሁን ባለንበት ጦርነት ሁለታችን አጅና ጓንት ባንሰራ ኑሮ በዚህ ጭንሳት ባንገይ ኑሮ እስራኤል ከምድር ውጭ ተፈቃ ነበር ሲሉ አጋነው የተናገሩበት ሁኔታ ላይ ይህን ሲሰማያት አዝረኛል ደሞም አይደለም በርግጥ ለክፉ ቀን ከኛ ጎን ቆመዋል አዎ ያገዙን ነው አዎ ግን ይሄን ያህል ሁለቱ ብቻ እችን ሀገር የመኖር እና ይሄን ወደ ጎን አድርገውና የፖለቲካ ጥቅም አለበት ልፈልገ ነው ወደ ቁም ነገሩ ስንሄድ ግን ወደ ቁም ነገር እንዳ ጊዜ እንዳልሻ ማለት
1: አይ ይሄን ሐሳብ ጨርስና ጋዛ አለኝ ትሮካለ ይወደዛ እናልፋል
2: አዎ እና ይሄን ከአሜሪካ ጋር አሁን ባለው ተጨባጭ ሁኔታ ቀደም ብዬ እንደተቀመንኩት እስራኤል እጇ የለባትም እንዳልኩት ተአድማጭ እንጂ ድምጿን ማሰማት ተጽዕኖ ማሳደር አትችልም አሁን ትልቁ ጥያቄ ግን በአሜሪካና በኢራን በኩል ያለው ሁኔታ ማን ነው እጁን አስቀድሞ የሚያነሰ የማለት ሁኔታ አለ በአንድ በኩል አሜሪካ የጊዜ ገደቡን ከጊዜ አሁን ዛሬ ራሱ ዛሬ ብቻ አሜሪካ ኢራን አጭር መልስ እንድትሰጠኝ ስትል እንግዲህ የጠየቀችበት ሁኔታ መጠበቅበት ሁኔታ አለ በኢራን በኩል ደግሞ እስካሁን ድረስ አንተና እኔ ዊት እስከምናደርግ ድረስ ምንም አይነት መልስ አልተሰጠም ምን ማለት ነው በኢራን በኩል ምንም እንደማያስፈራቸውና አሁን ማንፈራቸው የማለት ሁኔታ ነው የቀጠለው አሜሪካ ካሰፈረቻቸው ወደ 14 አንቀጾች ጥያቄዎች ማለት በይበልጥ ኢራን የኒውክሌር ጦር መሳሪያ ግንባታን ጭራሽ ከናካቴው እንድታቆም ቢያንስ እስከ 20 አመት ድረስ በዚህ ዙሪያ ምንም ነገር እንዳታደርግ የምድር በታች የሚቆፈሩ እነዚህ ግንባታ ሲባል እሱን ነገር እንዳትነካ ይባል ቴክኒክ ሳይሎችን እንኳን እንግዲህ ወደ ኋላ ቸልል ያሉበት ሁኔታ አለ ይበልጥ ደግሞ ይሄን ወደ 450 ኪሎ ግራም የሚመዝን ኡራኒየምን እሱን ለሌላ ሀገር ለአሜሪካ አሳልፋ እንድትሰጥ ብዛት እንደገና እንዴት ነው በዚህ ከኒውክሌር የጦር መሳሪያ ግንባታ ሀገር በተያዘ ጭራሽ ጓነት እንዳታስገባ እንደገና ምታገዛቸውን እንደ ህዝቡላ በየመን የሚገኙን ሁቲ ማማጽያና ሌሎችንም ከመርዳት እንድትቆጠብ እነዚህን እስካላደረገች ድረስ በፍጹም እጃችን አናስጥ አሜሪካ ትዝታለች በኢራን በኩል ያለው ሁኔታ ደግሞ ግልባጩ ነው እኛ ሲጀምር አሜሪካ ጦሯ ማውጣት አለባት ለደረሰው በኔ ኢኮኖሚ ጉዳት መካስ አለባት የሆርሙዝ ባህር ወሽመጥ የኢራን ለዋላዊነት እንጂ ማንም ሊመለከተውና ማንም እጁ ሊያስገባ አይችልም ብዙ ነገሮችን ነገራሉ አሁን እነዚህን ሐሳቦች ስጨምቃቸው ያው ምን ነው ኢራን እስካሁን ድረስ የአሜሪካን ጥያቄ መልስ አልሰጠችም ምን ማለት ነው ምናልባት ነገ ከነገ በኋላ ትግስታቸው አልቀና ዶናልድ ትራምፕ ወደ ወታደራዊ እርምጃ ይሄድ ይሆን እንደውም እኔ በተረጋጋም እናገረው ዶናልድ ትራምፕ ወደዚህ ሲመ ጡ በቀን 1.9 ቢሊዮን ዶላር ወጪ ያደረጉ የአሜሪካን ዶላር ኢን ጦርነት ሲያደርጉ የገንዘብ ወጪ ያደረጉ እንዲሁ በእንደዚህ አይነት ሁኔታ ተጽሞት አይደለም ምናልባት ወደ ጦርነት የመግባትና ያው የፈለጉትን ህልማቸው ያን ቦታ በመቆጣጠር የኢራንን ኢኮኖሚ በእጃቸው የማስገባት ሁኔታ ፍላጎታቸው ያመስሉ ይታየኛል ግን አሁን ባለው ደረጃ እዛ ሳይደርሱ እስራኤልም ሳትፈልገው ማለት ነው ይህን ስምምነት አትፈልግም እስራኤል በፍጹም ስለዚህ በእንደዚህ አይነት ሁኔታ ከአሜሪካ ጋር ወደዛ ከሄዱ እኔ እንጂ አሜሪካ ሞንች እስራኤል ተሸነፉ እንጂ አሸነፉ ማለት ይከብዳል ሌላው አትርሳ የእስራኤል ባለ ይቅርታ የአሜሪካ እስራኤልና ምዕራብ ዓለም እንኳን ወይም ናቶ ከአሜሪካ ቢርቅና የአሜሪካንን ሐሳብ ባይቀበልም በኢራን በኩል ግን ቻይናና ሩሲያ በደንብ እያገዙ ነው አሁን የሚወጡ ዜናዎች እንደሚጠቁሙት ከሆነ ገብርኤል በስፓሲፊክ ኦሽን ማለት ነው በዛ አካባቢ ስፓሲፊክ ውቅያኖስ አካባቢ እዛ ወደ 4 የሚሆኑ ወደቦች ሩሲያ የተለያዩ እንደ ስንዴ በቆሎና ሌሎችን ከዛም አልፎ ካድባም በአብዛኛው በእስራኤል ይቅርታ በዩክሬን ሩሲያ ጦርነት እነዚህ ድሮኖችን ኢራን በብዛት በሽዎች የሚቆጠሩ ወደ ሩሲያ ትለግስ ነበር እንዲዘጋጁ ደግሞ ጥቃቅን ንጥረ ነገሮችን ማለት ነው ማዘጋጀውን ከሩሲያ ወደ ኢራን የሚያስገቡበት ሁኔታ ማለት ቀደም ካልኩ ከምግብ ጋር የተያዙ ነገሮች ከማስገባት አሁን ያን ቦታ ወደ 5 የሚሆኑ አዋሳኝ ሀገሮች አሉ አሜሪካስን መቆጣጠር ችሎ ተው የላትም ወደ አካባቢው የላትም ጦርም ወደዛ ከፈለገች ማድረግ ትችላለች በአሁን ባለንበት ደረጃ ግን ያ ቦታ ሩሲያ በነጻ ምንም አይነት ችግር በሌለው የፈለገችው ነገር ይቅርታ ኢራን ከሩሲያ ያስገባች ነው እንደፈለገች ማስወጣት ትችላለች ማለት ምን ማለት ነው የተጣለባት የኢኮኖሚ ማዕቀብ በማጠፍ በጃዙር የፈለገችውን ያደረገች ይችላል ይሄ ነገር ደግሞ ለጊዜው እንድትቆይ እንድትተነፍስ ያደርጋታል ማለት ነው
1: በነገራችን ላይ የአሜሪካ የገንዘብ ሚኒስተር መስሪያ ቤት በቻይና የሚገኙ የተለያዩ ወደ 10 የሚሆኑ ጠንካራ ካምፓኒዎችን ለኢራን አግዘዋል በሚል ማዕቀብ መጣሉን ይፋ አድርጓል። እና ለአሜሪካ ከፍተኛ ችግር እንዳለባት ይታወቃል። ምክንያቱም በዚህኛው ስዘጋ በዚህኛው ቀደው ይገቡባታል ለኢራን ለማገዝ። ኢራን ጠንካራ ሌላው ጥላሁን የገረመኝ ነገር አለ እና እሱን እንድታወራይ ብዬ ነው። እሱ ምንድን ነው? የሐማስ ሰዎች በቱርክ መሳሪያ የመተኮስና ድሮኖችን የመጠቀም ልምምድ እያደረጉ ነው ተብሎ በሀገራችን ሚዲያ ሲወራ የፕሬዝዳንት የቱርኩ ፕሬዝዳንት ቢሮ ምን መግለጫ ወጣ? ይሄ ሐሰት ወሬ ነው፣ ከእውነት የራቀ ነው። በቱርክ የሐማስ ሰዎች አይለማመዱ ማለትና የሐማስ ሰዎች መኖር ያደለችም ወይ ቱርክ? ሁለተኛ በፕሬዝዳንቱ በቀጥታ ቢሮአቸው እንደዚህ መግለጫ መስጠት መልስ መስጠት ለምን አስፈለገ? ፈርተው ነው? የትኛው ኢንተረስት እንዳይነካ ነው? ከመቼ ወዲህ ነው ስለ ሐማስ እነሱ ተጠይቀው በእኔ አካባቢ እንደዚህ አይነት ነገር የለም ማለት የጀመሩት? ታይፕ
2: ያውልህ በግልጽ የሚታየና በድብቅ የሚታየ ነገር አለ። ምን ማለት ነው? ቱርክ የእስራኤል ጠላት እንጂ ወዳጅ መሆኗ ግልጽ ነው፣ እናውቃለን። የሐማስ ከፍተኛ ባለስልጣናት ቱርክ ውስጥ ይኖራሉ፣ ይገኛሉ። እንዲያውም ከአሁን በፊት መውጣት አለባቸው የሚል ጥያቄ ሲጠየቅ የቱርክ መንግስት አርዶዋን ምንም እንዴት ነው ጀሮ ዳባ ለበስ ያለበት ሁኔታም አለ። ከቱርክ ጋር ያለን ቅርርቡ የአንዳንዴ ከጥቅም ጋር በተያያዘ እንዴት ነው ልክ ወዳጅ እንሆናለን እንጂ በአብዛኛው ግን አይትናድበት ማለት ይቻላል። አሁን ስታስበው የቱርክ መንግስት የሐማስ ጦር ኃይልም በለው የሐማስ ድርጅት ተወካዮች ከቦታ ሁኖ ይለማመዳሉ ስል ቱርክ ታስተባብላለች እንጂ አዎ የማለቱን ድምፅ አትሰጥም። ምክንያቱም በሌሎች ቱርክ የአሜሪካ ወዳጅ ሀገር ነች። እንዲሁም አሁን ትራምፕና ኤርዶዋን በጣም ጓደኛሞች ወንድም ወንድ ገን የሚባባሉት ይህን ነገር ካመኑበትና በእስራኤል በኩል የሚቀርበውን ትችት ቱርክ ከተቀበለችው ነገ ከትራምፕ ስልክ ሊደወል ነው ማለት ነው። ለምን ታደርጋላቸው ማለት ነው። መቀየም አይፈልጉም። ስለዚህ ውስጥ ለውስጥ የሚሰራ ስራ አለ። ያ ብቻ አይደለም ገብርኤል፣ አሁን እኛ የሐማስ ድርጅት ቦታው በመሄድ የሚሰረጡበትን ሁኔታ ይህ ይደረጋል ከአሁን በፊትም አሁንም፣ ይሄ ግልጽ ነው። ምክንያቱም ቱርክ የእስራኤልን ጥሩ ሳይሆን መጥፎ ጎን እንድትጎዳ ነው ፍላጎታቸው። ከዛ ይበስ ብሎ በቱርክ ምን እንደታሰበ ታውቃለህ? አሁን ገብርኤል የቱርክ ፓርላማ አዲስ ህግ ለማውጣት አሁን ሽር ጉድ እያለ ነው። ይሄ ደግሞ ምንድን ነው? እዚህ በአካባቢያችን ማለት ነው ቆጶስን ግሪክን የሚያዋስን እና ቱርክን የሚያዋስን እዛ አካባቢ የነዳጅ ምርት የማውጣት ሁኔታ አለ። እዛ የነዳጅ ምርት ደግሞ ቆጶስ፣ ግሪክ፣ ፈረንሳይና እስራኤል ስምምነት ላይ ደርሰው እዛ አካባቢ ያለውንን በዛ ባለው የባህር ዳርቻ ለማውጣት የሚፈልጉትን ስምምነት አለ። ይህን ብሎክ ለማድረግ ቱርክ ያሰበችው በቱርክ ፓርላማ አዲስ ህግ ለማውጣት ስራ ጀምረዋል። ምንድን ነው? ያንን አካባቢ ቱርክ መብቷ ተጠብቆ እዛ አካባቢ ያለውን ንጥረ ነገር ውሃ ውስጥ ማለት ባህር ውስጥ ያለውን ነዳጅ ለማውጣት ቱርክ በቀጣይ በህግ ካጸደቀች በኋላ ቦታው እኔን ይመለከተኛል በሚል በጉልበት ማለት ነው ግሪክንና ቆጶስን ወደ ጎን በማድረግ ወደዛ ጋር ልታስገባል። አሁን ትልቁ ጥያቄ እስራኤል ምን አይነት መልስ ልትሰጥ ነው? ፈረንሳይ ኦኬ፣ ፈረንሳይ ጋር ሊግባቡ ይችላሉ በጥቅም። እስራኤል ግን ይህን ነገር ስለማትፈልግ ይበልጥ ደግሞ ቆጵሮስ እና ግሪክ ከእስራኤል ጋር እንጂ ከቱርኩ ጋር ይህን ያህል ወዳጅነቱ የላቸውም። ስለዚህ ይህን ነገር እስራኤል ለማፈን ምን ታደርጋል? እና ውስጥ ለውስጥ ብዙ የሚሰሩ ነገሮች አሉ። ለማጠለቃቀል በዚህ ዙሪያ ቱርክ እስራኤል እንድትጎዳ፣ ያ ብቻ አይደለም። አሁን በሀገራችን የሰሜን ክፍል ከሶሪያ እንዲያው እንዴት ነው የተረሳ መስሎ አዲስ ስልጣን ላይ የወጣው አሻራ እንዴት ነው ሀይሉን እስከሚያጠናክር ድረስ እንደው ዝም የተረሳ ይምሰል እንጂ ቱርክ ውስጥ ለውስጥ ብዙ ስራ እየሰራች ነው። እጇን ወደ ቦታው በማስገባት የጦር ካምፓን በመመስረት ነገ ከነገ በኋላ የጦር ሀይሏን ወደ ውስጥ ካስገባች በኋላ እስራኤል እንደፈለገችው በሀገራችን የሰሜን ክፍል በሊባኖስም ሆነ በሶሪያ እርምጃ እንዳትወስድ ለማድረግ ቱርክ ከፍተኛ ስራ እየሰራች ይታያል። ይህንን ስታየው ነገሩ እኛ እንደምናስበው ትንሿን ሳይሆን ሰፋ አድርገህ ስታየው ነገሩ የተሳሰሩ ከጥቅም ጋር። ስለዚህ የሐማስ ግብረ አበሮች እዛ ላይ ስለሰለጠኑ የሚለው የአሮጌ ወሬ ነው ብዬ ነው።
1: እንዴት ነው የሚባለው? ድመት ውስጥ ውስጡን አውሬ ነች ምናምን የሚባል አባባል አለ። ሌላው እንደው ባለን ሁለት ደቂቃ እንደት ነገር እንፈልገው በጋዛ ያለው ሐማስ፣ እስራኤል ስለ ሐማስ አሁን ምን እያደረገች ነው? አሜሪካ ምን እያደረገች ነው? ሐማስ ራሱ ምን እያደረገ ነው?
2: አውልህ ጋዛ ውስጥ ያለው የሐማስ ድርጅት በሚገርም ሁኔታ የቀጣይ የድርጅቱ ሊቀመንበር ለመምረጥ ሽር ጉድ እያለ ነው።
1: ይፈርሳል ይጠፋል ይመክናል የተባለው
2: መታሰውስ ከሆነ ካሁን በፊት በውጭ ማለት ነው እስራኤል ለመግደል ሞክረ ያልተገደለው ሀሊል ልጁ ወደ አራት የሚሆኑ ልጆቹ ከሁለት ቀን በፊት ደግሞ አንዱ ልጅ ተገድሏል አራት ልጆችን ገብሯል ማለት ተገድሎበታል በእስራኤል ማለት ነው እንግዲህ ምክንያቱም ከሐማስ ድርጅት ስላሉ አሁን እሱ የጋዛ ለሚገኝ ሐማስ ድርጅት ኃላፊነት ከሀለድ ሚሻል ጋር ካሁን በፊት የድርጅቱ ሊቀመንበር ከነበረው ውድድር አለ ከሁለቱ አንዱ የድርጅቱ ሊቀመንበር ተመልከት እንግዲህ ሐማስ አለቀለት ተንኳታኳተ ሲባል የነበረው መሪውን ለመምረጥ ሽር ጉድ እያለ ነው ሐማስ እንደገና እየተደራጀ ነው የሐማስ ድርጅት የጦር መሳሪያዎችን እያመረተ ነው እንዲያውም ካሁን በፊት ከውጭ ሀገር ያስገባ የነበረውን የተለያዩ የጦር መሳሪያዎች አሁን ጋዛ ውስጥ እያመረተ እንደሆነም የእስራኤል መረጃ ድርጅት ግጥም አድርጎ ያቀርባል ምን ማለት ነው ባጭር አማርኛ የሐማስ ድርጅት አለ ይቆያል ትጥቁ መፍታት ይለው ታስተውሳለ ተኩስ አቁም ስምምነት እንዳለን አሁንም እንዳለን ተኩስ ያ ተረስቶ የሐማስ ድርጅት አሁን አይደለም ትጥቁን ሚፈታ እንዲያውም ኃይል አለን በሚል ነገ ከነገ በኋላ እስራኤልን እንዴት ለመጉዳት እየተዘጋጀ ይገኛል ቀደም ካልከው ቱርክ ውስጥ ወታደሮች ታጣቂዎች በመላክ ከመለማመዱ ውጭ ሌላ ቦታ እንዲሁ ማለት የሐማስ ድርጅትም አለ ይሄ ያሳዝናል ወደ እንዴት ነው ሐማስን ጋዛ ጋር አልክ እንጂ ባለን ያጭር ደቂቃ ወደ ሊባኖስ ከሄድን የህዝቡላ ድርጅት ተመሳሳይ ሁኔታ እየተጠናከረ ኃይሉን እንደገና በከፍተኛ ሁኔታ እየተደራጀ ነው ወደ ኢራን ከሄድን ገብርኤል ኢራን ከሄድን ኢራን ምንም እንኳን በእስራኤልና በአሜሪካ በደረሰባት ከፍተኛ ጉዳት ተዳከመች ተብሎ ቢነገርም አሁን ያሉት CIA ከሁለት ቀን በፊት ያወጣው መረጃ 75 ከመቶ የሚሆኑ ሚሳኤሎቹን እንደገና እንዳት በእጁ እንዳለ የኢራን መንግስት ማለት ነው እንደገና ማስወንጨፊያዎችን በእንደገና በአዲስ መልክ የገነባ እንደሆነና ኃይሉን እንደገና ያጠናከረ እንደሆነ CIA ይፋ አድርጓል። ምን ማለት ነው? ጠላቶቻችን በርግጥ ጉዳት ደርሶባቸዋል ግን ከጉዳታቸው አገግመው በከፍተኛ ሁኔታ አሁን እስራኤል እንደገና ለመወጠር እየተዘጋጁ ይገኛል። ወን ለጎን ምን አለ? የተኩስ አቁም ስምምነት ለዋለ ኢራንንን እንደገና አሁን እኮ እየተማጸንን ያለነው ሁለቱ ሀያል ሀገራት መካከለኛው ምስራቅ አንድ እስራኤል ያለን ታላቅ ሀያሉ አሜሪካ ሁለቱ ሀያላን ኢራንን እየተማጸኑ ነው ማለት እኮ ይቻላል። መቼ ነው መልስ መትመልሱልን? መቼ ነው ጦርነቱ የሚያቆም? ተመልከት እንግዲህ በኃይል እንዴት ነው እርምጃ መውሰድ ሲቻል እና ነገሩ ተገላቢጦሽ የሆነበት ሁኔታ
1: ጠላቶቻችን አሜሪካም ትሁን እስራኤል በኢራን መሸነፋቸውን ያወጁት ሳይያውቁ ኢራን ለተቀን ብላ በሊባኖስ ሂዝባላን ስትተክል በጋዛ እንደምንም ብላ ሐማስን ስታሳድግ በእንዲው ደግሞ በዮርዳና ሰማራ ቀበሌ ከኢራን እየተረዱ የሐማስ ሰዎች ሲተቆጥቁተው ሲያድጉ ዝም ያሉ ቀን ይመስለኛል ልጅ መስጠት የተጀመረውና
2: እውነት ነው እውነት ነው ለማጠናቀቂያ ያል ገብርኤል እውነት ከነው ይበልጥ ይባስ ብሎ ደግሞ ይሄን ጦርነት እንመለከት ታላቁ አሜሪካ ትፈራ የነበረችው ከሩቁ ነው የሚያዩዋት እንደ ሩሲያ በርግጥ ሩሲያ ከዩክሬን ጋር ባለ ጦርነት የተባከመችበት ሁኔታ ዛሬ እንምታታውስ ከሆነ በየአመቱ ጀርመና ዝኔ ያሸንፉበትን የጦር መሳሪያ ያንደ
1: ያለው ለሶስት ቀን ነው ምናምን ከዩክሬን ጋር
2: ለከ ዩክሬን አላደርግም በሚል አሁን ምን ማለት ነው ሩሲያ በኩራት የጦር ኃይሏን ምታሳይበት የጦር መሳሪያ ኤግዚቢሽን ተሰርዞ ፑቲን ራሱ የተደናበረ ጊዜ ውስጥ የደረሰበት ሁኔታ አለ ካሉ ግን ቻይናን አሜሪካ ምትፎካከረው የሚቀጥለው ሳምንት ዶናልድ ትራምፕ ወደ ቻይና በመገናኘት ከሁለቱ መሪዎች ሲገናኙ የሚቀጥለው ሳምንት ይገናኛሉ ያኔ ዶናልድ ትራምፕ ወደ ቦታው ሲሄዱ ጠንካራ ሲፈሩ የነበሩት መሪ ሳይሆን ራሳቸውን ዝቅ አድርገው ሊሄዱ ምክንያቱም ያሳዩት ውጤት የለም ይህን ጦርነት አሁን ከኢራን ጋር ባለው ጦርነት ቻይና ሆነች ሩሲያ የአሜሪካን ኃይል እየፈተኑ ነው ነካም አሜሪካ እንደዚህ ነው ማለት ስለዚህ በዚህም በል እኛለንበት ሁኔታ በጣም ፈተናው ገና
1: ፈተና ላይ ነን መልካም ጥላሁን ለሰጠን ሰፋ ያለ ማብራሪያ እጅጋር ገና መሰግናለን መልካም ሳምንት
2: ገብረኤል
1: እሺ የተከበራችሁ አድማጮቻችን የምሽቱ ፕሮግራም ከዚህ ላይ ተጠናቀቀ ነገ በተመሳሳይ ሰዓትና ቦታ እንጠብቃችኋለን ለቴክኒክ ባለሙያችን ናቲ ብላንኬት መስጋና ይድረሰው እናንተም አብራችሁን ስለነበራችሁ እጅጋር ገና ያመሰግነ በያላችሁበት ሰላም የሰፈነበት ለሊት እንዲሆንላችሁ እንመኛለን አብራችሁ የቆየውት ገብርኤል በየነ ነበርኩኝ በያላችሁበት ሰላም ሆኑ ሰላም